0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሄለተሮብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር የምረቢ ካፍ ኢሜል በታሙስ ታፍሽን ፔቫቭ ሲሆን እንደ አውሮፓን ዘመን አቆጣጠር ጁላይ 8 ቀን 2016 ዓ.ም ምረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 1 ቀን 2018 ዓ.ም ምረት ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድመ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርእስተ ዜና። የአሜሪካ የጦር ሚኒስትር ዛሬ ለጉብኝት ወደ እስራኤል ይመጣሉ ተብሎ እንደሚጠበቅ ሲኤንኤን ዘገበ። ኢራን ባሳለፍነው ሌሊት አሜሪካ ላደረሰችው ጥቃት ያጸፋ ምላሽ እንደምትሰጥ መዛቷ ተገለጸ። አሜሪካ በኢራን ከ80 በላይ በሚሆኑ ኢላማዎች ላይ ጥቃት ማድረሷን የሀገሪቱ ማዕከላዊ እዝ አስታወቁ። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካ በኢራን ከ80 በላይ በሚሆኑ ኢላማዎች ላይ ጥቃት ማድረሷን የሀገሪቱ ማዕከላዊ እዝ አስታወቁ። ኢራን በሆርሙዝ ባህር የሚያልፉ የንግድ መርከቦች ላይ ጥቃት በማድረሷ ምክንያት አሜሪካ ያጸፋ ምላሽ መውሰዷን ማዕከላዊ እዙ ጨምረው ገልጸዋል። የኢራን የአየር መቃወሚያ የእዝ መቆጣጠሪያ ግንኙነቶችና በሆርሙዝ የባህር ወሽመጥ አካባቢ የነበሩ 60 የሚደርሱ የሀገሪቱ አቤታዊ ዘብ ታናናሽ መርከቦች የጥቃቱ ኢላማ እንደነበሩ ተገልጿል። በአሜሪካ በኩል ኢራን ያደረሰችው ጥቃት የተኩስ አቁም ስምምነቱን እንዲጣስ ማድረጉም ተገልጿል። በፋርስ ባህረ ሰላጤ በሚገኘው ሀርጂ ደሴትና በኢራን ደቡባዊ ክፍል በሚገኘው ደሴት ከባድ የፍንዳታ ድምፅ የተሰማ መሆኑን ቴህራንን የሚደግፈው መገናኛ አውታር ዘግቧል። ባንደር አባስ በተባለው ወደብ የፍንዳታ ድምፅና የእሳት ቃጠሎ የሚያሳይ የቪዲዮ ምስል በመገናኛ አውታሮች ይፋ መሆኑም ተገልጿል። በኢራቅ የአሊ ሀሚናይ የአስከሬን ሽኝት ፕሮግራም በተካሄደበት ፕሮግራም በመሳተፍ ላይ የነበሩት የኢራኑ ፕሬዝዳንት ባዛሽኪያን ወደ ሀገራቸው መመለሳቸውን የኢራን ቴሌቪዥን ጣቢያ ዘግቧል። የአሜሪካ የጦር ሚኒስትር ዛሬ ለጉብኝት ወደ እስራኤል ይመጣሉ ተብሎ እንደሚጠበቅ ሲኤንኤን ዘገበ። የአሜሪካው የጦር ሚኒስትር በእስራኤል የሚያደርጉት ጉብኝት የመጀመሪያቸው ሲሆን ከጠቅላይ ሚኒስትር ቢንያሚን ናታንያሁና ከመከላከያ ሚኒስትር እስራኤል ካጽ ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። የጉብኝቱ ዓላማ አሜሪካ F-35 የተሰኘውን ዘመናዊ የጦር አውሮፕላን ለቱርክ ትሸጣለች መባሉ በእስራኤል ላይ የፈጠረውን ስጋት ለማቃለል ነው ተብሏል። ይህ በዚህ እንዳለ ትናንት ከቱርኩ ፕሬዝዳንት ጋር በአንካራ ተገናኝተው የተወያዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቱርክ F-35 የተሰኘውን የጦር አውሮፕላን ለመሸጥ እንደሚያስቡበት መግለጻቸው ይታወሳል። ትናንት አዲስ ፓርቲ ማቋቋማቸውን ያስታወቁት ሂሊ ትሮፐር ፓርቲው ወደ ክነሴት የሚያስገባውን በቂ ድምፅ ካላገኘ ከጋዲ አይዘንኩት ፓርቲ ጋር ለመቀላቀል ሊያስብበት እንደሚችል ገለጹ ተባለ። ሄሊ ትሮፐር ከዮአስ ሀንደል ጋር በጋራ ያቋቋሙት ፓርቲ በሚቀጥለው ወር ከህዝብ ላይ በሚካሄድ ቅድመ ጥናት ወደ ክነሴቱ ለመግባት በቂ ድምፅ የማያገኝ ከሆነ ያሻር ከተባለው የአይዘንኩት ፓርቲ ጋር ለመቀላቀል እንደሚያስቡበት ማስታወቃቸውንና በክነሴቱ 5 መቀመጫዎችን ለማግኘት ጥረት የሚያደርጉ መሆናቸውን 11ኛው ቴሌቪዥን ጣቢያ ዘግቧል። ትሮፐርና ሄንደል የሱዱት እስራኤል የእስራኤል መሰረቶች የተሰኘ ፓርቲ ማቋቋማቸውን ትናንት በይፋ አስታውቀዋል። ኢራን ባሳለፍነው ሌሊት አሜሪካ ላደረሰችባት ጥቃት ያጸፋ ምላሽ እንደምትሰጥ መዛቷ ታወቀ። ኢራን በሆርሙዝ የባህር ወሽመጥ በማስተዳደሩ ሂደት አሜሪካን ጣልቃ እንደማታስገባም የማስጠንቀቂያ መልእክት ማስተላለፏ ተገልጿል። የኢራን የጋራ ኃይል ባወጣው መልእክት በኢኮኖሚና በንግድ አስተማማኝ የባህር መተላለፊያ መስመር ኢራን የወሰነችው መተላለፊያ ብቻ እንደሆነ መወሰኑን ባወጣው መልእክት ገልጿል። የኢራን ተደራዳሪ ቡድን መሪ መሐመድ ባከር ካሊባፍ አሜሪካ የመግባቢያ ስምምነቱንና ኢራን በሆርሙዝ ባህረ ሰላጤ ዘረጋቸውን አሰራር በግልጽ መጣሷን አስታወቁ ተባለ። ካሊባፍ ጨምረው እንደገለጹት የኃይል ብዝበዛና የማስፈራራት ዘመን አብቅቷል፣ ኢራንም ወደ ኋላ አትመለስም ብለዋል። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። ሌሊቱን በተካሄደ ጨዋታ ስዊዘርላንድ ኮሎምቢያን 4-3 አሸንፋ ወደሚቀጥለው ዙር አልፋለች። የሁለቱ ሀገራት ቡድኖች ለ120 ደቂቃ ባደረጉት ጨዋታ ያለ ውጤት 0-0 ባቻ ውጤት ቀጥለው እንደነበር ተገልጿል። ስዊዘርላንድ በሚቀጥለው ጨዋታ ትናንት ምሽት ግብጽን 3-2 በሆነ ውጤት ካሸነፈችው ከአርጀንቲና ጋር ትጫወታለች። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬ በጧቱ ሰዓት በሰሜን እስራኤልና በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ ይጠበቃል። እስከሚቀጥሉት 2 ተከታታይ ቀናት የሙቀቱ መጠን ቀንሶ ቀዝቀዝ ያለ አየር ጸባይ እንደሚኖርም የዘርፉ ባለሙያዎች ከላኩልን ዘገባ መረዳት ችለናል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዟቸው ከቀረባቸው በርካታ ርዕሰ ጉዳዮች መካከል ዋና ዋናቸውን ዘገባዎች ባጭሩ እንመለከታለን። የኢትዮ ታህሮኖት ጋዜጣ በፊት ገጹ ካቀረባቸው ዘገባዎች መካከል አንዱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቱርኩ አቻቸው ታይብ ኤርዶዋን ፎቶግራፍ በማያያዝ ሁለቱ ባለስልጣናት ተግባብተዋል። የሁለቱ መሪዎች የሞቀ ግንኙነት አሜሪካ F-35 የተሰኘውን ዘመናዊ ተዋጊ አውሮፕላን ለቱርክ ለመሸጥ እንድትወስን ታደርግ ይሆናል። ይህ ሁኔታ ለእስራኤል በዲፕሎማሲው ዘንድ የተፈጠረ ዳግመኛ ውድቀት ነው ካለ በኋላ በሰሜን አትላንቲክ ቃል ኪዳን ወዳጅ ሀገራት አመታዊ ጉባኤ ለመሳተፍ ወደ ቱርክ የሄዱት የአሜሪካው ፕሬዝዳንት ከቱርኩ አቻቸው ታይብ ኤርዶዋን ጋር ተገናኝተው ተወያይተዋል። ትራምፕ F-35 የተሰኘውን የአሜሪካ ዘመናዊ ተዋጊ አውሮፕላን ለቱርክ እንዳንሸጥ ከሚያደርግ ውሳኔ የማንደርስበት ምክንያት የለም፣ ቱርክ ከሌሎች ሀገራት በበለጠ ታማኝ ሆና አግኝተናታል በማለት መናገራቸውን እስራኤልንም ይህ ጉዳይ በጣም ማሳሰቡን ጋዜጣው ዘግቧል። ቱርክ ይህን ዘመናዊ የጦር አውሮፕላን መግዛቷ በመካከለኛው ምስራቅ የጦር የበላይነት ያላትን እስራኤልን የሚፈታተንም ነው ተብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁ አሁን እንዳለው አይነት የቱርክ አስተዳደር F-35 የተሰኘውን ዘመናዊ የጦር አውሮፕላን መቀበል የለበትም በማለት ተቃውመዋል። እንደ ኢትዮ ታህሮኖት ጋዜጣ ዘገባ ቱርክን የሚመሯት ታይብ ኤርዶዋን ሀገሪቱን በውትድርናው ዘርፍ ጠንካራ አድርገዋታል። F-35 የተሰኘውን ዘመናዊ ተዋጊ አውሮፕላን ቱርክ ከአሜሪካ ከገዛች ደግሞ የበለጠ በአካባቢው የጦር የበላይነትን ትይዛለች። ይህ ደግሞ ለእስራኤል ከፍተኛ ስጋት ነው። እስራኤል ፍልስጤማንን ትበድላለች በሚል ቱርክ ከእስራኤል ጋር የነበራትን መልካም ወዳጅነት ማሻከሯ ይታወቃል። እስራኤልን በየጊዜው የምትወቅሰውና ለሐማስ ከለላ የምትሰጠው ቱርክ በአካባቢው የጦር የበላይነት ሊኖራት ስለማይገባ ነው እስራኤል እየተቃወመች ያለው። ጉዳዩን ኢየሩሳሌምን በጣም አሳስባል ብሏል ጋዜጣው። የቱርኩ ፕሬዝዳንት ታይብ ኤርዶዋን አሜሪካ ለሀገራቸው 5 F-35 የጦር አውሮፕላኖችን ለመሸጥ ቃል የገባች መሆኑን ገልጿል። በተጨማሪም ቱርክ ከሩሲያ ዘመናዊ የአየር መቃወሚያዎችን በመግዛቷ ምክንያት አሜሪካ ጥላባት የነበረውን ማዕቀብ ለማንሳት ትራምፕ ቃል መግባታቸውን ኤርዶዋን ጨምሮ መናገራቸውን የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። የማሪብ ጋዜጣም የአሜሪካና ቱርክን መቀራረብ ለእስራኤል ያለውን ስጋት በተመሳሳይ ሁኔታ ዘግቧል። አስፈሪው ጉባኤ በሚል ርዕስ ጋዜጣው እንደዘገበው ከሆነ የአሜሪካና ቱርክ መቀራረብ እስራኤልን አሳስቧል። ፕሬዝዳንት ትራምፕ በኔቶ አመታዊ ጉባኤ ለመሳተፍ ወደ ቱርክ በሄዱበት ወቅት በቱርክ በደማቅ ሁኔታ አቀባበል ተደረገላቸው። ከፕሬዝዳንት ታይብ ኤርዶዋን ጋርም ተገናኝተው ተወያዩ ብሏል ጋዜጣው። የአሜሪካው ፕሬዝዳንት ካንካራ በሰጡት መግለጫ ሀገራቸው በቱርክ ላይ ጥለው የነበረውን ማዕቀብ እንደምታነሳና F-35 የተሰኘውን ዘመናዊ ተዋጊ አውሮፕላን ለመሸጥ እናስብበታለን የሚል መግለጫ የሰጡ መሆኑን የማሪቭ ጋዜጣ ዘግቧል። ጠቅላይ ሚኒስትር ናታንያሁ ለአሜሪካ የመገናኛ አውታሮች በጉዳዩ ቃለ ምልልስ ሲያደርጉ እንዲህ አይነቱ የቱርክ አስተዳደር F-35 የተሰኙትን ዘመናዊ የጦር አውሮፕላኖች መቀበል የለበትም በማለት በጥብቅ ተቃውመዋል ብሏል የማሪቭ ጋዜጣ በዛሬ ዘገባው። የእስራኤል አየሁም ጋዜጣም በተመሳሳይ ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቱርክ ዘመናዊ የጦር አውሮፕላኖችን መሸጡን ጉዳይ እናስብበታለን ማለታቸውን ዘግቧል። የሀሬጽ ጋዜጣም በተመሳሳይ ሁኔታ የአሜሪካና ቱርክን መቀራረብ የጦር አውሮፕላንን ግዢ ሁኔታ ዘግቧል። ትራምፕ ቱርክ ከሌሎች ሀገራት በተሻለ ታማኝ ሆና አግኝተናታል ማለታቸውንም ጨምሮ ዘግቧል። ፕሬዝዳንት ኤርዶዋን 5 F-35 የተሰኙ የጦር አውሮፕላኖች ከአሜሪካ እንደሚሸጡላቸው ቃል መገባቱን በኔቶ ጉባኤ ወቅት ገልጿል። የእስራኤሉ ጠቅላይ ሚኒስትር ደግሞ ፕሬዝዳንት ትራምፕ የጦር አውሮፕላኖችን ለቱርክ ለመሸጥ ከመስማማት እንዲቆጠቡ አሳስበዋል። ሂደቱ ወደ ጦርነት ሊወስድ የሚችል መሆኑንም አስጠንቅቀዋል በማለት የሀሬጽ ጋዜጣ በጉዳዩ በሰፊው ዘግቧል። ሌላው የሀሬጽ ጋዜጣ የዘገበው ይሁዳን በፍልስጤማን ላይ የሚፈጽሙት የወንጀል ድርጊት በይሁዳና ሰማሪያ ቀበሌዎች መጨመሩን ነው። ከ2019 ዓመተ ምህረት ጀምሮ በጣም መጨመሩን፣ ይሁን እንጂ ከቀረቡ የወንጀል አቤቱታዎች መካከል 6% ብቻ ክስ እንደተመሰረተባቸው የይሁዳና ሰማሪያ ክፍልን ፖሊስ በመረጃ ዋቢ በማድረግ የሀሬጽ ጋዜጣ ዘግቧል።
በይሁዳና ሰማርያ ቀበሌዎች በ2019 ዓ.ም የተከፈቱ የወንጀል ፋይሎች ቁጥር 139 ነበር። ግን ሁኔታው በየአመቱ እየጨመረ በ2022 ዓ.ም 293፣ በ2023 ዓ.ም 416፣ በ2024 ዓ.ም 685፣ በ2025 ዓ.ም 779 ደርሷል። በ2020 ዓ.ም አንድ የጥፋተኝነት ክስ ብቻ ተመስርቷል። በ2021 ዓ.ም 6፣ በ2022 15፣ በ2023 16፣ በ2024 54፣ በ2025 52 የክስ ፋይሎች በተጠርጣሪዎች ላይ መከፈታቸውን፣ በአጠቃላይ ሲታይ ከሚፈጠሩ የወንጀል ድርጊቶች አንጻርና ከሚቀርቡ አቤቱታዎች አንጻር 6% ብቻ ክስ የተመሰረተባቸው መሆኑን የሐረጽ ጋዜጣ በዛሬው ዘገባው አቅርቧል። እንደሚታወቀው በይሁዳና ሰማርያ ቀበሌዎች በይሁዳና ፍልስጤማውያን መካከል ግጭቶች በየጊዜው ይከሰታሉ። ሌላው ሐረጽ የዘገበው 26ኛው እስራኤል ክኔሴት ጠቅላላ ምርጫ እየተቃረበ ሄዷል። ነባርና አዳዲስ ፓርቲዎችም የፓርላማ ወይም የክኔሴት መቀመጫ ያስገኝልኛል ያሏቸውን ስልቶች እየነደፉ ነው። አንዳንዶች ውህደት ፈጥረዋል፣ አንዳንዶች ደግሞ በፊት የነበራቸውን ወዳጅነት የበለጠ እያጠናከሩ ነው። ከነዚህ መካከል የሊኩድ ፓርቲ አንዱ ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ በመጪው ክኔሴት ምርጫ ውጤት ያስገኝልኛል ብለው ከነደፏቸው ስትራቴጂዎች መካከል ሃይማኖተኛ የሆኑትን የሐረዲ ማህበረሰብን ወክለው የሚንቀሳቀሱ ፓርቲዎችን ወዳጅነት የበለጠ በማጠንከርና ለአዳዲስና ነባር ፖለቲከኞች ያለ ቅድመ ምርጫ ወይም ፕራይመሪስ ቅድሚያ ቦታ በመስጠት ፓርቲያቸውን የማጠናከርና የቀኝ ክንፍ አስተዳደርን በቀጣዩ የመንግስት መዋቅርም ያስኬድልኛል ብለው ስልት መንደፋቸውን የሐረጽ ጋዜጣ ዘግቧል። ሐረጽ ዛሬ ካቀረባቸው ዘገባዎች መካከል አንዱ በእስራኤል ዝሙትን ወይም የሴት አዳሪነትን ስራን ለመከላከል ህግ ወጥቶ ነበር። ይሁን እንጂ ህግ አስከባሪዎች ዝሙትን ለመከላከል በሚገባው ሁኔታ እየተንቀሳቀሱ አይደለም የሚል ሪፖርትን የመንግስት መስሪያ ቤቶች ዋና ተቆጣጣሪ በትላንትናው ሪፖርታቸው ገልጸዋል። በ2024 እና 2025 ዓ.ም ዝሙት ከሚሰራባቸው ከ1300 ቤቶች በላይ ውስጥ 42 ብቻ ፖሊስ ዘግቷቸዋል። 42ቱን ብቻ። ህጉ ከ2020 ዓ.ም ጀምሮ ስራ ላይ ከዋለ በኋላ የዝሙት እንቅስቃሴ መቀነሱ ቢነገርም ይህን በትክክል የሚያረጋግጥ መረጃ ግን የለም በማለት ሐረጽ ዘገባውን አቅርቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው ያቀረቡት በአሜሪካና ኢራን መካከል ዳግመኛ ግጭት መፈጠሩን ነው። ኢራን በሆርሙዝ አካባቢ የመርከቦችን እንቅስቃሴ ለማስተጓጎል በመሞከሯ ለዚህ ያጸፋ መልስ አሜሪካ በኢራን የሚሳኤልና አንዳንድ ይዞታዎች ላይ ጥቃት ፈጽማለች። ኢራን ለአሜሪካ ጥቃት በአስፈላጊው ጊዜ ምላሽ የምትሰጥ መሆኑን አስታውቃለች። አሜሪካ በኢራን የነዳጅ ምርት ላይ ማዕቀቡን አድሳለች። ይህን ተከትሎ የነዳጅ ዋጋ በአንድ ጊዜ መጨመሩን የስላላየውም ጋዜጣም ሆነ ሌሎች ጋዜጦች ዘግበዋል። ሌላው ማዕሪብ ያቀረበው በክኔሴት እንዲጸድቅ ሂደት የተጀመረውን የኦሪት መሰረታዊ ህግን በተመለከተ ነው። የኦሪት ትምህርትን በተመለከተ ኦሪት የሚማሩ የሐረዲም ወጣቶች ልክ እንደ ተዋጊ ወታደሮች የተለያዩ ጥቅማ ጥቅሞችን ማግኘት ይችላሉ መባሉን የክኔሴት ህግ አማካሪዋ ህጉ መዘዝ የሚኖረውን ለወደፊት በማለት ማስጠንቀቃቸውን ዘግቧል። ሌላው በዩኒቨርሲቲዎች ተማሪዎች በየጾታቸው ለየብቻ ይማሩ የሚለው ህግ ለወደፊት የሚኖረው አንድምታ ከፍተኛ እንደሚሆን፣ በተለይ በሁለተኛ ዲግሪ ሴቶች ወይም ወንዶች ለየብቻ ይማሩ መባሉ በመማር ማስተማሩ ሂደት ላይ የራሱን የሆነ ተጽዕኖ ሊያመጣ የሚችል መሆኑን ጋዜጦች ዘግቧል። የከፍተኛው ፍርድ ቤት ውሳኔን መንግስት ለመተግበር ፈቃደኛ አይደለም በሚለው ሀሳብ ዙሪያ በመንግስትና በከፍተኛው ፍርድ ቤት መካከል ያለው አለመግባባትም ከፍተኛ አጀንዳ ሆኖ እንደቀጠለ መሆኑን ጋዜጦች ዘግቧል። ጋዜጦች በስፖርት ዘገባቸው ትላንት ምሽት የነበረውን የአርጀንቲናና ግብጽን የጥሎ ማለፍ ጨዋታና ኮከቡ ተጫዋች ሊዮኔል ሜሲ የሰራውን ተአምር በአድናቆት ዘግቧል። አርጀንቲና እስከ 79ኛው ደቂቃ ድረስ በግብጽ 2-0 ስትመራ ቆይታ በአጭር ጊዜ ውስጥ 3 ጎሎችን በማስገባት ወደ ሩብ ፍጻሜ ማለፏና በዚህም ሜሲ ከፍተኛ አስተዋጽኦ ማድረጉን ዘግቧል ጋዜጦቹ። ሜሲ ሀገሩን ወደ ሩብ ፍጻሜ ከማሳለፉ ባሻገር እሱም በዓለም ዋንጫ ታሪክ 21 ግቦችን አስገብቷል። በ2026ቱ የዓለም ዋንጫ ደግሞ 8 ግቦችን በማስገባት የወርቅ ጫማውን ለመሸለም ውድድሩን እየመራ ይገኛል። ለሜሲ ሁሉም ጋዜጦች አድናቆታቸውን ችረዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል።

0: ወርቅነሽ እንዴት አደርሽ? እንዴት ነው?
1: እግዚአብሔር ይመስገን ሰላም ነኝ። እንዴት ነህ?
0: ሰላም ነኝ። ታምራት ደስታ ማማዬ ይላል። በእውነት ለእናቶች ከዚህም በላይ ያንሳቸዋል። ምን በጠዋቱ እንግዲህ ከጋብዝናቸው ዜማዎች መካከል ማማዬ እናቴ በሚል እንደውም ታምራት ነው ደስታ በሚል በስሙም ነፍሱን ይማረውና በጥሩ ሁኔታ ነው ያቀነቀነላቸውና ለእናቶቻችን ከዚህም በላይ ይገባቸዋል።
1: እውነት ነው። እንግዲህ ብዙ ዘፋኞች ይዘፍናሉ ስለ እናትም። እናት የሁሉ ነገር ምሳሌ ናት። እውነት ነው፣ ይገባታል እዚህ በላይ።
0: እንዲህ እናቶቻችን ክብር ይገባቸዋል። እኔ በአጋጣሚ ለእናቴ በየቀኑ ሳልደውል አልቀርም። በየቀኑ ካልደወልኩ በቃ ቅር ከሚለኝ ነገሮች ውስጥ አንዱ እሱ ነው እና ለእናቶቻችን በሙሉ እንግዲህ እድሜና ጤና፣ ለሞቱትም ደግሞ ነፍስ ይማር።
1: ጥሩ ነው እንግዲህ መደወል ብቻ ሳይሆን ከቻልክ ደግሞ የሄድክ ማየት ደግሞ ጥሩ ነው የበለጠ
0: ይመረጣል። ጊዜ ሲኖር እንሄዳለን አንቀርም፣ ግን ጊዜ የለ ሲሆን ደግሞ ያው በቀን አንድ ጊዜ ቢያንስ ማለት ነው እና በቋሚነት የማደርገው ነው ለማለት ፈልጌ ነው። ሌላው ወርቅነሽ እንግዲህ የተለያዩ እርሰ ጉዳዮች አሉን። አሜሪካና ኢራን በሆርሙዝ የባሮች መጥ ጉዳይ ዳግመኛ ግጭት ውስጥ እንደገቡ ሰምተናል። አሜሪካም በኢራን ላይ ነዳጅ ሽያጩ ላይ እንደገና ማዕቀብ አድሳለች ተብሏል። ይህ ሁኔታ ወደ የት ያመራ ይሆን? እንደ ወደ ጦርነቱ የምንመለስበት ሁኔታ እያሳየ ነው።
1: እንደዛ ነው የሚወራው። እንዳውም ጦርነቱ በመካከለኛው ምስራቅ አሁንም ያው የጦርነት ደመና እያንዣበበ እንደሆነ የሚናገሩ አሉ። ግን ደግሞ አይታወቅም፣ ኢራን ምናልባት አሁን የተደረሰውን ጊዜያዊ ስምምነት እንዲቀጥል ልትፈልግ ትችላለች ለራሷ ጥቅም ስትል። በአንድ በኩል ኢራን እውነት ጊዜ ለማራዘም የምትጠቀምበት ይመስላል ከአሜሪካ ጋር የሚደረገውን ውይይት ሁሉ። እንደዛ ካልሆነ አሜሪካውን እንደው ዝም ብላ ማየቷ አሜሪካን ያህል ሀያል ሀገር ኢራን በፈለገችው ጊዜ ጥቃት እየፈጸመች፣ በፈለገችው ጊዜ ስምምነቱን እያፈረሰች፣ በፈለገችው ጊዜ ደግሞ አይ ከአንቺ ጋር ነኝ ይሄን ሂዝቦላም እንዳይነካ ይህም እንዳይነካ ይህም በስምምነት ይግባ እያለች እንደ መንግስት እንደ ሀገር እንደ ትልቅ መሪ ለድርድር እየተቀመጠች የፈለገችውን እያደረገች ይመስላልና ምናልባት አሜሪካ ይህን ነገር በዝምታ ላትመለከተው ትችላለች እየተባለ ነው። ትራምፕ ያው የሚሉትን እንሰማለን በተለያየ የጊዜ ንግግራቸው ሀሳባቸው ይለዋወጣል። ግን ሆን ብለው ኢራንን ልክ እንደረባሽ ልጅ ይሄን አርጊ እያሉ እያታለሉ እንግዲህ አሜሪካ ኃይሏን ለመጠቀም እንደሆነም ይነገራል። ዞሮ ዞሮ ግን እንዳልከው ምናልባት ወደ ጦርነት እንመለስ የሚሆን የሚለው ከፍተኛ ስጋት አለ። የተለያዩ የአሜሪካ መከላከያ ሰራዊት ውስጥ ከፍተኛ ኃላፊነት ያላቸው ባለስልጣናትም ወደ አካባቢያችን ይመጣሉ ተብሎ ይጠበቃል። ለምን ይመጣሉ? ብዙ ጥያቄ ምልክቶችን የሚያስነሳ ሀሳብ እየተፈጠረ ነው ያለው ሰጠኝ።
0: አዎ፣ እኔ ግን እዚህ ላይ በአሜሪካና ኢራን ድርድርም ሆነ ወታደራዊ ዘመቻ ላይ ትራምፕ ያካሄድ ትንሽ ስህተት ያለ ይመስላል። ወይ በዲፕሎማሲያዊ መንገድ በተወሰነ ጊዜ ሀሳባቸውን እንዲገልጹ እሳቸው የሚተውትን ነገር ትተው ኢራን የሚሆነውን ማድረግ ሲገባቸው ጊዜ መውሰዳቸው፣ ኢራኖችን እሳቸው በፈለጉት መንገድ ለመምራት መሄዳቸው ይህም አላዋጣ ሲል በወታደራዊ መልኩም ማንበርከክ መቻል ያስፈልግ ነበር። በእስራኤል በኩል ወታደራዊ ኃይል ነው የተጠቀመች፣ በዛ ጸንታ ነው ያለች። ግን በአሜሪካ ፕሬዚዳንት በኩል የሀሳብ መዋዠቅ መከሰቱ ኢራኖች ራሳቸውን እንዳጠነክሩ ያደረገበት ሁኔታ አለ ይመስላል። አሁን ከአንድ ሰዓት በፊት እንኳን በባህሬን ሚሳይል መተኮሱን የሚያስጠነቅቅ ሁኔታ ነበር። አንዳንድ አካላት ደግሞ እዚህ የኢራን ደጋፊ የሆኑም እዛ ባህሪን አካባቢ ፍንዳታዎች እንደተሰሙ ነው። ይህ ሁሉ የሚያሳየው ምንድን ነው? በአሜሪካ የጦር ሰፈር አካባቢ ማለት ነው። ይህ ሁሉ የሚያሳየው ኢራንም
1: በነገራችን ላይ ያው
0: እንግዲህ ያው ኢራን ብላለች በእኔ ላይ ጦርነት ሲጀመር ወይም ደግሞ ሲከፈት ለአሜሪካ ተባባሪ በሆኑት አካላት ሁሉ ነው ተኩስ ምከፍት ነው ያለች። ይሄ ማለት ደግሞ ኢኮኖሚ ላይ የሚያሳድረውን ተጽዕኖ፣ በአካባቢ የሚያሳድረውን ተጽዕኖ የሚያሳይ ነው እና እንደው አሜሪካ ወይ ጠንከር ያለ ወታደራዊ እርምጃ ወስዳ ኢራንን ማንበርከክ አለባት፣ አሊያም ደግሞ በአጭር ጊዜ የሚያልቅ ዲፕሎማሲያዊ ጥረት ማድረግ አለበት። ካልሆነ ዝም ብለው ውሃ መውቀጥ ነው የሚሆን።
1: ያው እንዳልከው አስቸጋሪ ነው አሁን ኢራን ውስጥ ያለው ሁኔታ። ኢራን እኮ ሰሞኑን የኒውክሌር መሳሪያ ግንባታ ጣቢያዎቿን እያደሰች እንደሆነ ሰምተናል። እንግዲህ ስምምነቱ ዋናው መነጋገሪያ የጦርነቱ ምክንያትም የኒውክሌር ጦር መሳሪያ ግንባታዋ ነው። ስለዚህ ለኢራን ይሄ ነገር የደም ስር ሳይሆን አይቀርም። ኢራን እንግዲህ የዘመናችን ምን እንበል የናዚ እንትንን ፓርቲ እንደነበረው እንዳደረሰው አይነት በሂደት እንደዛ አይነት ድርጊት የመፈጸም የኒውክሌር ጦር መሳሪያ ባለቤት ለመሆን ለዘመናት ያክል መዛቷ እንግዲህ ለዓለም ስጋት ናት። ኢራን ለዓለም ስጋት ስለሆነች አሜሪካ የጀመረችው ነገር እንደው ሌላው ዓለምም ተረድቶ እስራኤል ለዘመናት ነው ይሄን ሐሳብ ለዓለም ስታሳውቅ የቆየችው። እስራኤልን የመደምሰስ ሐሳብ አላት። አንዲት ሀገር ነው ከምንም ነገር ተነስተው አንዲት ሀገር መሪ ከመድረገጽ ትጥፋ ካርታ ትሰረዝ ያለ የጦር መሳሪያ ሲገነባ ምንድነው አላማው? እንደው አንዳንዴ
0: ከፍልስጤማውያን ጋር በተያያዘ በዚህ በመካከለኛው ምስራቅ እስራኤል ናት እስላማዊ አስተዳደር እንዳይኖር እዚህ አካባቢ መውጣት አለባት የሚል ነው ሳቢያቸው። ትልቁ የፍልስጤማውያን ጉዳይ ነው እነሱ እንደጠበቀ አድርገው የሚቆጥሩ።
1: ለፍልስጤማውያን ተቆርቆረው ምንም ያደረጉት ነገር የለም በግልጽ ድጋፍ። እስራኤል እንዳልከው በርግጥ ከአረብ ሀገሮች መካከል የምትገኝ አረብ ያልሆነች ሀገር ናት። እንግዲህ እስልምናን ለማስፋፋት ከሆነ አላማው እንዳልከው ሊሆን ይችላል። ግን የኢራን መሪዎች በግልጽ ያሰሙት የነበረው ዛቻ ዓለምን ሊያሰጋ ይገባል። እስራኤልን ብቻ ሳይሆን አንዲት ሀገር ነመድረገጽ ትጥፋ ብሎ መዛት እንግዲህ የጦርነቱ ምክንያት ሆኖ እያለ ዞሮ ዞሮ የኒውክሌር ጦር መሳሪያ ግንባታ ጣቢያዎችን ማደሳቸው ከስምምነቱ በኋላ አሜሪካን ሊያሳስብ የሚገባው ጉዳይ ነው። ዞሮ ዞሮ እናያለን እንግዲህ
0: እድሜ ስጠን እንጂ ትራምፕ አንድ ያሉት ነገር አለ ይሆናል የሚል ግምት ያለኝ አውሮፓውያን እነሱን ሊያሳስብ የሚችለው ኢራን የረጅም ርቀት ተምዘግዛጊ ሚሳኤል ሲተኩሱ ነው ኢራናውያን ኢራን ሲተኩስባቸው ነው ብለዋል። እና ይሄ ደግሞ አይቀርም አንድ ቀን ካሁን በፋርስ ባህረ ሰላጤው ሀገራት እንደምትተኩሰው በዛ አካባቢም ስትተኩስ የኢራንን አደገኛነት ይመለከታሉ። ለጊዜው የኛ ጉዳይ አይደለም ብለው በሩቅ ተቀምጠዋል።
1: እውነት ግን አስቸጋሪ ነው። ኢራን ደግሞ የዚህ ጦር መሳሪያ ባለቤት እንደሆነች ባለፈው በነበረው ጦርነትም ያው ታይቷል፣ ምልክቱን አሳይታለች። አውሮፓ ድረስ የሚደርስ የጦር መሳሪያ ሚሳኤል፣ ዘመናዊ ሚሳኤል እንዳላት አሳይታለች። እንግዲህ ይህን የተነካካ ነገር ነካክቶ ከተውት አስቸጋሪ ነው የሚሆን ለዓለማችንም፣ ለእስራኤልም፣ ለመካከለኛው ምስራቅም እና ያለን በሂደት ያለውን ሁኔታ ወደ ቀጣዩ እንግዲህ ከቱርክ ጋር የተያያዘም ሌላ ችግር አለ። ዞሮ ዞሮ እንግዲህ ይሄ እስራኤልን ሊያሰጋ የሚችል ጉዳይ ነው። ይሄም አሜሪካ ለቱርክ F-35 የተሰኘውን ዘመናዊ ጦር አውሮፕላን ትሸጥ ይሆናል ተብሎ ይሰጋል። እንግዲህ ፕሬዚዳንቱ ተናግረዋል፣ እናስብበታለን፣ ውሳኔ ላይ እንደርሳለን ብለዋል። ውሳኔ የሚጠብቅ ሀሳብ ቢሆንም ምናልባት ከሸጠች እንዴት ነው ለእስራኤል ያለው ስጋት? እንደው በአሜሪካና በእስራኤል መካከልስ ቅሬታ ይፈጥር ይሆን?
0: አሁን የኛ ጉዳይ አንዱነን ይዘን ያንን ሳንደመድም ወደ ሌላ ደግሞ እንሻገራለን። የጋዛ ሰርጥን ሳንጨርስ ወደ ሊባኖስ፣ ሊባኖስን ሳንጨርስ ወደ ኢራን፣ የኢራንን ሳንጨርስ ደግሞ አሁን ወደ ቱርክ ገባን እና አሜሪካና ቱርክ እንደዚህ መቀራረባቸው F-35 የተሰኙ 5 ዘመናዊ የጦር አውሮፕላኖችን ልትሸጥልን ቃል ገብተዋል ብለዋል አርዶዋን። ይሄ ማለት ምን ማለት ነው? የጦር የበላይነቱን ልክ እንደ እስራኤል በአካባቢው ትይዛለች ማለት ነው። በዚህ በኢራን ጦርነት ላይ F-35 የተሰኙ ዘመናዊ የጦር አውሮፕላኖች የሰሩትን ታሪክ እናውቃለን እና 5 የሚሸጥላቸው ከሆነ ለእስራኤል አደገኝነቱ ምንም የሚያጠራጥር አይደለም። እንዲያውም ቱርካውያን በጣም ራሳቸውን ያጠናከሩ ናቸው። በአውሮፓና በእስያ አህጉር መካከልም ስለሚገኙ በሁለቱም አህጉር ላይ መልክዓ ምድራቸው በጣም ስትራቴጂካዊ ነው እና ለእስራኤል አደገኛነቱ የበለጠ ነው የሚሆን። ስለዚህ የቱርክን ጉዳይ ወይም አስታራቂ ሀሳብ አምጥተው የቱርክና እስራኤል ሰላምና ደህንነት በፊት የነበረው መልካም ወዳጅነት እስካልተመለሰ ድረስ የቱርክ መጠናከር አሁን ለእስራኤል የበለጠ ስጋት ነው የሚሆነው። በሶሪያም በኩል አድርገው የምትገባበት ሁኔታ ስላለ እስራኤል ለዚህ ነው ያሰጋትና መልካም ወዳጅ የነበሩ ሀገራትን አርዶዋን በፍልስጤማውያን ምክንያት ነው ትበድላቸዋለች እንዲታደርግ የሚናገሩት ነገር አንድ የሆን ከነሳቸው የሚጠበቅ አይደለም። እስራኤል ደግሞ አሁን ትንሽ ታግሳ ደግሞ ለአረመን ህዝብ ጭፍጨፋ ውቅና ሰጥታለች። ይህም ቱርካውያንን ያው ያናደደበት ያበሳጨበት ጉዳይ ስላለ በጣም አደገኛ ነው እና ሊታሰብበት የሚገባ ነው የምጨምረው ካለ
1: እዚህ ላይ ቀደም ምስል በዜና እንደተመለከት ነው ሰጠኝ የአሜሪካው የጦር ሚኒስትር እንግዲህ የጦር ሚኒስትር ብለው እንዲሰየም ያደረጉ ፕሬዚዳንት ናቸው ፕሬዚዳንት ትራምፕ። አዎ እንደዛ ስሙ እንደዚህ መሰየም አለበት ብለው አዎ በቅርቡ እንደተቀየረ ስሙ እናስታውሳለን። ወደ እስራኤል ለመጀመሪያ ጊዜ ነው ጉብኝታቸው ይመጣሉ ይችላሉ ተብሎ ይጠበቃልና የሚመጡበት የጉብኝታቸው አላማ እንግዲህ እስራኤል ለቱርክ F-35 የተሰኘው ዘመናዊ አውሮፕላን ከተሸጠላት ያው ጠቅላይ ሚኒስትሩ በይፋ ተቃውመዋል። ስጋት አለ ከፍተኛ ስጋትና ስጋቱን ለማቃለል ነው ይላል እንግዲህ የጉብኝቱ አላማ እስራኤልን ስጋት ለማቃለል ነው። ምን ሊሉ እንደሆነ አይታወቅም። ወይ ምን አልባት ላይሸጡ ይችሉ ይሆን ውሳኔ ላይ ደርሱ ይችሉ ይሆን እንዲሸጥላት ለቱርክ ወይ ደግሞ አይታወቅም የትኛው አይነት ሞዴል ነው የሚሸጥላት። ከዚህ ጋር ተያይዞ ይሄ ሰውነተኛ ምክንያት ነው ወይ ለዚህ ብቻ ብለው ነው ከአሜሪካ የጦር ሚኒስተር የሚመጡት እስራኤል ድረስ እንደው ሌላም ይወያዩባቸው ቆልፍ የሆኑ ሚስጥሮች ጉዳዮች ኖር ይሆን? አው እንዲህ አይነት ነገር አለና እንዴት ታይዋለህ አንተስ?
0: ለከናሽ እንግዲህ ባለስልጣናት ሲመጡ ላይውን ይነገራል ወስጥ ለወስጥ ብዙ የሚሰራ ነገር ይኖራል። ላይ ጦርነቱን ለማደስ ምናልባት ጦርነቱን ለማደስ ሊሆን ይችላል። ሌላው ግን አሁን በዋናነት ይመጣሉ ተባሉ እንዳልሽው F-35 የተሰኘውን የጦር አውሮፕላን በመሸጡ ሁኔታ ስጋት እንዳይኖር እስራኤልን ለማሳመን ነው። እንደዛ ከሆነ ጠቅላይ ሚኒስትር ናታንያሁ በዚህ ሳምንት ወይም በሚቀጥለው ይሄዳሉ ተብሎ ነበር። በዚህ ሳምንት እንግዲህ ወደ አሜሪካ የሚሄዱም አይመስልም። በመጪው ሳምንት ሲሄዱ ለምን ከትራምፕ ጋር አይነጋገሩ የሚለውም ሌላ ጥያቄ ነው። እና
1: እንዲህ ድንገተኛ ጉብኝት ለምን አስፈለገ?
0: ለምን አስፈለገ የሚለው ሌላ ጥያቄ የሚያመጣ ነው። ግን መጎብኘታቸውና መነጋገራቸውም አንድ ጥሩ ሁኔታ ነው። ይምጡ እናየዋለን ያለውን ሁኔታ ግን አስጊነቱ አሁንም ከፍተኛ ነው። ወዳጅነቱን ቢመለሱት ትራምፕ የበለጠ ጥሩ ነበረ። እንደሚሸጡ ነው ያለው ግምት እናስብበታለን። ቱርክ ከማንም በላይ ወዳጅ ሆና ነው ያገኘናት ነው ያሉ። ትራምፕ ደግሞ እንደዚህ አይነት የቢዝነስ የሆነ ስምምነት ይወዳሉና እንግዲህ እነዚህን አውሮፕላኖችም ሲሸጡ የሚገኘው ዶላር ለአሜሪካ በጣም ከፍተኛ ነውና በእኔ ግምት ይስማማሉ ነው እናስብበታለን። ይህንን ማናደርግበት ምን ምክንያት አለ ነው ያሉና ስጋት አለ። ግን ያው የመከላከያ ሚኒስትሩ ወይም ደግሞ የጦርነት ጉዳይ ሚኒስትሩ መምጣታቸው ጥሩ ነው መወያየታቸው እናየዋለን።
1: ይሄ በሁለቱ ሀገራት መካከል ያለውን እንግዲህ ጥብቅ ወዳጅነትም የሚያሳይ ነው። ዞሮ ዞሮ እንደ እስራኤል ለማሳመን ካሰቡ በዚህ ሀሳብ የራሷ ጉዳይ እስራኤል ምን ታመጣለች ብሎ አለመተዋቸው እንግዲህ በተለይ ደግሞ በመከላከያ ዘርፉ ሁለቱ ሀገራት ያላቸውን ጥብቅ ትስስር የሚያሳይ ነው። መልካም እንደሆነ ነው እንግዲህ መረዳት የሚቻለው። ወደ ስፖርቱ እንለፍ። ትናንት ስፖርት ሜሲ ትንሽ አደናግጦ ነበር ደጋፊውን፣ በኋላ ግን ውጤቱን ለመልካም ቀየረው።
0: በነገራችን ላይ በዚህ በእስራኤል ውስጥ ለሜሲ ደጋፊ በጣም ብዙ ነው። እስራኤል ደጋፊ በጣም ብዙ ነው። በተለይ ደግሞ ባርሴሎና በነበረበት ወቅት ሜሲንና ባርሴሎናን የሚደግፈው ህዝብ ቁጥር በጣም ከፍተኛ ነው እና ትላንትና እንዲያውም ግብጾች በጥሩ ሁኔታ ሄደው 2-0 እስከ 79ኛው ደቂቃ እየመሩ በጣም በደስታ አንዳንድ ጊዜ ምን ደስታህንም አዘንህንም
1: በልክ ማረጋው
0: እና ተዘናጉ። ደስታው ትንሽ በዛባቸው መሰለኝ። 20 ደቂቃ በላይ መቆጣጠር ቢችሉ ቢያንስ እንኳን አቻ ወጥቶ 30 ደቂቃ ውስጥ ይጨምር ነበር። በ92ኛው ደቂቃ ነው 3ኛው ጎል የገባ። ሜሲ ታምር ነው የሰራ። ለሱ ብቻ ሳይሆን አሁን ሜሲ ከሮናልዶ በምን ተለየ ብንል ጨዋታዎችን አይተናል። ሮናልዶ ኳስ ሲያቀብሉት ብቻ ነው። ሜሲ ግን ተዋግቷል። እንደ ወታደር ነው የተዋጋ፣ ሀገሩ እንዳትወድቅበት በደስታ ደግሞ አንብቷል።
1: አለቀሰ መጨረሻ ላይ። ያኛው በሀዘን አልቅሷል፣ ይኛው በደስታ አልቅሷል።
0: እና በጣም የሚያስደንቅ ነው የነበረ። ያ ነው የእግር ኳስ በጣም ትኑ ሚስጥሩ። እንደዚህ እስከ መጨረሻው ደቂቃ ድረስ እስከ መጨረሻው ሰከንድ ድረስ ስትታገይ በጣም ውጤታማ ትሆኛለች። እና ሜሲም ሌሎች ባልደረቦቹም ታምር ሰርተዋል። በጣም በሚገርመው ሁኔታ ደግሞ 8ኛ ጎሉን አስገብቷል። በዚህ በ2026 የዓለም ዋንጫ አሁን እየመራ ነው ያለ የወርቅ ጫማ የሚሸለምበት ሁኔታን እሱ ነው እየመራ፣ ሌሎች 77 ነው ያላቸው። ከቀጠለ እንግዲህ ይሰብር ይችላል። ሌላው ደግሞ በዓለም ታሪክ 21 ጎሎችን በዓለም ዋንጫ ያስገባ የመጀመሪያው ሆኗል። እንግዲህ ጥሩ ነው። ሌላው ደግሞ ስዊዘርላንድ ኮሎምቢያን በቅጣት ምት ወይም በሪጎሪ 4-3 አሸንፋለች። በጣም የሚገርመው ስዊዘርላንድ ከ1954 ዓ.ም ከ72 ዓመታት በኋላ ነው ለሩብ ፍጻሜ ያለፈችው። እና ታምር የታየበት ጉዳይ ነው። ያው እንግዲህ ዛሬ ጨዋታ የለም። ነገ ያው በዚህ ቡድኖች ተለይቷል። 8 ቡድኖች 8 ብሔራዊ ቡድኖች ለሩብ ፍጻሜ ያለፉት ነገ ፈረንሳይ ከሞሮኮ 11 ሰዓት ላይ ለሊት ይጫወታሉ። አረብ ደግሞ 10 ሰዓት ላይ ስፔን ከቤልጅየም፣ እሁድ ለሊት ኖርዌይ ከእንግሊዝ፣ እንዲሁም እሁድ ለሊት 4 ሰዓት ላይ ደግሞ አርጀንቲና ከስዊዘርላንድ ጋር ይጫወታሉ። ያለ ያለ ተናቀቀ
1: አርጀንቲና እንግዲህ ጥሩ ይመስላል ከሄዷ። በነገራችን ላይ ትናንት በነበረው ጨዋታ የግብጽን ቡድን አለማድነቅ አይቻልም። ጾች በጣም ይደነቃሉ። አንዳንዴ ያው መቼም እድልም ጉዳይ ነው ጨዋታ እንጂ ኳስ ጨዋታ። ግን ዞሮ ዞሮ ጀግንነቱን አሁንም ሜሲ ወስዶታል። ጥሩ እንግዲህ ኳስ
0: ሲነጻጸሩ በጥራት አርጀንቲናዎች ይበልጣሉ። ግን ግብጾች ጥሩ ሄደው ነበር። አንድ ጎልም የተሻረባቸው ጎል
1: አው አንድ ጎል ተሸሸ።
0: ትክክል አይደለም የተባለ ብዙ ትችት ያመጣ ነው። ያ ጎል ቢኖር 3 ለ0 ምረቱ የሚቆዩበት ሁኔታ ይፈጠር ነበርና
1: ባቻው ጤት ይቀጥሉ ነበር። በርግጥ
0: ለማንኛውም ግን የነበረው ጨዋታ ጥሩ ነው። ለሜሲ ግን ሌላ ታሪክ እንዲሰራ አድርጎታል። ያው
1: ሜሲ እንግዲህ ያው በእንትን በጥሩ እንደተደነቀ ለመጨረስ ነው ያለው ሁኔታ። ጥሩ ነው፣ ደስ ይላል እንግዲህ ሰው ሲሳካለት።
0: አዎ ጥሩ ነው።
1: እናመሰግናለን።
0: ልፋቱ ጤት ነው። መልካም እድል እንላለን።
1: እሺ
0: እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ስልክ መስመራችን ላይ አቶ አስመሬ ተረቀኝ ይገኛሉ። ደስኑ ምናልፈው አቶ አስመሬ ጤና ይስጥልን፣ እንደምን አደርክ?
1: ጤና ይስጥልኝ፣ እንደምን አደራችሁ?
0: እግዚአብሔር ይመስገን። እንዴት ነው?
1: ድምጽሽ ትንሽ እንሳለብሽሳ?
0: እንግዲህ እኔ ያው የሚሰማ ከሆነ እሺ፣ አንተን በደንብ እየሰማንህ ነው።
1: አይስ እንግዲያ ጥሩ ሰላም፣ ጥሩ እንግዲያ።
0: እሺ፣ ያው ሀሳብ አለኝ ብለሃል፣ ምንድን ነው ሀሳብህ?
1: ያው ትንሽ እንግዲህ ያው መቼም እንግዲህ ሀሳብ ያለኝ ስለ ቄሶቻችን በየቦታውን በየወጡ ስለነበሩ ሃይማኖታቸውን ጠብቀው በዚች ስራ በቁነት ትንሽ ግጥም ስለ ቄሶቻችን የጻፍኳት ግጥም አለች፣ አጠር ያለች ግጥም ስለ እነሱ ነው። ለች ስለበቁን እና ከዚህ በተረፈ ለእናንተ ለሬዲዮን ፕሮግራም አስተላላፊዎች በሙሉ ሰላም እላለሁ። ክብር ጸጋ እድሜ ይስጣችሁ፣ ሀገሯንም ሰላም ያርግልን። ወታደሮችን የሞቱ ደግሞ ነፍሳቸውን ይማር፣ ላሉት ደግሞ እግዚአብሔር ሰላሙን ሰጥቶ ይቅር ብሎ ሰላም ቀይስጠን እላለሁኝ።
0: እናመሰግናለን። ጥሩ እንግዳ፣ ወደ ግጥሙ እንለፍ። አንተም ወደ ስራ እየገባሁ ነው ብለህናል፣ ድምፅ እንዳይኖር ሚረብሽ። እሽ
1: እየጠበቁ ነው። ኦኬ እንግዲህ ያው መቼም እንግዲህ እኛ ጥሩ ነው ምንድን ነው እኛ በእኛ ሰላም ብንሆን ለእግዚአብሔር ለፈጣሪ እንመቻለን። ሰላም ፍቅር ከኛ ብዙ ነገር ይቀራል። ለጌታችን ፍቅር ይወዳልና እኛ በእኛ ሰላም ብንሆን ለቀሩት ብናስብ ጥሩ ነው ብዬ አስባለሁ። ዋናው እግዚአብሔር የሚወደው ሰላም ነው። ለቀሩት ማሰብ አንዳንድ የሚናገሩት ተዚህ ይሄ ነው የሚለው ነገር ትንሽ ጥሩ አይመጣም። እኛ በእኛ ኢትዮጵቶች በኢትዮጵት ተደራጅተን አንድነት ፈጥረን ለቀሩትም አስበን ምርጫም እየደረሰ ስለሆነ አንድ ብንሆን ለእግዚአብሔርም እንመቻለን። እግዚአብሔርም አንድነት፣ ፍቅር፣ ሰላም ጥሩ ነገሮችን ጌታ ይወዳል።
2: መልካም። ወደ ግጥሙ ያልፉ አቶ አስመሬ።
1: ግጥሙ ጀምራለሁ። ሰደር እንግዲህ ያው ትንሽ አጠር ያለች ግጥም አለች። በሰደር እንግዲህ ትንሽ አጠር ያለች ግጥም ስለ ቄሶቻችን ወረታቸውን ጠብቀው ህይወታቸውን እየሰጡ እየተሰቃዩ እየሞቱ ወረታቸውን ጠብቀው ለዚች ትልቅ እድል ኢየሩሳሌም እኛን ስላበቁነ የልጅ ልጃቸው ይግዛ በግድ ይብሉ ላለሁ ቄሶቻችን ይሰማል አይደል?
0: አዎ ይሰማል፣ ይሰማል።
1: ጥሩ እንግዲያ ሁለት ሺህ ዘመን ሶስት ሺህ ዘመን በስደት ሲኖሩ ግፍም በደል ቢበዛ ብዙም ቢቸገሩ ከእምነታቸው ባህል ዘነፍም አላሉ። ተጽዕኖ ቢደረግ ብዙ ቢቸገሩ በሚያግባባ ቋንቋ እየፈጠሩ ሃይማኖታቸውን በምንም ሳይቀይሩ ክብራቸውን ጠብቀው ይኖሩ ነበሩ። በግብርናው ሙያ በአንዳንድ ጠበብቱ ምርቱ ተጎተረው ከብቱ ከብረቱ በሽምናው አብረው እየሰሩ በገንቧቸው ጠጁ ከቀፈው ማሩ ወዳጄን አክብረው ጠላታቸውን ንቀው አብልተው አጠጥተው ለወዳጅ ዘመድ ጠበቃ ሆነው ኮርተው ተከብረው ኖረዋል። በሃይማኖታቸው አገር ስትወረር አብረው እየዘመቱ አብረው እየሞቱ አብረው እየሞቱ እየተገደሉ አብረው

0: ኢየሩሻሌሜ ቅድስቲቱ ከተማ ይዘመርልሻል ሁሉ አገሩ ይስማ። ኢየሩሻሌሜ ዘረፍ ብለሽ ወጣሽ ፈክረሽ ተዋግተሽ አርማሽ አንስተሽ ደስ ብለሽ ኮርተሽ የጀግኖች ሀገር የጀግኖች ከተማ እንኳን ሳይተውሽ ስምሽ አለው ግርማ። አገራት በሙሉ አይናቸው ታንቺ ነው ብርቅዬ ያደረገሽ ምስጢሩ ምንድነው? ውቢቷ ኢየሩሻሌሜ ታሪካዊት ሀገር ሁሉ የሚመኝሽ ድንበር እስከ ድንበር እስኪ ላነሳሳሽ ስምሽን ደጋግሜ መቼ ትጠገቢያለሽ ኢየሩሻሌሜ? ኢየሩሻሌሜ ቅድስቲቱ ከተማ ይዘመርልሻል ዳዊት በበገና ትወደሻለሽ ታበባለሽ ገና ተገናኘን ዙረን ይላል ርስቱ ደግሞ። እናት ኢየሩሻሌም የአብርሃም ስጦታ የእርስት መቀመጫ የህዝብ እስራኤል የስደት መቋጫ የዳዊት ክንድ ውጤት የመኖሪያ ምርጫ የሰለሞን ጥበብ የውጤት አሻራ ከጥንትም ገናነሽ ካለም ሁሉ ጣራ። እናት ኢየሩሻሌም የሃይማኖት ምንጭ የነቢያት ትንቢት የህዝብ እስራኤል የቃል ኪዳን መሬት። እናት ኢየሩሻሌም መጥፎ ተግባራችን ስደት ቢዳርገን 2000 ዓመታት ቢያልፍን ተራርቀን በሱዳን በረሃ ምሳዊትን ከፍለን በሱዳን በረሃ ምሳዊትን ከፍለን ምስጋና ለጌታ ተገናኘን ዙረን በናዚ ጭፍጨፋ በሱዳን በረሃ ምሳዊትን ከፍለን ምስጋና ለጌታ ተገናኘን ዙረን። እናት ኢየሩሻሌም እኛም እንደ ዳዊት አንቺን ለማደስ ልክ እንደ ሰለሞን ጥበብን ለማደስ ፋኑስ ብለን መጣን ቅጥር ግቢሽ ድረስ ምስጋና ለጌታ ጭርጋ ብለን ይድረስ። የእግዚአብሔር ቃሉ ደረሰና ህዝበ እስራኤል በሱዳን በእግር ጉዞ ቀጠሉ። ሽፍታው እየደበደባቸው እያሰቃቸው እየገደላቸው ወደንቢና ውሃ ሁነ ቀለባቸው። እረ እንደምን ሆኖ ተገኘ ነፍሳቸው። ተመስገን ፈጣሪ ተመስገን ጌታዬ ለዚች ቅድስት ኢየሩሻሌም ያበቃህን ከዚህ እንደርሳለን ብለንም አልነበር። ተመስገን ጌታዬ እግዚአብሔር መቆየት ደግ ነው መኖር መስታየት ነው ሁሉን አሳየህን ደግሞ እስካሁን ወዲህ ምን ቀርቶን ይሆን? ተመስገን ጌታዬ ፈጣሪ ለዋልደር እንጂ በዓለም ላይ ቆሜ ሁሉንም አየሁት መስታየት ነው ውድሜ። ባህር ማዶን አልፎ ቅድስት አገር አለች ወተቱን እሸቱን ሁሉን ታመርታለች ስሟ እንኳን ሲጠራ እስራኤል ትባላለች። እማማ እማማ እስራኤል የማትሰለች ዛሬም ትጎበኛለች በውጭ እንግዶች። እስኪ ላነሳሳው አገሬ ቋራን መልምሎ ሸፍኖ ያሳደገንን ከአገሬ ከነስቼ ወደ እስራኤል ስመጣ ከአየሩ ላይ ሁኜ እስራኤልን አገር አዘቅዝቄ ባያት መስራ ነው የታየችኝ የማልደርስባት። እኔም ደረስኩና ከደሰትኩባት እስራኤል ስንደርስ የእስራኤል መንግስት በጥሩ ሁኔታ ተቀበለን ትምህርትም እያስተማረ አመት እየቀለበ አስተማረን። ቤት መግዛት ለምንፈልግም መሽካንታ ሰጠን ቤት ለመግዛት ለማንፈልግም አሚዳር ሰጠን። የእስራኤል መንግስት ለሁሉ ህይወት ለሁሉ ገነት እንዳንተ አርጓ ይሰጥ ምናትና አባት።
1: አቶ ስምሬ ተሰማኛ እየሰማን ከሆነ ቆንጆ ነው በጣም ደስ ይላል። እስራኤልን ማወደስ አይጠገብም ግጥሙ ምናልባት ረጅም ከሆነ ሌላ አድማጭ መስመር ላይ ስላለን ለማባቃት ነው።
2: ሌላ ጊዜ እንግዲህ
1: ቀሪውን ግጥም ደግሞ ሌላ ጊዜ ወይ ሰፋ ያለ ጊዜ ሰጠነ 5 ደቂቃ ስላልከን ነው ሁለ ሌላ ሰው ቀጥረን ስለነበረ ለዛ ነውና በዚህ ብናጠቃልል ከይቅርታ ጋር ግጥሙ ደስ ይላል።
0: ችግር የለም ሌላ ቀንም እናቀርባለን። እኔም አመሰግናለሁ በጎንደው ሰው እየደወለ መቼም አስቸጋሪ ነው እና በጣም አመሰግናለሁ። እግዚአብሔር አገሯን ሰላም አገሩ የታገረ ገነት ያርግልን እናንተንም ሰላም ያሳደረ ሰላም ያውለን። ወንድማቸው ስምሬ የታረቀኝ የማማ ሰው አባት ነኝ።
1: እሺ መልካም ቀን በጣም እናመሰግናለን።
2: አሁን ደግሞ ከወይዘሮ ታክላ አሸነፍ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ወይዘሮ ታክላ እንደምን አደርሽ?

0: ሄሎ
1: አሎ፣ ጤና ይስጥልኝ። እንዴት አደራችሁ? ሰጠኝ ወርቅነሽ፣ ደህና ናችሁ? ሰላም ናችሁ?
0: ደህና ነን። እንግዲህ ሰሞኑን ባለው የህብረተሰባችን ውጥረት ዙሪያ እንግዲህ የምናገረው ሀሳብ አለን ብለሽ እንዳልና እስኪ
1: ሰጠኝ።
0: ይሰማል?
1: ድምፅህ ርቆኛል።
0: በተመሳሳይ ሁኔታ ነው የቅድሙ ሰውዬም እንደዚህ ያለን
2: ድምጻችን። አዎ፣ ምናልባት ችግር ሊኖር ይችላል። ወይዘሮ ታክላ አንቺ በደንብ ነው የምትሰሚው? እየተሰማሽ ከሆነ ሀሳብሽ።
1: እናንተም ግን በደንብ አልሰማችሁም።
0: እስኪ ለማስተካከል ጥረት እያደረግን ነው። አሁንስ?
1: አሁን ትንሽ ይሰማኛል።
0: እስኪ ሀሳብሽን፣ እኛ እየሰማንሽ ነው።
1: መጀመሪያ ሀሳቤ በዚህ አሁን በሚናፈሰው ወሬ ነው፣ ግን መጀመሪያ ለእናንተ ምስጋና ይደረሳችሁ። ከዚህ እናንተ ብዙ ነገር በዚች ሬዲዮን ጣቢያ ብዙ ሰው ግንዛቤ እንዲያደርግ ሁሉንም እውነተኛውንም ዜና የምንሰማ በእናንተ ነው እና ምስጋና የደረሳችሁ ጤናቸውን ይስጣችሁ። በጣም እናመሰግናለን። ይቺ አማርኛ ለኛ ብዙ ነገሩን በጀሯችን እና ታደርሰናለች እና
0: አመሰግናለን። እንደው ጊዜውን ለመቆጠብ ባጭሩ
1: ጊዜው እርግጥ ህዷለን፣ ግን እኔ አሁን ስለመናገር የፈለግኩት ስለ ሃይማኖት በይሰሞን በዋጣብም ሆነ በዚህ በእናንተ በሬዲዮን መገናኛ በሚነገረው ነገር ነው። በመጀመሪያ ግን ሀገራችን እኔ እንዲያው አንዲት ሽማግሌ አንድ ሀገር ነበሩ አሉ ሞተ ሲባል ወጣት ሞተ ነው የሚባል። አሁን ኑሮ አንድ ሽማግሌ ሞተ ይቻሉ አሉ የሞተስ ወደ እኛም ተረማመደ አሉ። አሁን ደግሞ የአረቦች ነገር እርስ በርሳቸው ዛሬ የተጋደሉ ነገር ተጋደሉ እየተባባሉ ከዚህ ከእኛ ጋር አብረው ተቀምጠው መንግስት እያለ ታጥቀው ለወደፊቱ ለእኛ ነው መፈራ ነ
0: የአረብ ማህበረሰብ ችግር ነው ማንሳት በዋናነት ምትፈልጌው
1: አሁን እኔ ማንሳት የምፈልገው የእኛ ዛሬ አይደለም። በሃይማኖቱ ቤንጢ ይሄደ የሚባል ዛሬ አይደለም። ግን አሁን እኛ በአንድ አንድ ጊዜ እርግጥ ሰላማዊ ሰልፍ መውጣት ሰጠኝ በዚች ባደገች ሀገር የመብት ማስከበሪያ ነው፣ የመብት መጠየቂያ ነው። ግን የእኛ ሰላማዊ ሰልፍ መውጣት ግን ተግባር አይመጣም። ከዚህ ደግሞ በእናንተ ሬዲዮኑ ጣቢያ የሚነገር ችግሩ ብቻ ነው። መፍትሄውን አንስቶ መፍትሄ ለዚህ መፍትሄ ምን እናምጣ ብሎ ሽማግሌው ለምሳሌ ስብሰባ በቤት አትቅባ በሽዱት ስብሰባ ተደረገ ይባላል። አይደለም፣ አንተ ከቤት በየአገሩ በየከተማው ስብሰባ አድርጎ ሰው ይሄን ችግር እንዴት አድርገን እንፍታው ብሎ የችግሩ መፍትሄ ማምጣት ነው። እኛ ሁል ጊዜ እኔ በሬዲዮን ስናገር ከእናንተ ጋር ለውይይት ፍቅር ጠፋነ ነው የምልህ። ጠፍተናል። ለምንድን የጠፋነ? እኛ ነው ያበላሸነ ሰጠኝ። እኛ ትልቆች ምን እያደረግነ ነው? ድሮ እኮ በሀገራችን አገር እንዲኖረን ነው የመጣንያን ሁሉ ስም ካለ ስማችን ስም እየተሰጠን ካለ መልካችን መልክ እየተሰጠን አገር እንዲኖረን ኢየሩሳሌም ውድ ልጆቻቸውን እየሰዉ የሚኖሩ እኮ አገር እንዲኖራቸው አገር ያለን መኖር ነው ያን ሁሉ መከራ ያየን። ይሄ ደግሞ አገር መኖር ደግሞ ከሃይማኖት ጋር የተያያዘ ነው። የእስራኤል ሀገር እኛ በሃይማኖታችን የመጣነ ቀለማችን ቀለም አይመስል ቋንቋችን ቋንቋ አይመስል።
0: አሁን ችግሮችን አሁን ቅድም እንዳልሽው ብዙ ችግሮች አሉ ይነሳሉ፣ በሃይማኖትም በሌሎችም በፖለቲካውም በሁሉ ነገር በወጣቶችም ችግሮች ይነሳሉ። አሁንም ትኩስ መወያያ ጉዳይ ሆኗል። ሁሉም ሀሳብ ያቀርባል፣ መፍትሄውን ማን ያምጣው ነው።
1: ሁሌ አሁን ይኸውልህ እግዚአብሔር ይመስገን በየቦታው መሰብሰቢያ መቆሚያ መድረሻ አለን በየቦታው። እኛ እኮ እያበላሸን እኛ ኢትዮጵያ ሄደን ወጣት አግብተን መጠን ትላንትና ጠፉን አፋልጉን እንላለን። ሴቶች ሄደን ወንድ አግብተን መጠን ነገ ማልዳ ጠፋን አፋልጉን እንላለን። ይህ ሁሉ የት የመጣ ነው? ይህ ሁሉ የት የመጣ ነው? ድሮ እናቶቻችን አባቶቻችን ይችን ሀገር ያስረከቡን እኮ በያ ቦታው ተቀምጠው የሁለት ቀን የአንድ ቀን ጎዳና ሂደው ለልጃቸው ምሽታ ገብተው ዘራቸው እንዳይጠፋ ይሁዲነታችን እንዳይጠፋ አርጎን የኖረኮ በተራርቀው ሃይማኖታቸውን በጥብቅ በመጠበቃቸው ነው። አሁን እኮ ከዚች በአደካማ ጎናችን ብዙ በሃይማኖት ጠፍተናል እኮ ሰጠኝ። አንተ እኮ ማድረግኛ መድረግ ያለብን እኮ ከቤታችን ነው። እንኳን ሌላኛ እውነቱን አንነግራቸውም። የኛ ልጆቻችን የራሳችን ታሪክ አያውቁም አያውቁም በምንም ታምር አያውቁም። ለምን እኛ እውነቱን አንነግራቸውም? ከቤት ትምህርት አንሰጣቸውም። አሁን ማነው የማነው ልጅ ጠዋት ተነስቶ ጠዋት አንተ ተነስተ እንደው ሰንበት በሰንበት ጊዜ እኮ ልጆችን ይዘህ ቤተ ክህነት ትደርስ የሀገሪቱን የእኛን የነበርንባትን የባህል እንዴት ብለን ሰንበትን ቅዳሜ እንደምናከብራት ባህሏን እኮ የምናሳውቃቸው ያሳውቅናቸው ልጆች አሉ? የለም። እኛ በዚህ ቀስ ራሳችን ላያበላሽ ነው። አሁን ደግሞ መፍትሄው መሆን ያለበት እየጠፋን ነው፣ እየመነመን ነው። መፍትሄው መሆን ያለበት ሰጠኝ ተሰብስበን ይህን እኛ ሊያጠፋን የተነሳውን ምስጢር አውቀን እኛ በ50 ብር ከኪሳችን ብናወጣ ምን ይጎለና ምን እንትን ያደረገልን? ብዙ ነገር እናጠፋ የለን? ጠንካራ ወሬዲን አቅርበን አዘጋጅተን በየሀገሩ ቄሶቹን መውቀስ አይደለም። መንግስት ቄስ ማለት እኮ በሀገራችን ሃይማኖቱን እንድንጠብቅና ሁሉን ነገር እንድናረግ አንድ በየሀገሩ ቄስ የለም። ሽማግሌው ወጥቶ ነብሱን ይማር። እኔ አጎቴ መንግስት የከበደ ይባላል። ዛሬ ጨረቃ በዓል ነው፣ እርሻ እንዳትሄዱ። ዛሬ ጨረቃ በዓል ነው፣ ሴቶች ወፍጮ እንዳትፈጩ። ሸማቃ እንዳዘረጉ እያለ ቄስ አይደለም ግን የሀገር ሽማግሌ ስለሆነ ወጥቶ በጠዋቱ በሌሊቱ እንዲያርጎ የሚለርስ ሰው ነው የነበረ።
0: እንግዲህ ወይዘሮ ታክላ መመካከሩ ነው መፍትሄ ሊያመጣ የሚችል እና መወቃቀሱ ብዙ መፍትሄ ሊያመጣል ብለን አናስብም። ለማንኛውም በየአካባቢው እንግዲህ የሃይማኖት መሪዎች በሁሉም ዘርፍ ያሉት ቢወያዩ ለነገሮች መፍትሄ ቢያመጡ ጥሩ ነው እንላለን።
1: አሁን ደግሞ ይኸውልህ ሰላማዊ ሰልፍ የሚባለውን ይሄንን ሰላማዊ ሰልፍ ዛሬ ተንጫጭተን ነገ ይጠፋል። አሁን ደግሞ በይስሙን ይሄን እንዲያውም ያሳፉታል። አንደኛ የፖለቲካ ሰዓት ጊዜው ስለሆነ በእኛ ላይ ሁላ ነገር ይስፋፋል። ይሄን ማድረግ ያለብን መጀመሪያ ራሳችን እኛ ከዚህ ካለንበት ከተማ ይሄ አጎቴ ነው ይቀየመኛል፣ ይሄ ዘመዴ ነው ይቀየመኛል ታልኝ ልጅም ቢሆን ልጅነቱን ወደዋለሁ፣ ስራውን አልወደውም። እውነተኛውን እውነት መናገር አናውቅም። እኛ ፊት ለፊት መናገር አናውቅም። እንደዚህ ያለ አንተ ከሀገር እኮ ከሀገር ከሀገር ካለንበት ሀገር እኮ እኛ ግልጽ ነው ያለንበት ሀገር እና ይህ ወጥተን በየከተማችን 50 ብር ይሆን 20 ብር ይሆን ሰብስበን ደንበኛ ወረዲን አቁመን እነዚህን እንዲህ አድርገው እኛን የሚያበላሹ ልጆቻችን የሚያበላሹ ልጆች እነሱን ለህግ ቁመን በህግ በፍርድ ቤት በሚቆሙበት ጊዜ አሁን ሰላም
0: የሀገሪቱንም ህግ ማየት ያስፈልጋል። ባለሙያ ደግሞ የህግ ሰዎች ምን ይላሉ የሚለውንም መመልከት ያስፈልጋል። በጣም እናመሰግናለን ወይዘሮ ታክላ፣ ጊዜው ገደበን።
1: አዎ እና ይህን አሁን መንጫጫቱ ዋጋ የለውም፣ ነገ እንብርዳለን።
0: እሺ እናመሰግናለን። ሰላም።
1: እኔ እናመሰግናለሁ።
0: ቻው ውርቅነሽ። እንግዲህ የጠዋቱ ፕሮግራማችን ሊጠናቀቅ ነው። ለቴክኒክ ባለሙያችን ራሚ ፌሊክስ፣ ለአድማጮቻችን በፕሮግራማችን ለተሳተፉት ሁሉ እናመሰግናለን።
2: እናመሰግናለን።
0: መልካም ቀን።

0: ና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሬስትልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በዕብራይስጥ ዘመን አቆጣጠር ካፍ ጊሜል በታሙዝ ታፍሽን በኢባብ እንደ አውሮፓ ዘመን አቆጣጠር ጁላይ 8 ቀን 2026 ዓ ም እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 1 ቀን ዛሬ መባቻ ነው 2018 ዓ ም ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የፕሮግራሙ አጠናቃሪ ኸና ስፈራው፣ የስቱዲዮ ተረኛ ተረጋጆች ወርቅነሽ ሸቴ፣ ሰጤ ዘመንና ራኸሚም አለዘርነን። በቅድሚያ መረስተ ዜና። አሜሪካና ኢራን በደረሰውበት የነበረ ጊዜያዊ ስምምነት ተጥሶ ሁለቱ አገሮች መዋጋት ጀምረዋል። እስራኤልና ሊባኖስ ጊዜያዊ ስምምነት ቀደም በሊባኖስ መንግስት ሚኒስተር የነበረ ፖለቲከኛ መቃወሙን አስታወቀ። ኦክቶበር 7 ቀን 2023 ዓ ም ሐማስ በወሰደው ጥቃት በግፍ የተገደሉ እስራኤላውያን ዓመታዊ የሙታን እና የጀግኖች መታሰቢያ ቀን ለማጽደቅ የክኔሰቱ አባላት እየመከሩበት ነው። በእስራኤል ዛሬ ጉብኝት ያካሄዳሉ ተብሎ የነበረው የአሜሪካ መከላከያ ሚኒስትር ጉብኝቱን መሰረዛቸው ታወቀ። ኢራንና አሜሪካ ለደረሰችበት ወታደራዊ ጥቃት በኩዌትና በባህሬን ላይ የአጸፋ እርምጃ መውሰዷ ታወቀ። 2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው የሚሉት ለሰዓቱ ከዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በወርቅነሽ ሸቴ።
0: አመሰግናለሁ ጋሽ ራሃዊ። ኢራን ትናንት በሆርሙዝ የባህር ወሽመጥ አካባቢ የንግድ መርከቦች ላይ ጥቃት ማድረሷን ተከትሎ በአሜሪካና በቴህራን መካከል የተጀመረው ወታደራዊ መጠቃቃት እንደቀጠለ ነው። ረፋዱ ላይ በኢራን ደቡባዊ ክፍል ቡሽሃር በተባለው አካባቢ ከባድ የፍንዳታ ድምጽ መሰማቱ ተገልጿል። ይህ በዚህ እንዳለ ኢራናውያን በባህሬንና በኩዌት በሚገኙ የአሜሪካ ተቋማት ላይ በተከታታይ ጥቃት ማድረሳቸውን ያስታወቁት የኢራን አብዮታዊ ዘብ በሁለቱም ሀገራት የሚገኙ የአሜሪካ ወታደራዊ ተቋማት ከባድ ጉዳት መድረሱንና አንድ የአሜሪካ ያለሰው የሚበራ አውሮፕላን መተው መጣላቸውን አስታውቀዋል። ኢራን ትናንት በሆርሙዝ የባህር ወሽመጥ ለማለፍ በመከሩ ሶስት ነዳጅ የጫኑ መርከቦች ላይ ላደረሰችው ጥቃት ያጸፋ ምላሽ አሜሪካ ባሳለፍነው ሌሊት ከ80 በላይ የሚሆኑ የኢራን ኢላማዎች ላይ ጥቃት ማድረሷን የሀገሪቱ ወታደራዊ ማዕከላዊ እዝ ቀደም ሲል አስታውቋል። የኢራን የአየር መቃወሚያ የእዝ መቆጣጠሪያ ግንኙነት ክፍልና በሆርሙዝ የባህር ወሽመጥ አካባቢ የነበሩ 60 የሚደርሱ የሀገሪቱ አብዮታዊ ዘብ ታናናሽ መርከቦች የጥቃቱ ኢላማ እንደነበሩ ተገልጿል። በአሜሪካ በኩል ኢራን ያደረሰችው ጥቃት የተኩስ አቁም ስምምነቱን እንዲጣስ ማድረጉ ተገልጿል። የቀድሞው የመንግስት ሚኒስተርና በሊባኖስ ታዋቂ የሩዝ ማህበረሰብ አባል ዋሊድ ጁቭላት በእስራኤልና በሊባኖስ መካከል የተደረሰው ስምምነት አጥብቀው ተቹ ተባለ። ዋሊድ ጁቭላት ስምምነቱ እስራኤልና አሜሪካ የዲፕሎማሲ ልምድና የህግ እውቅና እንደሌላቸው በማሰብ አጋጣሚውንም በመጠቀም በሊባኖስና በልዑክ ቡድኗ ላይ የጫኑት በአንድ ወገን ብቻ የተካሄደ ስምምነት እንጂ በሶስት ወገን መካከል የተካሄደ አይደለም ብለዋል። ዋሊድ በእስራኤልና በሊባኖስ መካከል የተካሄደውን የቀጥታ ውይይት በመጀመሪያ ያደነቁ ሲሆን የተደረሰው ስምምነት ግን በተግባር የተኩስ ልውውጡን የሚያስቆም እንዳልሆነ ገልጸዋል። የክነሴቱ የትምህርት ጉዳይ ቋሚ ኮሚቴ ጥቅምት 7 ቀን የደረሰውን ጥቃትና የጀግንነት ተግባር ዓመታዊ መታሰቢያ እንዲካሄድ በክነሴቱ በሁለተኛና በሶስተኛ ድምጽ ቀርቦ እንዲጸድቅ ውሳኔ አስተላለፈ ተባለ። ሐሳቡን ያቀረበው የትምህርት ጉዳይ ቋሚ ኮሚቴ ሲሆን ዓመታዊ የመንግስት መታሰቢያ እንዲዘጋጅና የመታሰቢያ ማዕከል እንዲኖር፣ ሙዚየምና መዝገብ ቤት እንዲኖር፣ ስራዎችን በኃላፊነት የሚያስኬድ የባለስልጣን ቢሮም እንዲዘጋጅ የሚያደርግ መሆኑ ተገልጿል። በውይይቱ ወቅት በቀረበው ሐሳብ ላይ ለውጥ የተደረገ ሲሆን በሙዚቃ ፌስቲቫሉ ላይ ከደረሰው የአሸባሪዎች ጭፍጨፋ የተረፉ ሰዎችና አሸባሪዎች በቦታው በነበሩ የሮኬት መጠለያዎች እየገቡ በርካቶችን የጨፈጨፉባቸውን መጠለያዎች ወደ ሌላ ቦታ እንዲዛወሩ ማድረግን ጨምሮ ማሻሻያ የተደረገ መሆኑ ተገልጿል። ሂሊ ትሮፐርና ዮአስ ሄንደል ያቋቋሙት አዲስ ፓርቲ አንዷ አባል ሽራ ሻፒራ መሆናቸው ተገለጸ። ሽራ ሻፒራ ጥቅምት 7 ቀን ራእይ በተባለው የተፈጥሮ ጫካ በተዘጋጀ ፌስቲቫል ሲዝናኑ ወደ ነበሩ ዜጎች አሸባሪዎች የወረወሩትን ቦምብ በእጁ እየተከላከለ የህይወት መስዋዕትነት የከፈለው የ50 አለቃ አናር ሻፒራ እናት ስትሆን ዛሬ ጧት በካን ረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ጥቅምት 7 ቀን ለደረሰው ጥቃት ተጠያቂ አካል ሁሉ ኃላፊነቱን መውሰድ አለበት ብለዋል። ትናንት አዲስ ፓርቲ ማቋቋማቸውን ያስታወቁት ሂሊ ትሮፐር ፓርቲው ወደ ክነሴቱ የሚያስገባውን በቂ ድምጽ ካላገኘ ከጋዲ አይዘንኩት ፓርቲ ጋር ለመቀላቀል እንደሚያስቡበት ማስታወቃቸው ተገልጿል። ሂሊ ትሮፐር ከዮአስ ሄንደል ጋር በጋራ ያቋቋሙት ፓርቲ በሚቀጥለው ወር ከህዝብ ላይ በሚካሄድ ቅድመ ጥናት ወደ ክነሴቱ ለመግባት በቂ ድምጽ የማያገኝ ከሆነ ያሻር ከተባለው የአይዘንኩት ፓርቲ ጋር ለመቀላቀል እንደሚያስቡበት ማስታወቃቸውና ከዚህ ጋር ተያይዞ ግን በክነሴቱ 5 መቀመጫዎችን ለማግኘት ጥረት የሚያደርጉ መሆኑን 11ኛው ቴሌቪዥን ጣቢያ ዘግቧል። ትሮፐርና ሄንደል የዮሱዱት እስራኤል የእስራኤል መሰረቶች የተሰኘ ፓርቲ ማቋቋማቸውን ትናንት በይፋ አስታውቀዋል። በእስራኤል ዛሬ ጉብኝት ያካሄዳሉ ተብሎ የነበረው የአሜሪካው መከላከያ ሚኒስትር ጉብኝት መሰረዙ ታወቀ። የአሜሪካው መከላከያ ሚኒስትር ጉብኝታቸውን የሰረዙት ከኢራን ጋር የተደረሰው ጊዜያዊ ስምምነት መፍረሱን ትራምፕ ማስተዋቃቸውን ተከትሎ ሲሆን ዶናልድ ትራምፕ ኢራናውያን እንደ ነቀርሳ በሽታ ናቸው ከስር መንቀል ያስፈልጋል በማለት መናገራቸው ተገልጿል። ትራምፕ ለኢራን የኒውክሌር ጦር መሳሪያ እንዲኖራት አንፈቅድም በማለት ከባድ ጥቃትም አድርሰንባታል ችግሩን በዲፕሎማሲ መንገድ ለመፍታት መሞከር ጊዜ ማቃጠል ነው ማለታቸው ዛሬ ከደረሰን ዘገባ መረዳችለናል። የአሜሪካው የጦር ሚኒስትር ዛሬ ወደ እስራኤል ለሥራ ጉብኝት ይመጣሉ ተብሎ እንደሚጠበቅ CNN ቀደም ሲል መዘገቡ ይታወሳል። የአሜሪካው የጦር ሚኒስትር በእስራኤል የሚያደርጉት ጉብኝት የመጀመሪያቸው ሲሆን ከጠቅላይ ሚኒስትር ቢንያሚን ናታንያሁና ከመከላከያ ሚኒስትር እስራኤል ካጽ ጋር ተገናኝተው ይወያያሉ ተብሎ ተጠብቆ የነበረ ሲሆን የጉብኝታቸው ዓላማም አሜሪካ F-35 የተሰኘውን ዘመናዊ ጦር አውሮፕላን ለቱርክ ትሸጣለች መባሉ በእስራኤል ላይ የፈጠረውን ስጋት ለማቃለል እንደነበር ተገልጿል። ከዚህ እንዳለ ትናንት ከቱርኩ ፕሬዝዳንት ጋር በአንካራ ተገናኝተው የተወያዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቱርክ F-35 የተሰኘውን ዘመናዊ የጦር አውሮፕላን ለመሸጥ እንደሚያስቡበት መግለጻቸው ይታወሳል። ኢራን አሜሪካ ላደረሰችው ወታደራዊ ጥቃት በኩዌትና በባህሪን ያጸፋ እርምጃ እየወሰደች መሆኑ ተገለጸ። በተጨማሪም ኢራን በሆርሙዝ የባህር ወሽመጥ በማስተዳደሩ ሂደት አሜሪካ ጣልቃ እንደማትገባ አስጠንቅቃለች። የኢራን የጋራ ኃይል ባወጣው መልእክት በኢኮኖሚና በንግድ አስተማማኝ የባህር መተላለፊያ መስመር ኢራን የወሰነችው መስመር ብቻ እንደሆነ መወሰኑን ገልጿል። የኢራን ተደራዳሪ ቡድን መሪ መሐመድ ባከር ካሊባፍ አሜሪካ የመግባቢያ ስምምነቱን እንዲሁም ኢራን በሆርሙዝ ባህር ሰላጤ የዘረጋችውን አሰራር በግልጽ መጣሷን ገለጸ። ካሊባፍ አክሎ እንደተናገረው የጉልበት ብዝበዛና የማስፈራራት ዘመን አብቅቷል፣ ኢራን በጭራሽ ወደ ኋላ አትመለስም ማለቱ ታውቋል። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። ሌሊቱን በተካሄደ ጨዋታ ስዊዘርላንድ ኮሎምቢያን 4-3 አሸንፋ ወደሚቀጥለው ዙር አልፋለች። የሁለቱ ሀገራት ቡድኖች ለ120 ደቂቃ ባደረጉት ጨዋታ ያለ ውጤት 0-0 ወይም ባቻ ውጤት ቀጥለው እንደነበር ተገልጿል። ስዊዘርላንድ በሚቀጥለው ጨዋታ ትናንት ምሽት ግብጽን 3-2 በሆነ ውጤት ካሸነፈችው ከአርጀንቲና ጋር ይጫወታሉ። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ ከሰነበተው ቀንሷል። ነገና ከነገ ወዲያ አርብ የሙቀቱ መጠን ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። ጋሽ ራሚም ዜናው አበቃ።
2: ወርቀነሸቴ ክብራትና ክብራን አድማጮች ከተንተናው በኋላ እንግዲህ የቴሌፎን ውይይታችን ክፍለ ጊዜ ነው የሚጀምረው። እስከዚያ ድረስ የስልክ ቁጥራችን እናስተዋውቃቸዋለን። የስልክ ቁጥራችን የተለመደው ነው 0723940555 ነው። ደግሞአለሁ 0723940555 ነው።

0: የተከበራችሁ አድማጮቻችን አሁን ወጣይ ዘገባ የምናቀርበት ሰዓት ነው። ጋሽራሚም እንዴት ሰነበትክ?
1: ሰላም ሰጠህ እንዴ?
0: አንደናልን ሰላም ነው ሁሉም ነገር?
1: እኛ ጋር ሰላም ነው።
0: ጥሩ። እንግዲህ ምርጫው እየተቃረበ ነው። ያው ደግሞ አዳዲስ ፓርቲዎችም የተመሰረቱ እንደሆነ ይነገራል። ሌሎችም እየተጠናከሩ የመጡበት ሁኔታ አለና እንዴት ነው ያለው ፉክክር?
1: ፉክክሩ እንግዲህ ፉክክር ነው ሆኖ ያለው። በርግጥ እንደ ገበታ ጨዋታ ነው ሆኖ ያለው። መቀያየር ቦታ መቀያየር ሰው መቀያየር ነው ሆኖ ያለው። አሁን ስንመለከተው የተለያዩ አዳዲስ ፓርቲዎች የተመሰረቱ ነው ምንመለከት ያለነ። ተመሰረቱ ተቋቋሙ ተብሎ ከተወራ በኋላ እንደገና ይፈረሱና እንደገና እንዳዲስ ይጀምራሉ፣ ወይም ደግሞ መጀመሪያ ተወርቷል የተነበረው ሌላ ቦታ ሄዶ ነው የምናገኛለው። እና ስለዚህ ለዚያ ነው ይሄ ቅልሞች ጨዋታ ወይም ደግሞ የቁማር ጨዋታ ቅልሞች ጨዋታ አልኩት። እና አሁን ለምሳሌ እንደ ትኩስ ወሬ ደግሞ ተይዞ ያለው አሁን የዋዝ ሄንደል የሚባሉት ሃሚሉ ኒኬም የሚባል ፓርቲ ነው ያቋቋሙት። ቢሉም ኒክ በተባለበት ምክንያት እንግዲህ ይሄ ተጠባባቂ ወታደሮች ናቸው። እስካሁን ስካሄድ በቆየው 1000 ቀናት ባስቆጠረው ጦርነት ስራቸውን፣ ቤታቸውን፣ ሁሉን ነገር ጥለው ጦር ሜዳ ሄደው ሲዋጉ የቆዩት። ከነዚህም መካከል የቆሰሉ አሉ፣ የሞቱ አሉ፣ ትምህርቱ የተጓደለባቸው አሉ፣ ብዙ ነገሮች የጎደሉባቸው አሉ። እነዚህ ይሄ ክፍል ጥቅም አላገኘም በመንግስት በኩል በህብረተሰቡ በኩልም እርግጥ ቤተሰብ ከሆነ በስተቀር በብሔራዊ ደረጃ ያገኙት ጥቅም የለም። እና ጥቅማቸውን ለማስከበር ሲባል አንድ ፖለቲካ ፓርቲ መመስረት አለበት በሚል ነው እኒህ ዮሐዝ ሄንደል የሚባሉት ሰውዬ እኒህ ሰውዬም ጦር መኮንን ናቸው። በዚህ በሚሊዮን በምንለው ተጠባባቂ ውትድርና ብዙ ወራት ያገለገሉ ብዙ ቀናት ያገለገሉ ናቸው። እና ይሄንን ነው እንግዲህ እንደ መፈክር የያዙት። ከዛ በመቀጠል ሰዎች ውስጥ ተጨማሪ ሰዎች እነማን ናቸው፣ በርካታ ሰው ድጋፍ የሚሰጣቸው ሰዎች እነማን የሆኑ የሚለው ደግሞ ሲፈላለጉ ከቆዩ በኋላ አሁን ኼሊ ትሮፐር የሚባሉት ቀደም በካሆላማን ፓርቲ አባል ነበሩ፣ ሚኒስትርም ነበሩ፣ የባህልና የቅርስ ጉዳይ ሚኒስትር ነበሩ። እና በጣም የተከበሩ ሰው የሚወዳቸው የሚያከብራቸው ታማኝ ፖለቲከኛ የሚባሉ ናቸው። እና ከጥቂት ወራት በፊት እናስታውሳለን ከካሆላማን ወይም ደግሞ ከቤኒ ጋንስ ፓርቲ እኔ ተሰናበቻለሁ ብለው አስታውቀው ነበር። ከተሰናበቱ በኋላ የት ምን መስመራቸው አቅጣጫቸው ምን እንደሆነ ሳይገልጹ ቆይተው ነበር። ሲጠበቅ ነበር ምን ይሉን ከማን ፓርቲ ጨምሩ ይሆን እየተባለ፣ በመጨረሻ ግን አሁን ትናንት ይፋ ባደረጉት ከዮሐዝ ሄንደል ፓርቲ አባል እንደሆኑና እነሱ ከአንድ ላይ ሆነው እንግዲህ በርካታ ሰዎችን እየመለመሉ እንደሆነ ነው የተገለጸው። ይህ እንግዲህ አንዱ አዲሱ ፓርቲ ነው። ከዚያ ሌላው ደግሞ ዩሊ ኤድልሽተን የሚባሉት ቀደም ለብዙ ዓመታት የሊኩድ ፓርቲ አባል የነበሩና ሚኒስትርም ነበሩ። ለምሳሌ የቅሌታ ሚኒስትር ነበሩ፣ የማስታወቂያ ሚኒስትር ነበሩ። ከዚያም ደግሞ የፓርላማ ወይም የክነሴት አፈ ጉባኤ ነበሩ። በመጨረሻ ደግሞ በክነሴት የውጭ ግንኙነትና የደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ነበሩ። ከዚያ ከቤንያሚን ናታንያሁ ጋርና ፓርቲው ጋር ጥቂት መቀያየም ተፈጠረ። ይህ የሚሆንበት ምክንያት እነዚህ አክራሪ ሃይማኖተኞች እንደ ማንኛውም እስራኤላዊ ዜጋ ውትድርና መሄድ አለባቸው የሚለው ጉዳይ አከራካሪ ሆኖ እኒህ ሰውዬ መሄድ አለባቸው በሚለው አቋም ጸንተው ስለተከራከሩ፣ ቤንያሚን ናታንያሁ ደግሞ ሌላ ይኸው መንግስታቸው እንዳይዛባ እንዳይነጋ ስለፈለጉ እነዚህን ሰዎች ለማስቀረት ሲሉ ደግሞ ይሄ አዲሱ የተረቀቀ ያለው ይቆይ ወይም ይቀየር የሚል ሀሳብ አቀረቡ። በዚያ ምክንያት አለመግባባት ተፈጠረና ዩሊ ኤድልሽተን ከዚህ ከሊቀመንበርነታቸው እንዲሻሩ ተደረገ። ከዚያን ጊዜ ጀምሮ አኩርፈው ነው ቆይተው የነበር። አሁን በዚህ አጋጣሚ ሌላ የራሳቸው ፓርቲ ከቀደም የህግና ፍትህ ሚኒስትር ከነበሩት ከሻኬድ ጋር ከእሳቸው ጋር ሆነው ፓርቲ ለማቋቋም አየለ ሻኬድ ነው የሚባሉ ከእሳቸው ጋር ሆነው አዲስ ፓርቲ ለማቋቋም እየተደራጁ ናቸው የሚባል ነገር አለ። ሌሎችንም እንደዚሁ ለመጨማመሪያው እያሰቡ ነው። በህብረተሰቡ በኩል ተቀባይነት ያላቸው ጥሩ ስራ ሰርተዋል የሚባሉ መራጮችን የሚስቡ ሰዎች ነው የተፈለጉ ያሉት። ይሄ ደግሞ አንዱ ሁኔታ ነው ይባላል። ከዛ ደግሞ ጊላድ አርዳን የሚባሉት ቀደም የሀገር ውስጥ ጉዳይ ደህንነት ሚኒስትር ነበሩ። ከዚያ ወደ አሜሪካ ሄደው የአሜሪካ በኒውዮርክ የእስራኤል ኮንሱል አጠቃላይ ኮንሱል ሆነው እና ከዚያም ቀጥሎ ደግሞ ኮንሱል ሳይሆን እንትን ነው
0: በተባባሳደረጀት
1: አምባሳደር የነበሩ ይቅርታ፣ ከዚያ ነበሩ። ከዚያ ጥቂት ተጨምሮ ደግሞ ለተወሰነው ወራት በአሜሪካም አጠቃላይ የእስራኤል አምባሳደር ሆነው ሁለቱንም ስልጣን ሲመሩ ቆይተዋል። ከዚያ በኋላ የጊዜያቸው ሲያልቅ ተመልሰዋል። ከተመለሰው በኋላ እንዲሁ ዝም ብለው ነው ቆይተው የነበረው። ውስጥ ውስጡን እያደራጁ ነው የተባለ ሲጠረጠር ነበር። አሁን ያው ምርጫው ጊዜ የተቃረበ ስለሆነ እሳቸውም ደግሞ የራሳቸው ፓርቲ ሊመሰረቱ ነው የሚባል ነገር አለ። እንግዲህ ይሄ ነው። ሌላው አዲስ ፓርቲ እንግዲህ የጋዲ አይዘንኮት ፓርቲ ነው። እሱ ብዙ ጊዜ የተነገራለት ፓርቲ ነው። አሁን እንግዲህ ምንድን ነው የሚባለው? እነዚህ ፓርቲዎች በተለይ ሶስቱ የጠቀስኳቸው ፓርቲዎች አመለካከታቸው፣ አይዲዮሎጂያቸው ወይም ርዕዮተ ዓለማቸው ወደ ማዕከላዊና ወደ ቀኝ ክንፍ ነው የሚያዘነብሉት። አሁን ይህንን ሁኔታ ቢንያሚን ኔታንያሁ ደግፉታል ይባላል። እነዚህ ፓርቲዎች ይህን አሁስ ኸሲማ የሚባለውም ደግሞ ከተወሰነ ቁጥር አለ ወንበር ለማግኘት እና ያንን በደጋፊዎች ቁጥር በዝቶ በክነሰት ወንበር ማግኘት የሚችሉ ከሆነ ዞሮ ዞሮ የነሱ አባላትም የተመረጠው የፕሬስታ የክነሰት አባል እሱ የቢንያሚን ኔታንያሁ መንግስት ደጋፊ ይሆናል የሚል ተስፋ ነው ያለ። አሁን እነዚህ ፓርቲዎች ተበታትነው የራሳቸውን ቅስቀሳ ሲያካሂዱ ለቢንያሚን ኔታንያሁ ይረዳቸዋል የሚባል እውነታ አለ። አላማው እንግዲህ ምንድን ነው? እነዚህ ፓርቲዎች ጠንካራ ከሆኑ ከዚያ የማይፈለገው ነገር ምንድን ነው? አክራሪያ እምነተኞች ከመንግስት ጋር አባል እንዳይሆኑ ነው። ምክንያቱም እነሱ ነው አስቸግረዋሉ ውትድርና ሄደ ምናምን እያሉ ያኔ እነሱ መንግስት ድጋፍ የማይሰጡ ከሆነ አላስፈላጊ ከሆኑ ከዳር የሚቀሩ ከሆነ እነሱነን በህጉ የእነሱ ሰዎች ውትድርና እንዲሄዱ ውሳኔ የተላለፋል፣ ተገደው ይሄዳሉ የሚል አመለካከት ነው ያለ በዮሐንስ ህንድል በኩል ለምሳሌ በተለይ እና ይህን ባስመለከተ አሁን እንግዲህ የመደራጀት የመቀላቀል የእቅድ የመውጣት መመሪያውን ቅስቀሳ የመጀመር የዚያ ነው እንግዲህ ሁኔታውን
0: እየተማማቀ ያለው። ራሱ የሊኩድ ፓርቲ ሳይሆን በዚህ ወር የፕራይመሪስ ምርጫ ያደርጋል የተባለ ነው እና ጠቅላይ ሚኒስትር ኔታንያሁ ደግሞ ቦታ እንዲሰጣቸው እስከስር የሚሆን ቦታ ይፈልጋሉ ይባላል። ፕራይመሪስ ሳይሳተፉ አዳዲስም ነባር ሰዎችን ለማስገባት ይህ ጉዳይ እንዴት ነው?
1: ይሄ ጉዳይ አስበለካ ለምን መሰለ እንግዲህ ቢንያሚን ኔታንያሁ አላማ አሁን የፓርቲ አባላት ነው ተመርጠው ያሉት ከፊሎቹ ማለት ብቃት የላቸውም። እንደዚህ ዝም ብሎ የመረባሽ የመበጥበጥ ባህሪ ያላቸው ሰዎች ተመርጠው አስቸግሯቸዋል። እና እነዚህ ሰዎች ደግሞ ደጋፊዎችን እያራቁ ነው የሚገኙት፣ የመጠላት ሁኔታ እያደረነ ያለው። ስለዚህ በፕራይመሪስ ወይም ደግሞ በዚህ በህዝባዊ የፓርቲው አባላት ምርጫ ጊዜ እነዚህ ሰዎች እንደገና በድጋሚ እንዳይመረጡ ለማድረግ እኔ ራሴ መመድባቸው ለፓርቲው ደጋፊዎች ናቸው፣ ጥሩዎች ናቸው፣ መራጭ ስባሉ የሚሉትን ሰዎች እኔ ራሴ እንድመርጥ ይደረግልኝ ነው እንግዲህ ቢንያሚን ኔታንያሁ ጥያቄ። እና ቁጥራቸው ምን ያህል ይሆን የሚል ክርክር ተፈጥሮ ያለው እሳቸው የፈለጉት እስከ 10 የሚሆን ነው የሚሉት። የፓርቲው አባላት ደግሞ እንደዚህ ከሆነ እኛ በፕራይመሪስ ምርጫ ተካሄዶ ብንመረጥ የእኛው እድል ምን ሊሆን ነው? እንደዚያማ መሆን የለበትም፣ ይቀነስ፣ እስከ 5 ይሁን የሚለዋሉ፣ እስከ 6 ይሁን የሚለዋሉ። የሆነ ከራካሪ ሆኖ ያለበት ምክንያትና ቢንያሚን ኔታንያሁ አላማቸው ምንድን ነው? የፓርቲያቸው ደጋፊና በህዝብ በኩል ድጋፍ ያገኛሉ ብለው የሚያምኗቸው ሰዎች ለማስገባት ነው ምርጫ ውድድር ሳይቀርቡ።
0: ጥሩ። በዚህ ታሪክ ውስጥ በዚህ ሂደት ውስጥ አሁን እኛን ማህበረሰብ የሚወክሉ የተለያዩ አካላት አሉ። እንግዲህ በተለያዩ ፓርቲዎች ጭምጭምታ እንሰማለን፣ አንዳንዶች ያስታወቁ አሉ እና እንዴት ነው እነሱ ውስጥ ተሳትፎ?
1: የእኛዎቹ ዕጣ ፈንታ ያን ያህል ደከመረ ነው የመሰለኝ። ምክንያቱም ቢንያሚን ኔታንያሁ አሁን ከሚመደቧቸው ሰዎች መካከል ጠንካራ ናቸው ብለው ህዝብ ይስባሉ በሁሉም በኩል በማንኛውም አይነት እውቀት አላቸው በሀገር አቀፍም ሆነ በሀገር ውስጥ እንደዚህ ያሉትን ሰዎች ለማስገባት የሚፈልጉ ፓርቲያቸው ሌላ ገጽታ እንዲኖረው ነው አላማቸው እኛ ሰዎች ያን ያህል ሰፋ ያለ አመለካከት ያላቸው ሰዎች እኔ ቀርበው አላይም እስካሁን ድረስ እና እስካሁን ድረስ የነበሩት የነበሩ ናቸው በቀጣይነት እንግዲህ እንደገና ሊመረጡ ላይመረጡ አይታወቅም የመሪው የፓርቲው ሊቀመንበር ድጋፍ ነው እንግዲህ የሚያስፈልገው እንደሳቸው የሚደግፉ ከሆነ ወይም የሚደግፉ ሰው ካለ ይሄንን ደግፉልኝ ብሎ ለፓርቲያቸው መመሪያ የሚሰጡ ከሆነ ያ ሰው ሊመረጥ ይችላል እስካሁን ድረስ ግን የነበረው አዲስ ገቢዎች እድል ይሰጣቸው የሚል ልዩ ቦታ ነበረ እና አዲስ ገቢዎች ልዩ ቦታ ይሰጣቸው የሚለው እኛ ሰዎች ሁለተኛ ሶስት ተጠቅመውበታል ከዚያ ደግሞ ሌሎችም አሉ አዲስ ገቢዎች የራሻዎች አሉ ከአሜሪካ የሚመጡ ከተለያዩ ሀገሮች የሚመጡ አሉ እኔ ምንም ነው የሚሉ እንግዲህ አሁን በደምነት ታዲያ እንግዲህ የሚመለከተው ምንድን ነው እኔ ምን እነዚህ ምን ያህል ሰው ምን ያህል መራጭ አላቸው በጀርባ ምን ያህል ድጋፍ ሊያመጡልን ይችላሉ ምን ያህል ድምፅ ሊያመጡልን ይችላሉ የሚለው ነው እንግዲህ ሂሳብ የሚያደርጉ ስለዚህ የእኛ ሰዎች በህብረተሰቡ በኩል በእኛ ሰዎችም እንኳ ብዙ ጎልተው የማይታወቁ ናቸው ይለፍና በእስራኤል ህብረተሰብ አጠቃላይ እና እንደዚህ ያሉ ሰዎች ችግር ነው ሊሆን የሚችለው ድጋፍ ለማግኘትና እነሱን አስገብቶ ሰው ደጋፊ ያመጡልናል ብሎ እና ፖለቲከኛ ሂሳብ የሚያደርገው ምንድን ነው ማን ምን ያህል ደጋፊ ያመጣልኛል የሚለውን ነው ያ ነው ሂሳቡ እና በዚህ አይነት እንግዲህ በእኔ የምነታኔው እንዴት አድርገው ሂሳብ አድርገው የእኛ ሰዎች እንደሚያስገቡ አላውቅም
0: ጥሩ ዶክተር አሚን እናመሰግናለን እንግዲህ አድማጮቹ ይህት እናልፋለን ከዛ በፊት ሙዚቃ

0: ብላችሁ ወደ አልማጮች ጎዳናው ተሻግረናል። ሄሎ ሄሎ
1: ሄሎ
0: እናስተልኝ
1: እናስተልኝ
0: ማልበል
1: አይሰማም ደመቅ አርገው
0: አይሰማም
1: ሰማህም ድምጣ አይሰማኝም የኔው
0: ሁሉ ሸሚውት መስፒክ አሁን ይሰማል
1: አዎ አሁን ይሰማል
0: እሺ ይቀጥሉ ማልበል
1: ላቀው ዘመነ
0: እሻቶ ላቀው
1: ከናታኒያ
0: እሺ ስለምን ነበር ስለምን ነበር መነጋገር የፈለጉት ሄሎ
1: ሄሎ
0: ምን ነው አይሰሙኝ
1: እኔ እየሰማሁ ነው
0: ስለምን ነበር መነጋገር የፈለጉት
1: እኔ ምናገረውማ ይሄው እግዚአብሔር ለዚህ ታበቃኝ ብለውል ብለውል አልቀበል ይብላችሁ ነበር አሁን መቀበል ተቻለ አንዳንድ ነገሮች ነው እንደው ዘመዱ በእኔ ተራመሰው ነገር
0: ምን አሉኝ ሄሎ ሄሎ ሄሎ ሙዚቃ ለአጭር ጊዜ

0: አድማጮች ወደ ሰልኩ ውይይት ተመልሰናል። አሁን መስመር ላይ ቄስ ብርቁ ይገኛሉ። ጤና ይስጥልኝ ቄስ ብርቁ። ሄሎ
1: ሄሎ።
0: ጤና ይስጥልኝ።
1: ጤና ይስጥልኝ።
0: እንደምን አሉ?
1: እግዚአብሔር ይመስገን ደህና ናችሁ?
0: ደህና ነው ታበቀሲ?
1: ደህና እግዚአብሔር ይመስገን።
0: አለን አለን እግዚአብሔር ይመስገን።
1: መልካም መልካም። እግዚአብሔር ለሙላችሁ ሰላም እላለሁ። ለሬዲዮን ኃላፊ ሰራተኞች ሁሉ ለሁላችሁ ሰላም እላለሁ።
0: እናመሰግናለን ሁላችንም። እና እንዴት ነው ባለፈው ሰሞን በከተማው በረሆወት ከተማ
1: ነው
0: የሆነ ምስክር ወረቀት ምስኩን ምስክን ነው ምስክር ወረቀት ተቀብለዋል ይባላል?
1: አዎ።
0: እንዴት ነበር ሲ ያጫውታ?
1: በጣም
0: እንዴት ነበር?
1: ጥሩ ነበር። እንደፉንም አውቅ ተደርጎም አውቅ በእውነቱ በጣም ጥሩ ነገር ነበር። የረሻይል እግዚአብሔር አሰንተው ተተሾመ። አሁን ተተሾመ ብዙ ምልክቶችን ያሳየናል። እሱ ራሱ ነው ከምክትሉ ጋር ሆኖ አሰናድተው በዚያው አብረው የሰሩ ሰራተኞቹን ይዞ ያሰናደው እሱ ነው።
0: ማን ነው?
1: እኔም ማለት ነው ሮሻይሩ
0: የረሆወት ከተማ ከንቲባ
1: የረሆወት ከተማ ሮሻይል አሰናድቶ ለልጆች ለእኛ ቤተሰቦች ነገሩ። እኛ ቤተሰቦች ደግሞ እንደዚያው እንዳቅማቸው አደረገው እና በጣም እኔ በእውነቱ ያላሰብኩት ነገር ነው እንዲህ ያለ የሆነው እና እግዚአ በጣም ደስ ብሎኛል። ደስ ይበለው ለሱም እንዲህው ላደረጉት ሰራተኛ ምክትሉም ሮሻይሉም በጣም ደስ ይበላቸው። ደስ ብሎኛል። ጥሩ ነው የሰራው። ስራው በጣም ጥሩ ነው። ድሮ ተተሾመ ጀምሮ አሁን ደህና መልካም ያሳየናል። ማዶን አንድ ብቻ ነበር ማስለቀሻ ማዶን የለም ነበር። አሁን ሰጠን። ቦታውንም ደግሞ አጣርቶ ጥሩ አድርጎ ይዞታል። እንዲያው በጣም እግዚአብሔር ያሰንብትልኝ። አመሰግነዋለሁ። እንዲያው ከፍ ከፍ ያደርገው። ደግሞ ከፍ ብሎ ወደ ምንሻላው ገብቶ የሚያገለግል ያደርግልና በጣም ጥሩ ሰው ነው። ምክትሉም በጣም እግዚአብሔር ይባርክልን። አብረው የሰሩ ሰራተኞች ሁሉ አመሰግናቸዋለሁ። በጣም ህዝቡንም በጣም አመሰግናለሁ። መጥቶ እንደዚህ ቢባል መጥቶ ይህንን ያክል አይቶ ደስታውን በመሄዱ በጣም እኔ ደስ ብሎኛል። ለህዝብ ምስጋና ለማቅረብ ነው አሁን የፈለጉት። እግዚአብሔር ህዝቡን ይባርክልን፣ ሰላም ያደርግልን። እንዲያው ሮሻይሉንም ደግሞ እግዚአብሔር ከፍ ከፍ ያደርግልን። ምክትሉም ሁሉም እሱ የሚሰሩት ሁሉ በጣም ይህን ያደረጉትን ሁሉ እግዚአብሔር አምላክ ይርዳቸው። እግዚአብሔር እና አብርሃም እና ይስሐቅ ጋር የነበረው መልአክ ከእነሱ ጋር የሚሆን ያርግልን። ካህናቶችም ደግሞ በክህነታቸው ወንድማችን ብለው መጥተው ቁመው ያዩኝን ካህናቶች እና ብዙ ስራ የሰሩ ደግሞ አሉ። እግዚአብሔር ገቤ ብዬ ለመጥራት አንዱን የቀች አንዱ ይላል እና እግዚአብሔር ያሰነታቸው የሰሩ ሁሉ እግዚአብሔር የሚያቸውን ረጅም እንጀራቸው እንደ ማቱሳላ እድሜ ያቤዳራ ይስጥልን። እግዚአብሔር አመሰግናለሁ። ሮሆወት ከተማ ህዝብ በጣም አመሰግናለሁ። ተባብሮ እንደዚህ አድርጎ ይህን ህዝብም ለሸኘልኝ በጣም ደስ ብሎኛል። ደስ ይበላቸው እላለሁ።
0: ምንድን ነው የነበረ ስነ ስርዓቱ? ምንድን ነው የነበረ? እንዴት ነበር
1: ስነ ስርዓቱ? በጣም ጥሩ ነበር ስነ ስርዓቱ። ምንድነው ከልዩነት አንስቶ የተሰራውን ሁላ ያንን ሁላ ከጎጃም ተነስቼ ለጎንደር፣ ጎንደር ተነስቼ ብዙዎችን ነገሮች ያደረጉትን ሁላ ያንን
0: የህይወት ታሪክን ማለት ነው የህይወት ታሪክን
1: የህይወት ታሪክ ያንን አድርገው ቱዳ ሮሻይሉ ቱዳ ሰጠኝ። ለሰባ አመት ይኸው አገልግልሃሉ ያንን ሰጠኝ። እግዚአብሔር ይስጥልኝ ብዬ አመስግኜ እኔም በደስታ ተቀብያለሁ።
0: የት ነው እሱ የተወለዱት?
1: የተወለዱት ጎጃም ነው።
0: ጎጃም
1: ዱርቤቴ ትባላለች።
0: ዱርቤቴ። ከዚያ ሃይማኖት ትምህርት የት ነው የተማሩ? ይህ ሃይማኖት ትምህርት የት ነው የተማሩ? ከዛ
1: ሰቀልት ነው። እናንተ ሀገር
0: ሰቀልት ነው?
1: ከእናንተ ሀገር ከኛ በእውነቱ ተምሬያን የመጣው መማር መጽሐፉን ላንብቤ ዳዊቱንም እንዲህ ጀምሬን የመጣሁኝ። አብያ ትምህርት ነው የተማርነው። መነኩሶች ነው እዚያ እና አባነጋ ናቸው። በኋላ ቀርሰ ነበር ያስተማሩ እሳቸው ናቸው። አባደጀንስ ወዲያው ነው የሞቱ እና እዚያ ነው የተማሩ።
0: ስንት አመት ተማሩ?
1: መቼም እንደምስል ለነሱ እኮ እኛ እንደ አራት አመት ይቀረባል።
0: ከዚያ የተሾሙ ከዚያው ነው ወይስ ወደ አገሩ ተመለሰው የተሾሙ?
1: ያ
0: ቄስ ሆነው የተሾሙት የት ነው?
1: ቄስ የሆኑኝ አምቦ በር ነው። መጥቼ ወሰድኩኝ እነ ሊቀ ካህናት ብርሃን እና አባቱ አበ እና አባ ዛሪያ እነዚህ ትላልቆች እና አባ ጌጤ ይሄ ሁላ ነበረ ካህናቱ። አምቦ በር ወሰድኩኝ መጥቼ ተሾሙ። ኋላም ደግሞ ለህዝቡ ደግሞ ሊቀ ካህናት ብርሃንና ቄስ አዳነ ቄስ ዳዊት መጥተው ለህዝቡ ደግሞ አስተላልፈው ሹመው ተህዝቡ ፊት አስተላልፈው አሉ።
0: የት ከእናንተ ሀገር መጥተው?
1: ከእኛ መጥተው ጎጃም መጥተው።
0: ምን ያህል ይርቃል ከአምቦ በር እስከ እናንተ ለመድረስ?
1: ከባድ ነው። ወደ አራት ቀን ይፈጃል።
0: አራት ቀን ጉዞ በእግር? አራት ቀን?
1: አዎ የዚያን ጊዜ በእግር ኃይል ወደ አራት ቀን ይፈጃል። እነሱ ትልቅ ሰዎች ናቸው። ዝግ ብለው ሲሄዱ በአራት ቀን ይፈጃል። ይልቅ ከጎርጎራ ወዲያ በባርካ ይገባሉ።
0: ከዚያ መቼ የተዳሩት? እዚያው ከተመለሱ በኋላ ነው ያገቡ? የተዳሩ ትዳር የመሰረቱ መቼ ነው?
1: እንትን በዱሬትን የመሰረቱኝ እዚያው ጎጃም።
0: ቅስናውን ትምህርት ከጨረሱ በኋላ?
1: አዎ ቅስናውን ተመሬ ሄጄ እዚያው ተዳርኩኝ። ተድሬ እንዳልኩኝ ወዲያው ደግሞ ሀገሩ ካህን የለው ነበር። ህዝቡ አባቴ መጥተው ያሉት በሉ ተብሎ ሶስት ሽማግሎች ተጨምረው መጠው አምቦ በር ክህነቱን ተቀብዬ ሄድኩኝ። ኋላም መጠው ተከትለው እነሱ ለህዝቡ አስተላልፈው ሄዱ።
0: ከዚያ ቀጠሉ እሱ በዚያ ህዝቡን መንፈሳዊ መሪነት
1: አገለገልኩ። እዚያው እያልኩ ይስል ስላገለገልኩ ኋላም እየጠበበ ሄደ። እኔም አይ ወደ ጎንደር መጣሁ።
0: ጎንደር ከተማው ነው ወይስ የት ከተማው?
1: አምቦበር አምቦበር እ ከተማው ምን ለማንም አቃድስ ነ
0: ጎንደር ስሉኝ እኮ ነው።
1: አዎ መቼም ጎንደር ነው የሚባል አውራጃው ጎንደር ነው።
0: ከዚያ ወደ እስራኤል የመጡ በሱዳን በኩል ነው?
1: አይደለም፣ በእንትን ነው፣ በአዲስ አበባ ነው። እግረትን ሁላ የቀረውን ወሬ ታስጠግተው ሲሄዱት እና በጸጋሁን ወሬት የነ የሌ ካሳ ወሬት አበይት መጽሐፍ ሁሉም ያለውን ሁሉ ያን ሁላ ይዤን የመጣሁ ነው።
0: ወደ አዲስ አበባ?
1: ወደ አዲስ አበባ።
0: ከዚያ ለማን አስረከቡ መጽሐፉን?
1: አምጥቼ ለምባሽ አስረከቡ። መጣች ሱዛ ነበረች። ሱዛ እና እኔ ሆነን አስረከብን። ከዚያ ኋላም መጣ ተመልሳ፣ ከዚህ ደግሞ መጣ ሱዛ አስረከበች። ለባለቤት ሰጠሁ። ያንን ለተባለው ለባለቤት መጽሐፉን አስረከቡ።
0: እና አሁን ከዚህ ከመጡ በኋላ ርሆቦት ከተማ ነው እንግዲህ ያሉት አይደል?
1: አሁንማ ርሆቦት ነው። ቀደማ አንተነ የገባው ነጸሪት መጀመሪያ መጥቼ ነጸሪት ነው የገባው።
0: ከዚያ ቆይተው ወደ ርሆቦት አለፉ?
1: አይ ወደ ርሆቦት አለፉ። ኋላ
0: እና አሁን ጸሎት ቤት አላችሁ ርሆቦት?
1: እንዴት አለ እንጂ ሰምተው ያን ሁላ ማት ያየንበት ያበላላት በርዶ ጭንቅስና ይበት የነበረዋለ።
0: አሁን ያው ችግር የለም አይደል? አሁን ደህና ነው። አሁን ችግር የለም።
1: ችግር የለም። ዛሬ ችግር የለም። ሰላምነን ዛሬ እየተቀራረብን እየተገናኘን ነው። አሁን ሰላም።
0: አይ ጥሩ። እንግዲህ መቼም እናንተ ያው ህዝቡን ስታገለግሉ ቆይታችሁ ከዚያም ከዚህም እንግዲህ እየሸበገላችሁ መሄዳችሁ ነው። ተከታይ ቀጣይ ይህን በዚህ አይነት ሁኔታ የሚቀጥል አዲስ ትውልድ አዲስ ቀሳውስት እንዴት ነው እንዴት ያዩታል? መኖር አለበት።
1: ብዙዎችን ብዙ ታገላል። እኔ በእውነቱ ተሾምኩኝ ብዙዎችን ተመንኩኝ። ብዙዎችን ወጣቶች አውጥቻለሁ። እያስተማርን እየተካን ነው። ወጣቶች ተተክተዋል። ይህም ብዙዎችን እየሾምሁኝ ለህዝቡ እያስረከቡ ነው። ከጓደኞች ጋር ሁኛል።
0: አሁን እሱ እንግዲህ ሊቀ ካህናት ነው። እዚህ ያሉት በአጠቃላይ ኢትዮጵያ ወደ ስንት ቀሳውስት አሉ? እዚህ ሀገር ስንት ቀሳውስት አሉ? ስንት ቄሶች አሉ? እዚህ ሀገር
1: እንግዲህ ወደ 50 ይጠጉ ይሆናል። መቼም እንደናንበው
0: 50 ይሆናል።
1: ወደ 50 ይጠጋሉ።
0: አሁን ቀደም ሲል የገለጹልኝ ይሄ የምስጉን ደብዳቤ የተቀበሉት ስነ ስርዓቱን ማን ነው ያጠናቀቀው? ማን ነው የከፈለው? ማን ነው ወጪውን ሁሉን ያዘጋጀው? ማዘጋጃ ቤቱ ነው? የእኛ ሰዎች ናቸው
1: ያዘጋጀው? ብዙ
0: የእኛ ሰዎች አይደሉ?
1: በእኛም ቢዋጡ ልጆች ግን ሪያው ነው ያዘጋጀው። ብዙውን የማክናሱን ሪያው ነው ይቻላል።
0: ገባኝ። ጥሩ እንግዲህ ቄስ በርቁ ረዥም እድሜ ከሙሉ ጤና ጋር እንዲሰጡት እንመኛለን።
1: እኔ ምስጋና ያደረጉኝ አስቦ ይህንን አዘጋጅቶ በማደርጉ ለሪያው በጣም ምስጋና ይድረሰው ብዬ በጣም አቀርባለሁ።
0: እሺ፣ ሰላም ይሁኑ።
1: ሰላም ሁኑልኝ።
0: ሰላም ሰላም ሰላም። ሄሎ
2: ሄሎ።
0: ጤና ይስጥልኝ።
2: ጤና ይስጥልኝ።
0: ማልበል
2: እኔ አለኝ ሰማ እባላለሁ።
0: አለኝ ሰማ፣
2: እንደምን አለ?
0: አለን አለን።
2: ደህና ናችሁ?
0: ሰላም ነው እኛ፣ እግዚአብሔር ይመስገን።
2: አታውቀኝ? ምን ያነ ዘመደን እኮ
0: ይሆናል፣ መልክን ስለማላየው።
2: አዎ ደህና። ባለፈው እኔ ባለፈው ሁለት ሳምንት ሶስት ሳምንት ደውዬ ነበረ እንደዚሁ ከረዲዮ አንድ ቀን አነስተው ግን ሰዓት ሰጡኝ። በዚያ አይ ያነሰኝ እንዲያው በሁለት ደቂቃ ምን ሰው ይናገራል ሲል
0: ጥሩ አሁንም ያለፈው አለፈ። አሁን አናባክን ጊዜ
2: አሁን ዛሬ ያው ባልንጀሮቹ መቼም ሰዎች ተናግረውት አልፈዋል። እንግዲህ የሃይማኖት ጉዳይ ነው።
0: እሺ
2: ሃይማኖት ባለፈው እኔ መቼም ይሄ ዋጣ ሁሉን ያሰማል። አሁን አንድ በቤት አትቅባ ነኝ ሁሉ መቼም ተናግሮት አልሰሞኑን እዚያው መጀመሪያ ነው። እኔ ባለፈው መጀመሪያ ብዬ ነበረ። አሁን መቼም ይህን ሃይማኖታችን መከራችን አይተን
0: ምንድን ነው ችግሩ? ምን ችግር ተፈጠረ?
2: ችግር ተፈጠረ እንጂ ሃይማኖታችን በሃይማኖት እያሉ መጠው ህዝቡ አንድ ቤት አትቅባ ብቻ ሶስት አውቶቡስ ቅዳሜ እንሄዳለን አለ።
0: የት ነው የሚሄዱ?
2: ኢየሩሳሌም።
0: ምን ሊያደርጉ?
2: ወደ ክርስትና ቅዳሴ ወደ ክርስትና ሃይማኖት ማለት ነው። እስራኤል ነን ብለው መጠው መንግስት ሳውቀው እውነት መንግስት አውቆትን ነው መንግስት ሳውቀው ነው ይህን ያህል መንግስት አክስሮ መጦ ህዝቡ እስራኤል ሀገር ለመግባት እኮ እያንዳንድ ሰው እያንዳንዳችን መንግስትን እና ሀገሪቱን ስንት ገንዘብ እንዳስወጣን እናውቀዋለን። አሁን ያ እዚህ ሀገር ተመጠን ምን እዚህ ሀገር ተመጣን አስቸግር ምን ወይ እንዲያው ምናምን አለው። ክርስትና አነሳልሃለሁ በመድኃኔዓለም ነው ምናምን ብሎ ተናገረና እዚህ ሀገር ተመጣነ ደግሞ ዴሞክራሲ አይደለ ትምህርቱን ሁሉን ተጨረርነ ዴሞክራሲ ነው እና በፈለግ ነው ብለህድ ምን አለ አለ። መንግስት አውቆ ሲሄድ እንጂ እንዲያው ዝም ብሎ እስራኤል ነኝ እያለ እየመጣ የመንግስትን ገንዘብ የሀገሪቱን ገንዘብ እየበዘበዘ እንዴት በፈለግ ነው ዴሞክራሲ ነው እያለ ይናገራል። በቃ መከራይተን ይሄንን ሃይማኖት ካህኖቻችን ጋር ሁነን መከራይተን የኖርነውን አሁን እዚህ ሀገር እየመጡ ከአንዳንድ ከተማ ሶስት አውቶቡስ ሲወጣ ሲዩት ቀዳሜ ቀዳሜ ይሄደ እኛ ብዙም እናውቃቸው ሰዎች አሉ አሁን ይሄዱ እዚህ እኛ ባልደነበት አካባቢም አሉ እኛ ማውቃቸው ሰዎች እንደዚህ ባይበዛ የተወሰኑ ሰዎች አሉ እኔ ነበርኩ ነጮና ነው ሲሄዱ ነበር ሰዎች አይቻቻ እናውቃቸዋለን እኔ የተወሰኑ ሰዎች
0: እና እንደዚህ ቢሆንስ አቶ አለኝ
2: እንዴት
0: አለም ሰነይ ሰዎች ወደ ሌላ ሃይማኖት ይሄዱ ነው የሚባል ነገር አለ ሚሄዱበት ምክንያት ይወራል እንግዲህ ምናልባት የኛ ቀሳውስት በሚገባ ያስተማሩ ይያገባቡ ይሄኛው ሃይማኖት ድሮ መሰረታዊ ሃይማኖታቸው አስፈላጊ መሆኑን በደንብ ባስረዶቸው ይሆናል እንደዚህ የሚያደርጉት
2: አይደለም እንዲያም አይደለ ማንም ሰው እስራኤል ሀገር መንግስት ሲያመጣው ተቀሶት ቀርቶ አገሪቱ የይሁዲ ሀገር መሆኗን ያውቃሉ። ይሁዲ ሀገር ነው። አሁን አለን ካህኖቻችን በያለበት ታልህንላቸው ፈርመው ነው ያመጧቸው። እንዴት አድርገው ነው ሳጣርተው ሲያመጧቸው? አሁን ለሚመጡ ሰዎችስ ይሄን እያዩ ካህኖች እንዴት አድርገው ፈርመው ያመጣሉ? እንዴት ይኛል መንግስት አውቆት ነው ሳውቆው ነው እንደዚህ የሚያደርጉ?
0: ካህኖችማ አልተጠየቁም ቆይ ጠይቋቸውም እዚያም ይወስን ስራታፕኒምና የሰኩኖት የመሳሰሉ መስሪያ ቤቶች አሉ ኤምባሲው
2: አሁን አውቅም እኛ ሰው ነው እየሸፈነ እንዲሚያረግ መንግስት እኮ አላወቀም ቢያውቅ ኑሮ እስራኤል ሀገር ለመምጣት እኮ ስንት ገንዘብ እንደፈጁ መሄድማ ቢሄድም ችግር አለ የመጣበትን የበላውን ምሽካንታ የተቀበረውን እየከፈለ ይሄድ
0: እዚህ ላይ ጥያቄው እኮ ታለኸኝ እኔ ወር መቼም ይሄድም የዚህንም እንትን አቋም ደግብ ሳይሆን ማከለው አቋም ይዤ ነው እነዚህ ሰዎች አሁን ለምሳሌ ወደዚህ ይሁዲነን ብለው ስለተናገሩ የሚመለከተው መስሪያ ቤት አምኖበት ይዟቸው መጥቷል እንዲመጡ አድርጓል ከመጡ በኋላ እዚህ ቀደም ሌላ እምነት በውስጣቸው ሊኖር ይችላል እሱን እንደገና አድሰው አሁን ወደ ክርስቲያን ይሄዳሉ ነው የሚሉኝ የምትለኛለሁ
2: አዎ
0: በዚህኛው በመሰረታዊ ሃይማኖቱ አምኖበት እንዲቀጥሉበት ለማድረግ የሚቻለው በቂ ትምህርት በቂ ሃይማኖት ትምህርት ስላላገኙ አይደለም የላላ ነገር ስለነበረ በዚያ ምክንያት ይሆናል
2: አይ አይደለም ራሚን እንግዲህ ሰዎች የክርስትና ሃይማኖትን ፍላጎት ቀድሞ ጀምሯላቸው ስላላቸው አሁን ምንድን ነው እነዚህ ሰዎች የመጡ ለእንጀራ ነው እንጂ ለሃይማኖት አይደለም የመጡ።
0: ኦኬ አሁን መጥተዋል እንግዲህ አማራጩ ምንድን ነው?
2: አማራጩ ምንድን ነው? መሄዱንም ይሄዱ ኢየሩሳሌም ይሄዱ ይስገዱ ያስቀራቸው የለም ግን መንግስት አውቆት ይሄንን ነገር መንግስት አውቆት የበሉትን የመጡበትን ይሄን የተቀመጡበትን የተስተናገዱበትን ከፍለው ይሄዱ አትለባለም ሰው በፈለገው መሄድ ይቻላል እኔም በሄድ ይቻላል ለምን ማለትም መንግስት ታውቆትን ነው ታውቀው ነው ይሄንን አመጦ እያንዳንዱ ከተማ 3 አውቶቡስ ወደ 150 እና ወደ 160 ሰው ነው ያው ባንድ ቀን አንድ ከተማ ይወጣበት ይሄ ሁላ ሰው መንግስት ከፍ እንዴት ነው ይገፍራል? ይሁዲ ነው ብሎ ነው ያመጣ። አሁን እዚያ ተመጣ በኋላ እንደገና ወደ ክርስትና ሃይማኖት ሄዳል። ተመጣን ብሎ ለራሱ እየመጣ የዚህ ሀገርም የእስራኤል ሀገርም ናት የአረብም ናት የክርስቲያንም ናት ለራሳቸው እየመጡ መኖር ይችላሉ።
0: ገባኝ አሁን ጥያቄው አሁን ጥያቄው ምንድን ነው መልሰው መሞር አለበት?
2: ጥያቄው እነዚህ ሰዎች የበሉትን መንግስት አውቆት የበሉትን እን የመጡበትን ከፍለው መሄድ ይችላሉ ወደ ፈለጉት ሃይማኖት ግን መንግስት ይሄንን ያወቀውን ይሄንን አውቆ መንግስት እነዚህን አስከፍሎ በፈለገው መሄድ ይችላል ሁሉም ቢሆን በፈለገው መሄድ ይችላል እና መንግስት ግን አልሰማም አላወቀም አሁን ይሁንላ እኔም የሚለው መንግስት አላወቀውም ይሄን ነገር

0: ለካ ይሁዶች ለካ እንደዚህ ናቸው ለካ ሁሉችም ያለ እንትን ይለናል አሁን ብዙዎችም ሰምተዋል ብዙዎችም
1: መልእክቱ ግልጽ ነው እሽታቷል
0: አመሰግናለሁ እኔም
1: ሰላም ሰላም
0: አመሰግናለሁ ትዳራባ ራሜን
1: ተዳ ሄሎ
2: ሄሎ
1: ደነስተል
2: አብሮ እስትልን
1: ማልበል
2: ሀብታሙ ይካሽዶት
1: እሽታቷ ሀብታሙ
2: እንዴት ሰነበታችሁ? ለረዱ ሰራንች በሙሉ ላስተናገጃችሁ በሙሉ እንዴት ናችሁ?
1: አሽራሚን
2: ሸያው እንዲሁም ጋዜጣ ጋዜጠኛ ወርቅነሽቴ እንዲሁም ሰጠ ዘመን ሁላችሁ ከለከለ ይባልም እንዴት ሰነበታችሁ?
1: ካና ስፈራው ባለች
2: አና ይቅርታ ጋምሷ ማለች እሷም ሰላም ይያለሷ
1: እና መሰገላለ ወንድሜ እሺ
2: ይቅርታ ይቅርታ
1: ችግር የለው
2: እንግዲህ ያው ትንሽ ሁለት አስተያየት ያለኝ እኔ ብዙ ማርሉ አስተያየቶች አጠራጥ ያሩናቸው ተርተናቸው በመጀመሪያ ደረጃ ያው እንግዲህ ለተባረከው ጊዜ ያው ሁላ ጉዳ ፈልፎ ያው ይሄን ሰሞኑን ትንሽ ጠጥሎና ነው ረብሎልና ነው ጦርነቱ አንዳንድ ነገር እንት ሚሎላ አርኮልና ይሄ ጦሩ ነው ሁለተኛ ደግሞ አገራችን የሚመራ ዳኛ የሚመረጠውን የሰላም ምርጫ ያርገው እኔ በእውነት ለሰፊው ወገን የምለው አሁን የሚመረጠው ጠቅላይ ሚኒስቴር የሚመረጠው ምርጫ የሚካሄደው እኛን የሚል እኛን የሚገድፍ እኛን የሚያቀፍ የኛ ዘመዶች ከጎንደር ከአዲስ አበባ 30 አመት 27 አመት የተሰቃዩ በራባለንጋ የተገረፉ ለነሱ ማንም የሚረዳቸው የለም እና እዚህ ላይ እኛን ለሚያመጣነ ጠቅላይ ሚኒስተር ለሚመረጠው ግድፋን እናረጋለን እንገድፋለን ወገኖቻችን ዛይ የተሰቃዩ እንገድፋለን በርግጥ አሁን በባለፈው እኒ ሰውዬ ቅድም ተናገሩት ይላል ቤታ ጥቅባ ያለ ሃይማኖታቸው ገብተው የደኮደኩ እንዲያደረጉ እንዲያደረጉ ተባለ። ይሄ ለነሱ ይሄ ለኛ ወገኖች ዋና ጣር ነው ዋና
1: ተለቀ ግፋት የሚሆነው እንቅፋት ነው።
2: አዎ መሰላል ነው የሚሆነው ለምን ይሄን ያህል ጊዜ መጣው ቆይተው እና ተዚህ ንድ ይሄ በዚህ ቀን ነው እንደዚህ ያለ ቀን ነው ልጁ የሚገረዝ እንደዚህ ያለ ይሁን ለሰምተነዋን እንግዲህ ውስጥ ብዙ አንግባ ሰምተነዋን ይሄ እንግዲህ አንዳንድ ሰው እንግዲህ በውሩ ምገስ ላይ ሲመራው እንደሚያረጋው ግን ለኛ ሰዎች ግን ጠር ለመሆን ነው ለኛ ሰው መቀኛ ለመሆን ነው እና አሁን ደግሞ ይሄን እግዚአብሔር ይሄን ሃይማኖት ቢዶ ኮድኮ የሚያበላሽውልን የሃይማኖት መሪዎቻችን በባለፈው አይቻለ በተሰባ ራባኒም ፈወሶችም የሃይማኖት መሪዎቻችን ባለጣመው አነጋግረው በዩቲዩብ በዜናም ሁሉ ላይ ተናነኝ አው እነሱ እንግድፋለን ወነታቸውን ነው ራባን ቄፋዎቻቸው የሃይማኖት መሪዎቻችን ወነታቸው ነው ትክክል ነው ያለ ሃይማኖት መጥቶ በሰራዩን በመጥተው እንደገና እንደዚህ የሚጎደው ጉነ እንደዚህ የሚያደርቁ ትክክል ነው። አሁን ደግሞ ከኢትዮጵያ ለቀርቶ ወገኖቻችን በእውነት ጋሽራሚም እኔ በእውነት ነው የምልህ እንዴው አሁን ዛሬ ዘራ አልቆጥረም እንጂ ያንተ ምራፍ ዘመዶች ናቸው 30 20 አመት ተቀምጠው አዲስ አበባ አሉ እነሱ አሉ ቁጭ ብለው አሉ ተቀምጠው እነሱ አልመጡ እና አሁን ደግሞ ከጎንደርም ከአዲስ አበባም እኛን የሚል ዳኛ እንምረጥ ሁላችን ባንድ ላይ ሆነን አሐዛ ደግሞ አገሪቱ ሰላም ያርግልን በመጀመሪያ አገሪቱ ሰላም ያርግልን አገር ሰላም ሲሆን ምርጫ ይካሄድ ሰላም ተለለም ምርጫ ይካሄድም በባለፈው ጦርነት ኢራን ነበረ በኢራን ጦርነት ደና ውጊያ ገጥሞታል ደና ይዞታል ከዛ መሃል ገቡና ያው ዶናልድ ትራምፕ ያው አስማማለሁ እንዲላለሁ ኋላ ያው መሽብርና አጓ አስታረቀ ትክክለኛ ርቅ እንኳን የለም ትክክለኛ ርቅ በዶሴ የለም ግን ያደረገ አሁን ዛሬ ዙሮ እንደገና ኢራንና አሜሪካ ዳታቆሱ ምናምን ይባላል ይሄ እንግዲህ እግዚአብሔር እንግዲህ በየትም ዓለም ጦርነት አለ በኢትዮጵያም አለ በእስራኤልም አለ በአሜሪካም አለ ይሄንን ሁላ እግዚአብሔር ሰላም ያርግልን ግዚያችን ሰላም ያርግልን ሰው ሰርቶ እንዲበላ ወጦ እንዲገባ ሰላም ያርግልን ለምን እኛ አሁን የኛ ልጆች አሁን ብዙዎች አሁን በውትድርና ሄዶ የሞቱ አሉ እንዲያውሉ ያሉ እንደዛ ሁሉ አሉ እና አሁን ደግሞ አገራችን ሰላም ያርግልን የነጣው ዳኛ ደግሞ እግዚአብሔር ልቡ ሰፋርኩስ ደግሞ እኛን የሚል ያርግልን ነው ምለው ጋሽራሚም
1: እኛን ያርግልን ሲባል እንግዲህ መቼም ያው እኛ ያገሪቱም ዜጋ ነን አጠቃላይ እንደማንኛውም ዜጋ ነን ያገሪቱን በጎ ነገር ጥሩ ነገር ነው ወላችን ምንማኘው ከዚያም አልፎ ደግሞ ግን ያንዳንዱ መቼ ተለያየ የግል ጉዳይ ማለ የግል ጉዳይ ተጠቀሰ ነው ቀደም ኢትዮጵያ የሚገኙ ወገኖች ብዙ ጊዜ ነው ዘይ ምኖሩት የሚባለው አሁን የተነጋገርንበት ጉዳይ ሌላ ሃይማኖት ፈለጋ ይሄዱ ነው የሚባለው ጉዳይ ትልቁ እንቅፋት ይሆናል ብየ

0: ገምተው ይሄን ነው እንግዲህ አሁን ባለፈው ጊዜ በታክቲክ መስመሰባ ነበርና ቀሳ ውስጥ ቡኑራ አባናት ተገናኝተው ተሰብስበው ሌሎችም ሰዎች እንደዚሁ የቁጣ የበሰጨት ንግግር ነው ያሰሙ ያ ነው ወይ መፍትሄ የሚሰጠው ነው ጥያቄው
1: አዎ ይሄንማ እኮ እኔም እኮ አልገደፍኩም እኮ ይሄንማ እኮ አሁን ያ ሰው ይቅድም እንዳሉትኝ ጥሩ ስራ አልሰሩም ጥሩ አይደለም ተህሩን ብቻቸው መሄድ አለባቸው ሰው የጎሰጎሱ ሰው ያታለሉ የሚወስዱ ሰዎች ናቸው እንደሚያደርጉ እነሱም ደግሞ እግዚአብሔር የእስራኤል መንግስት ልቦና ይስጣቸው የእስራኤል መንግስት ይቅጣቸው እኛ ምን አረጋ አሁን በኔው በኩል አሁን በኔ በራሴ አሁን ቀድም ያ ሰውዬ እንዳሉትኝ የበሉትን የጠጡትን የነበሩበትን ይከፈሉና ወደ ሃይማኖት ይሄዱ ብለው አናገሩ እንደዚህ ሊሆን አይቻልም ያለውን ወደ ግንባር ያለውን ነገር በሚሳላብንም ሆነ በቢቷህለምም ሆነ በአገር አስተዳደርም ሆነ ያንን ባንድ ላይ ሆኖ ቄሶቻችን ራባኖቻችን ባንድ ላይ ሆኖ የታወቀ ተሆነ እኔ ለምሳሌ አንሰው የማውቀ ተሆነ ይሄ ነገር ከፍቶብሃል ይቅርታ ተመለስ ተው ተመለስ ይቅርታ በል እና የጥሩ ስራ ሰራም ብየለው አለ ለምሳሌ ማውቀ ተሆነ ማለት ነው የማውቀ ተሆነ ማላውቀ ተሆነ ግን ልክ እንደ ህዝብ ወገኖቻችን እንዳይመጡ ለወገኖቻችን መሰላል ለወገኖቻችን ጠርሁ ነው ለሚሉስቶች እኔ ማብሬ እወቃቀማለሁ ለምን እወቃቀው በምንድን ነው ለምን ሃይማኖት ያበላሻሉ መጣው ቀድሞ ሞር ተባለ እንዴ የሞርስ ንሽ ይሻላል እንዴው የሞርስ ዮም ቲቡር ሻራ ተሎ ንሽ ይሻላል ይሄ ያሁኑ የወቴር ጋሯ ጋሽራሚም ያሁኑ በጣም አስጨናቂና አስቸጋሪ የሆነ ነገር ነው
0: እና መፍትሄው ምንድን ነው ማንኛውም ነገር መቼ መፍትሄ ያስፈልጋል እና ያ ባንተ መልካከለ መፍትሄው ምንድን ነው
1: ባንድ ሁነን ተቅሶሽ ጋር ተራባኖሽ ጋር ባንድ ሁነን ይሄን ሃይማኖት መግታት በቃ ይቅር ከፍቶባችኋል ይቅርታ በሉ እንግዲህ አንደርስን በሉ ብሎ ይሄንን ባንድ በሰላም ሆነ በሰላም ሆነ ይሄን መቅጣት አንድ
0: ገባይ
1: ሁለት ደግሞ የቀሩሙንቻችን ይምጡልና የሚመረጠው መንግስት ደግሞ ያምጣልና ወገኖቻችን እኛ ከዚህ ወገኖቻችን ቀሩ ይያለ ከዚህ ደግሞ ኢላህማስ እየፈነዳ እየፈረሰ ሁለት አሁን እኮ
0: ገባይ እዚያችን አለቀ
1: እሺ በጣም አመሰግናለሁ በጣም እናመሰግናለሁ
0: ሰላሙን እናመሰግናለሁ
1: ኑሩልና እናንተ ብትኖር ነው ሁላ ምን ጫወተው ምን ነጋገረው ምን ወያየው ኑሩልና በጣም አመሰግናለሁ
0: ክብራትና ክብራን አባቶች ፕሮግራማችን ለማጠቃለል ሁለት ደቂቃዎች አልቀርተውናል እስከዚያ ድረስ አርስተ ዜናው በደጋሚ ነው አሜሪካና ኢራን ደርሰውበት የነበረ ጊዜው የስምምነት ተጥሶ ሁለቱ ሀገሮች መዋጋት ጀምረዋል እስራኤልና ሊባኖስ ጊዜው የስምምነት ቀደም በሊባኖስ መንግስት ሚኒስተር የነበረ ፖለቲከኛ ተቃውሞን አሰማ ኦክቶበር 7 ቀን 2023 ዓመተ ምህረት ሐማስ በወሰደው ጥቃት በግፍ የተገደሉ እስራኤላውያን አመታዊ የሙታን እና የጀግኖች መታሰቢያ ቀን ለማጽደቅ የክነሰቱ አባላት እየመከሩበት ነው የሚሉት ለሰዓቱ ከነበረ ዜና መካከል ዋና ዋናዎቹ ነበሩ አድማጮቻችን ፕሮግራማችን መጠቃላችን ነው ለተባበሩ ለባልደረቦች ቅነሸቴ ሰጠኝ ሸቴና ሰጠኝ ዘመነና እንዲሁም ካና ሰፈራው ምስጋና ያደረሳቸው የቴክኒክ ባለሙያችን ፌሊክስ ነበር ሱር ማመሰግነዋለሁ አበራቸው ቆየው ተራካቢ ማለዘር ነኝ በመሸቱ ክፍለ ጊዜ ባልደረቦች ተጠብቋቸዋል እስከዚያ ድረስ ሁላችሁም በያላችሁበት በሰላም አለው

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ እለቱ እንደ ዕብራውያን ዘመን አቆጣጠር ካፕ ግሜል በታሙስ ታፕሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ጁላይ 8 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሮብ ሐምሌ 1 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሚካኤል ኦልሽባክ ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደቁ ነኝ። ያለን ዝግጅት የሚከተሉት ናቸው። የሚከተሉት ያለን ዝግጅት ለምሽቱ ነው። የተከበራችሁ አድማጮች የሳቱን ዜና ወቅታዊ ዘገባ እንዲሁም ወቅታዊ ዘገባ ከባልደረባችን ጥላሁን መልኬ ጋር በዛም ሳምንታዊ የስፖርት ፕሮግራም በሰጠኝ ዘመነ እንዲሁም ሳምንታዊ አገርን ወቅ ፕሮግራም በድጋሜ እናቀርባለን። አሁን ዜና በቅድሚያም አርዕስተ ዜና የፖሊስ ዋና አዛዥ የከፍተኛ ፍርድ ቤት ባጋጽ ማንኛውም ውሳኔ ያለምንም ማመታታት ተግባራዊ እንደሚያደርጉ በግልጽ አስታወቁም። በአሜሪካና በኢራን መካከል ውጥረቱ ተባብሷል። በባህረ ሰላጤ ያለው ውጥረት መባባሱም የአሜሪካ ፕሬዚዳንት ትራምፕ ዛሬ ሌሊቱን ቢሆንም በኢራን ላይ ጥቃት ለመሰንዘር እያስፈራሩ ነው። በኢራን ያለው ውጥረት መባባስ በሆርሙዝ ጋን በተባለው ግዛት አውሮፕላን ማረፊያዎች ኃላፊ ከጸጥታ ሁኔታዎች ጋር ተያይዞ በግዛቱ ውስጥ የሚገኙ ሁሉም የአውሮፕላን ማረፊያዎችም እስከ አዲስ ማስታወቂያ ድረስ ዝግ እንደሚሆኑ አስታወቁም። የሊባኖሱ ፕሬዝዳንት አብዛኛው ሀገራቸው ህዝብ ለእስራኤል ጋር የሚያደርገው ድርድር እንደሚደግፍ ተናገሩ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የፖሊስ ጠቅላይ አዛዥ ጀነራል ዳኒ ለቢ ፖሊስ የጠቅላይ ፍርድ ቤት ውሳኔ ትዕዛዝ ሙሉ በሙሉ እንደሚፈጽሙ በግልጽ እንዲህ ሲሉ አስታወቁ።
1: אז אנחנו בהחלט מייצגים את החוק, מצייתים לחוק, וכל החלטה של מגץ מבחינתנו היא החלטה שאנחנו ניישם אותה בלי להניד אחף, ולא חשוב מה דעתו של מישהו בפוליטיקה כזו או אחרת. אנחנו ארגון א-פוליטי שדעותינו אנחנו משורים בבית.
0: ሳቸው እንዳሉም ስለዚህም እኛ በእርግጠኝነት ህግን እንወክላለን ለህግ እንገዛለን። ከኛ አንጻር ማንኛውም የከፍተኛ ፍርድ ቤት ባጋጽ ውሳኔ በፖለቲካ ውስጥ ያለ ማንኛውንም ሰው ያለው አመለካከት ምንም ይሁን ምን ያለ ምንም ማንነት የሚተገበር ውሳኔ ነው። እኛ ከፖለቲካ ነጻ የሆን ድርጅት ነን። የግል አመለካከታችንም በቤታችን ነው የምንተወው። ጀነራል ለቢ ይህንን የተናገሩት በትራፊክ መመሪያ ስብሰባ ላይ ነበረም። ቃል አቀባያችን ሃዳስ ግሪንበርግ እንደገለጸችው ከሆነ ይህ ንግግር የተደረገው ትናንት የፖሊስ ቃል አቀባይ ምክትል ኮሚሽነር አሬ ዶሮን በካን ረሸት ቤት ሬዲዮ በነበረው በቢንያሚን እና ጎይታ በፕሮግራም ላይ ከተናገሩት ሐሳብ አንጻር ነው። ቃል አቀባያችን በከፍተኛ ፍርድ ቤት ባጋጽ ውሳኔና በብሔራዊ ደህንነት ሚኒስተር በቤንግቢር መመሪያ መካከል ግጭት ቢፈጠር ፖሊስ ለማን ይታዘዛል ለሚለው ቀጥተኛ ጥያቄ ምላሽ ከመስጠት ታቅቧል። ፖሊስ ለማን መታዘዝ አለበት? በእስራኤል ሀገር ህግ እንዲከበር ለማድረግ በሁሉም የህግ አስከባሪው ፖሊስ ሰራዊት እንደሆነ ተናግረዋል። የመከላከያ ኃይል በደቡብ አዛ በጥቅምት 7 ከ3 ዓመት በፊት ወደ እስራኤል ግዛት ቅቡስ ኒሪም ሰፈር ውስጥ ሰርጎ ገብተው እስራኤላውያን ከጨፈጨፉት የሐማስ ታጣቂዎች መካከል አንድ በደቡብ አዛ ተገደለም። መሐመድ አቡ ጣኢም የሚባል አሸባሪ የነዋባም አካባቢ ታጣቂ ክፍል አዛዥ ነበረም። በእስራኤል አየር ኃይል ጥቃት ነበረ የተወገደው። ወታደራዊ ቃል አቀባይ ባወጣው መግለጫ በጥቅም 7 ቀን ጦርነት ጊዜ የሐማስ ታጣቂዎቹ ክፍል አዛዥ በደፈጣ ውጊያ ወደ እስራኤል ወታደሮች ጥይት ተኩስ መክፈታቸው ይታወሳል። እንዲሁም የሽብርተኝነት እቅዶችም ወደፊት በማስቀደምና የድርጅት ተዋጊዎቹን ብቃትን ዋና ተቆጣጣሪ ነበረም። አዳዲስ ወታደሮችን በመመልመልም በማዝመት ብዙ ሰርቷል። በአሜሪካና በኢራን መካከል ውጥረቱ እንዲህ ተባብሷል። የአሜሪካ ጦርነት ሚኒስተር ሃግስ ዛሬ ወደ እስራኤል ለመምጣት የነበራቸውን እቅድ ሰረዙም። ምክንያቱም ፕሬዚዳንት ትራምፕ በአሜሪካ በኢራን መካከል የደረሰው የተኩስ አቁም ስምምነት ውድቅ ሆኗል ብለው በይፋ ባደረጉት ንግግር ተከትሎ ነው። ፕሬዚዳንት ትራምፕ የኢራን አገዛዝ አጥብቀው በመኮንን እንደተባባሰ ነቀርሳ በሽታ የሚለውን የኢራን አስተዳደር ከስሩ እንነቅለዋለን ሲሉ እንዲህ ሲሉ ተናግረዋል። ትራምፕ
2: We hit them very hard last night, 20 times tougher. These are evil, sick people, and we have to rid their cancer. Their cancer. And you know what you do? You got to cut out cancer early. Man, that's the way I feel.
0: እሳቸው እንደተናገሩት ትራምፕ ጭንቅላታቸው ውስጥ የሆነ የታመመ ነገር አለ። ከበፊቱም በ20 እጥፍ በበለጠ አጥብቀው ስራዎችን በስምምነት የማይከበሩ የኢራኑ አስተዳደር ምንም የሚታመን አይደለም። በዲፕሎማሲያዊ ሰላማዊ በሆነ መንገድ መፍትሄ ለመሻት እስካሁን የተደረገው የሌት ተቀን ጥረት የከንቱ ከንቱ ሆኗል። እነሱም አይሰሙም። ስለዚህ ያለው መከላከያ ሰራዊታቸው በከፋ የማጥቃት እርምጃ በኢራን ላይ ይወስዳል ሲሉ በተደጋጋሚ ዝተዋል። የእስራኤል የመከላከያ አካል በአሁኑ ጊዜ በአሜሪካ እና በኢራን መካከል ባለው ቀውስ ውስጥ ያሉትን ክንዋኔዎች በትኩረት እየተከታተሉ ነው። የደህንነት ባለስልጣናት ለዘጋቢያችን ካርሜና ምናሽ እንደዘገበችው ከሆነም የእስራኤል መከላከያ ሰራዊት ጸሃል ለማንኛውም ሁኔታ ዝግጁ እየሆነ ሲሆን ከፍተኛ የውጊያ ብቃት ደረጃም እየጠበቀ በአሰራር እቅዶች ላይም የስራና ማንኛውንም ስጋት ለማክሸፍ የእስራኤል የነጻነት እርምጃ ለመጠበቅ እየሰራ ነው መከላከያ ሰራዊታችን። የእስራኤል ምድር ጦር የቀድሞ አዛዥ የነበሩት ሜጀር ጀነራል ምሉይም ተጠባባቂ ይፍታህ ሮንታል ከኢራን ጋር ጦርነት የመቀስቀስ እድሉ ስምምነት ላይ ለመድረስ ካለው እድል እጅግ የላቀ መሆኑን ጦርነት ሊፈነዳ ይችላል ብለዋል። በካን ረሸት ቤት ሬዲዮ ከጋዜጠኛ ኤስቲ ፔሬዝ ጋር ባደረጉት ቃለ ምልልስ ሮንታል እንደገለጹት ፕሬዚዳንት ትራምፕ ኢራን የኒውክሌር መሳሪያ እንዳታገኝ ለመከላከል በቁርጠኝነት መነሳታቸውን ተናግረዋል ሲሉም ይፍታህ ሮን እንዲህ ተናግረዋል።
2: And so we hit them very hard last night. Very, very hard. Probably hit them hard again tonight. I'll give them a little warning. We're going to hit them hard.
0: ይቅርታ ወደ ሌላ ድምፅ ነው የገባው። ይቅርታ ለማንኛውም ወደ ሌላ ዜና እንሸጋገራለን። በኢራን ያለው ውጥረት መባባስ የሆርሙዝጋን ክፍለ ሀገር አውሮፕላን ማረፊያም ኃላፊ ከጸጥታ ሁኔታ ጋር ተያይዞ በግዛቱ ውስጥ የሚገኙ ሁሉንም አውሮፕላን ማረፊያዎች እስከ አዲስ ማስታወቂያ ድረስ ዝግ እንደሚሆኑ አስታውቋል። በተመሳሳይ ሁኔታ የፋርስ ዜና ወኪል በቴህራን የሚገኘው መንግስት ከአሜሪካ ጋር የተደረገውን ስምምነት ማካተቱን ጀምሮ በይፋ ያው እንዲያቃጥሉ ስምምነቱ ተገቢነት የሌለው መሆኑን በይፋ እንዲያስታውቁ ዘግቧል። የሊባኖስ ፕሬዝዳንት አዋን በባህረ ሰላጤ ግጭት ውስጥ ያለው ሁሉም ወገኖች ራስን የመክታት እርምጃ እንዲወስድና የዲፕሎማሲ ቋንቋ እንዲያስቀድሙ ጥሪ አቅርበዋል። ከነጋዴዎቹ ጋር በተደረገው ስብሰባ ላይ አዋን እንደተናገሩት ከእስራኤል ጋር ድርድር ለማድረግ የመረጡት ሀገራቸው የሌላ ሀገርን ጥቅምና ፍላጎት ያገለገለች ወደ ጥልቅ ገደል ስትመራ ዝም ብለው ለመመልከት ሰልችቷቸዋል። እንደ እርሳቸው ገለጻ ከሆነ የወሰዱት እርምጃ በደቡብ ሊባኖስ በተደረጉ ጦርነቶች ከፍተኛ ዋጋ የከፈለውን የሺአ ማህበረሰብን ጨምሮ በአብዛኛዎቹ የሊባኖስ ህዝቦች ዘንድ ድጋፍ አግኝተዋል። ይህንን ያስተላለፈው ዜና ተከታታዩ ሽሞን ሚጃን ነው። ይበንዲ እንዳለ የዜና ዘጋቢው ዮባል ኢንባር በደቡብ ሊባኖስ በሚገኘው የአሊ አጣሃር ተራራ ሰንሰለታማ አካባቢ ላይ ሰው አልባ አውሮፕላን ድሮን ጥቃት መፈጸሙ ዘግቧል። በኢየሩሳሌም በሚገኘው በአቱር ሰፈር ውስጥ በቅድመ መረጃ መሰረት አደገኛ የሆኑ መርዛማ ኬሚካሎች ጭስ ምክንያት ወደ 10 የሚጠጉ ሰዎች ተጎድተዋል። ዘጋቢያችን ሃይም ጎልዲት እና ቬሬል ፔልማን እንደገለጹት ከሆነ የክስተቱ መንስኤ እስካሁን በውል አልታወቀም። ፖሊስ እየመረመረው ነው። የነገ ሐሙስ የአየር ጸባይ ሁኔታ በመጠኑ ሙቀቱ ይጨምራል። በተለይ በተራራማና በመሃል አገር ሙቀቱ ይጨምራል። ከነገ በስቲያ ረብ ተመሳሳይ ይሆናል። ቅዳሜ ሰንበት የሙቀቱ መጠን ይጨምራል የሚል ትንቢያ አለ። የነገ ሐሙስ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 28፣ ቴል አቪቭና አካባቢዋ 30፣ ሃይፋና አካባቢዋ 29 ዲግሪ ሴንቲግሬድ፣ ቤርሼባ ከተማና አካባቢዋ 32፣ ኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል። ስፖርትን በተመለከተ በቀጣይም በሁለት ዛሬም የዓለም ዋንጫ የለም፣ ረፍት ላይ ናቸው። በነገ ነው ይጫወታሉ ተብሎ የሚጠበቁም። የምሽቱ ዜናም የስከዚሁ ነው።
3: ወይ ጤና እስራኤል ከመጣው ታዘብኩ ታክሜ
0: ዜማ ሙዚቃ የምታዳምጡት አስደናቂ የሆነ ሙዚቃ ቅንብርን፣ ድምፁን፣ ግጥሙን ያዘጋጀው ወንዲ አካሌ ነው። ጥሩ የሆነ ሙዚቃ ነው።

0: የተከበራችሁ አድማጮቻችን ወደ ወቅታዊ ዘገባ እንሸጋገራለን። ከዘጋቢያችን የደህንነት ተጨባጭ ሁኔታ በተመለከተ ጥላሁን መልኬ ሲሆን በአሜሪካና በኢራን መካከል ውጥረቱ በጣም ተፋፋመ ተባለና ለምን እንዴት? ዘጋቢያችን ጥላሁን ጥናስተን እንደምናመሸ ደናነን እግዚአብሔር ይመስገን። እንግዲህ እንዲህ በኢራን እና በአሜሪካ መካከለ ያለው የጦር ፍጥጫ አለ ውጥረት አለ እንዴት ይታያል ሁኔታ?
1: አው ተፈጠረ ማለት ይቻላል። ሻያው ዶናልድ ትራምፕ በቱርክ ይገኛሉ። የናቶ ድርጅት አባላት ያው ለሁለት ቀናት ባደረጉት ስብሰባ እዛ ሆኖ በሰጡት መግለጫ ኢራንን በተመለከተ ምናልባት ዛሬ ማታ ላይም አሜሪካ እርምጃ ልትወስድ ትችላለች ሲሉ እንግዲህ የሰጡት መግለጫ አለ። ይህ መግለጫ ደግሞ ያው አሜሪካ ብቻ ሳይሆን በእስራኤልም ምናልባት የሚለው ሁኔታ ሊሆን ይችላል የሚለው ከዛ አንጻር በእስራኤል በኩል በከፍተኛ ቅድመ ዝግጅት ላይ ትገኛለች እስራኤል፣ ምክንያቱም ወደ ጦርነት ከተገባ በሚል። ለዚህም ሲባል ጠቅላይ ሚኒስትሩም ሆነ የመከላከያ ሚኒስትሩ ዛሬ ወደ አንድ የጦር የወታደሮች ማሰልጠኛ ኮሌጅ ሄደው ያው ግን ንግግር ማድረግ ነበረባቸው። በዶናልድ ትራምፕ ንግግር ምክንያት ግን ይህን ሰርዘዋል ጠቅላይ ሚኒስትሩም ሆነ መከላከያ ሚኒስትራችን። የሚያሳየው እንግዲህ በዚህ ፋንታ ጠቅላይ ሚኒስትሩ ከደህንነት ክፍሉ ጋር ውይይት እንደሚያደርጉ የተነገረበት ሁኔታ አለ። ማለት ሲጀምር ይሻየው ከሁለት ቀን በፊት ትናንት ነበር ትናንት የኢራን ኃይል በሶስት ጀልባዎች ላይ ጥቃት አድርሷል። ከነዚህ ውስጥ አንደው የኳታር
0: ጀልባዎች ናቸው ወይስ ነዳጅ የጫኑ መርከቦች? ጀልባዎችም ላይ ጭምር?
1: አዎ፣ ከሶስቱ ሁለቱ አንደኛው የሳውዲ አረቢያን የናፍጣ ተሸካሚ ጀልባ ወይ መርከብና ሁለተኛው ደግሞ የኳታርን የጋዝ መጫኛ መርከብ በሁለቱ ላይ ጉዳት አድርሳለች ኢራን። ምክንያቱም እንደ ኢራን አባባል ከስምምነቱ እንግዲህ በአሜሪካና በኢራን መካከል የተኩስ አቁም ስምምነት አለ። ተኩስ አቁም ስምምነቱ ደግሞ እድል ተሰጥቶት ወደ ዲፕሎማሲ ወደዛ የመሄድ ሁኔታ ለሁለት ወር የተያዘ አለ። ከዚህ ውስጥ አንዱ የኢራን ጥያቄ የነበረው የሆርሙዝን ባህር ወሽመጥ፣ እነዚህ የንግድ መርከቦች የሚገቡና የሚወጡበትን በሱ በኢራን ሉዓላዊነት ሀራጊ ፈጣሪዋ ኢራን እንጂ ማንም አይደለም ስትል ኢራን ይህን ጠይቃ መልስ ተቀባይነት ኖሯት እንግዲህ ያው የተጀመረው የተኩስ አቁም ስምምነት ነበር። አሁን ኢራን የምትለው ምንድን ነው? እነዚህ መርከቦች ያለ ኢራን ትዕዛዝ ወይም ፍቃድ ሳይቀበሉ ማለፍ ሞክረዋል። ስለዚህ በስምምነቱ መሰረት የኛን ትዕዛዝ የማይቀበል ያው ጉዳት ይደርስበታል ከሚል እርምጃ ወስደናል በማለት እንግዲህ ኢራን ያው የወሰደችውን እርምጃ ትክክለኛ እንደሆነም ትናገርበት ሁኔታ አለ። ይህንን ያልወደደችው አሜሪካ ደግሞ ባጸፈው ማለት ነው ትናንት ማታ አካባቢ ያው እንግዲህ ከ80 በላይ የሚሆኑ ቦታዎችን በኢራን ድብደባ አድርጋለች አሜሪካ። አሁን ያው ሲጀምር እንግዲህ መንስኤው የሆነው በኢራን በኩል አሁንም ቢሆን ያው እየዛተች ትገኛለች። አሜሪካም ደግሞ ፍጹም የኢራንን ቅድሚያ ሲጀምር በኢራን በኩል ምንም ውሸትን ይናገራሉ። ስምምነት ላይ ደርሰን ስምምነት ላይ እንዳልተደረሰ የሚናገሩበት ሁኔታ አለ። ጭራሽ እንዴት ነው በጣም ከታች በወረደ ቃል ማለት ነው በኢራን የኢራን ከፍተኛ ማለት ባለስልጣ በህይወት ያሉት ባለስልጣኖችን እያረከሱ ማለት ነው። ዶናልድ ትራምፕ ዛሬ በጣም ቆሻሻዎች፣ የጭንቅላት ችግር አለባቸው፣ አያስቡም፣ የሚያምኑት በኃይል ነው። የተሳካላቸው እንኳን የኔ አቶም ቦምብ እጃቸው ቢኖር ኖሮ ሊጠቀሙበት የሚችል ነበር፣ ለዚህም እስከ መጨረሻው አይኖራቸውም ሲሉ በጣም በማጥላላት ዶናልድ ትራምፕ ኢራንን ያወገዙበትና የዛቱበት ሁኔታ አለ። ከዚህ ጋር ተጨምሮ ነው እንግዲህ ከዚህ ጋር ተያይዞ ዛሬ ማታም እርምጃ እንወስዳለን የሚል ሁኔታ እንግዲህ አሜሪካ በወሰደችው እርምጃ ከ80 በላይ ቦታዎችን በኢራን እርምጃ ስትወሰድ ትናንት ማለት ነው። ከዛ በኋላ ኢራን እንዲሁ እጇን አጣጥፋ አልተቀመጠችም። ከ85 በላይ የሚሆኑ በአካባቢው ያሉ ጎረቤት ሀገሮች በይበልጥ የአሜሪካን ወዳጅ ሀገሮች እንደ ኩዌት፣ እንደ ባህሪና ሌሎችን እንግዲህ የጎዳችበት ሁኔታ አለ። ኢራን
0: እዛም የሚገኙ የአሜሪካ ጦር ሰፈሮች፣ ወታደራዊ ሀይሎች አሁን እንዳልከው በባህሪን በኩዌት በሚገኙ የአሜሪካን ወታደራዊ ሰፈሮችን አጥቅታለች፣ ደፈረች። አይደለም
1: በትክክል በኩዌት ብቻ ወደ 13 የሚሆኑ ድሮኖች ተልከው ማለት ነው እንግዲህ በመብራት ኃይል ሆነ በተለያዩ ተቋሞች ለጉዳት እንደደረሰና ወደ 2 ሚሊዮን ሚሳኤሎችን ኢራን እንደሰነዘረች በቦታው እንግዲህ ከፍተኛ ጉዳት እንደደረሰ ይነገራል። እንዳልከው ይሻየው በአብዛኛው በእነዚህ ሀገራት የአሜሪካ የጦር ሰፈሮች ኖራሉ። እዛ ላይም ጉዳት ለማድረስ የተሞከረበት ሁኔታ አለ። ይህን ያልወደዱት ኢራን ነው እንግዲህ አይ የሚያዋጣው ጉልበት ከሆነ ወደ ጦርነት ውስጥ እንገባለን ከማለት ከዛም አልፎ ዛሬ እንግዲህ በእርግጥ የዶናልድ ትራምፕ አንድ የተናገሩትን ድጋሜ የማይደግሙበት እንደ ቃላቸው የማያዝበት ሁኔታ አለ። ግን በዛሬ ንግግራቸው በጣም እንዴት ነው በጣም ተናድጃለሁ በማለት እንግዲህ ድምጻቸው ምን ማለት ነው ማታ ላይ እርምጃ እንወስዳለን የሚል ቃል ተናግረዋልኝ። ምናልባት ለሊቱ አካባቢ ሀሳባቸውን ይቀይሩን አይታወቅም። ከዛ በፊትም እንግዲህ ምናልባት እርምጃ ሊወሰድ ይችላል የሚለው ሁኔታ አሁን በከፍተኛ ግምት የተጣለበት ይሻየው ወደዚህ ወደ አካባቢያችን የአሜሪካው የመከላከያ ሚኒስትር ወደ አካባቢያችን ለመምጣት አቅደው ይንሰርዘውታል። ምክንያቱም አሜሪካ ወደ ጦርነቱ ስትገባ የመከላከያ ሚኒስትር እዛ ሆነው ሁኔታውን መቆጣጠር አለባቸው። ይህን የሚያሳየው ምናልባት አሜሪካ ወደ እርምጃ ለመውሰድ እንግዲህ ውሳኔ የደረሰች የመሆኑ ሁኔታ በእስራኤል በኩልም ቀደም ብዬ እንደጠቆምኩት በእስራኤል በኩል በተጠንቀቅ እንግዲህ እንዴት ነው ጠቅላይ ሚኒስትሩ መከላከያ ሚኒስትሩ ያው ስብሰባ እንደሚያደርጉና ከደህንነት ክፍሎቹ ጋር በዚህ ሁኔታ በተጠንቀቅ በእርግጥ እዚህ ላይ እስራኤል ፍላጎቱ አላት ወደ ጦርነት እንዲገባ። ምክንያቱም አሜሪካ ከኢራን ጋር የተደረሰበትን ስምምነት በፍጹም እስራኤል አትቀበለውም። ከዛ አንጻር ፍላጎት ኖሯታል። ትልቁ ጥያቄ አሜሪካ አሁን የምትወስደው እርምጃ እንዲሁ ከትናንት እንደወሰደችው አናሳኛ አሁን ማስፈራሪያ ወይስ አጠቃላይ ወደ ጦርነት ውስጥ ይገባል የሚለውን ሁኔታ ስናይ እንግዲህ አሜሪካ ያለው ሁኔታ እንዲቀጥልና የተዘጋው የሆርሙዝ ባህር ወሽመጥ እንዲከፈት ነው ትልቁ ፍላጎቷ። ወደ ጦርነት ውስጥ የመግባት ፍላጎቱ የላትም። ግን ኢራን ደግሞ ምንም አልተሸነፍኩም፣ ኃይሌ አልተነካም፣ ከነካችሁኝ አሁንም እኔ አጻፊ እርምጃ ወስዳለሁ የምታደርገው መዛት ብቻ ሳይሆን እያደረገችም ስለሆነ ይህን ያልወደደችው አሜሪካ ምንም እንኳ ያለው ሁኔታ እንዲቀጥልና የተረጋጋ እንዲሆን ፍላጎት ቢኖራትም ሳታስበው ወደ ጦርነት ውስጥ የመግባት ሁኔታ የሚነገርበት ሁኔታ አለ። ይበልጥ ግምት የሚሰጠው ግን ጠበቅ ያለ ጦርነት ውስጥ እንደማይገባ። ምክንያቱም የዶናልድ ትራምፕ ዋናው ፍላጎታቸው ይሻያው ያለ ሁኔታ የሆርሙዝ ወሽመጥ ተከፍቶ ማለት ነው የነዳጅ ዋጋ በዓለም እንዳይንር። እንደገና አሜሪካ ውስጥ የተለያዩ ዝግጅቶች አሉ። አሁን የተጀመረው ሞንዲያል የእግር ኳስ ጨዋታ ዓለም አቀፉ የእግር ኳስ ጨዋታ እንዲቀጥል እንዲንኮላሽ ፍላጎቱ የላቸውም። ከዛም አልፎ በቀጣይ የግማሽ ተርሙ ምርጫ አለ በአሜሪካ። ያነዚህ ተደምረው የተረጋጋ እንጂ ወደ ጦርነት ውስጥ እንዲገባ ፍላጎት የላት። ከዛ አንጻር አሜሪካ ምታማራጫ የሚሆነው ያለው ሁኔታ የተኩስ አቁም ስምምነቱ እንዲቀጥል የሚባል ሁኔታ አለ። በኢራን በኩል ግን እየዛቱም ነው ጦርነት ከነካችሁ እንዲያውም ዛሬ አሜሪካ የተናገረችውን ዛቻዋን በተመለከተ እርምጃ ከወሰደች የከና እንዲያው የሆርሙዝ ባህር ወሽመጥ ይዘጋል እንዘግባለን ስትልም ኢራን እየዛተች ይገኛል። ሳይታሰብ ወዳልታሰበ ጦርነት ጠበቅ ያለ ሊገባ ይሆን አይታወቅም። ያለ ሁኔታ ግን ከወዲሁ አንዷ ባንዴው ላይ የመዛት ሁኔታ አለ። እስኪ እንግዲህ ለሊቱ አካባቢ የሚሆነውን ደግሞ እንከታተላለን።
0: በዚህ ለጦርነት እንደገና የምነሳት ምክንያት ደግሞ ተጽዕኖ አሳዳሪ እንደሚባለው ከሆነ የኢራን መንግስት ትራምፕን በግል ህይወታቸውን ለማጥፋት ለመግደል ኢላማ አድርገዋል ተብሏል። ይህም ተጽዕኖ አሳዳሪ አይደለም ወይ?
1: ይሄ ሙከራ እኮ ከአሁን በፊትም ከአንዴ ሁለት ሶስቴ ኢራን ዶናልድ ትራምፕን ለመግደል እኮ ሙከራ አድርገዋል አልተሳካላትም። አሁንም ቢሆን ፍላጎቱ አለ። እንደውም የሚገርምህ አሁን ይኸው ወደ ሶስት የፊታችን ሐሙስ ነገ የሚጠናቀቀው የሐሚኔ የቀብር ስነስርዓት እንግዲህ ነገ ነው የሚጠናቀቀው፣ ወደ 5 ቀን ያስቆጥረው ማለት ነው። በዚህ ዜጎች አደባባይ ላይ ወጥቶ
0: ቅዳሜ ሳይሆን አልቀረም
1: ያስረዝሙት። ኦኬ፣ ለአምስት ቀን ይሆናል። አሁን በዚህ ከቦታ ቦታ አስከሬኑ በመሄድ የመጨረሻ ሽኝት በሚደረግበት ወቅት በሚሊዮን የሚቆጠሩት ደጋፊዎቹ ናቸው ወጡ አደባባይ የሚጠይቁት ጥያቄ መበቀል አለብን አላማቸውና የሚያሳዩትኝ የሆነ ፎቶግራፍ እና ጽሁፍ ዜጎች ምንድን ነው የመሪያችን መገደል እንዲሁ አይቀርም፣ እኛም የትራምፕን መግደል በቃል አይደለ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የሆነና የአሜሪካን ፕሬዚዳንት ዶናልድ ትራምፕ እነሱ መገደል አለባቸው ሲሉ የመጀመሪያ የዜጎች የደጋፊዎች ጥያቄ ይሄ ነው። እና ከአሁን በፊትም ሞክራ አልተሳካላትም ኢራን፣ ወደፊትም ቢሳካላቸው ፍላጎታቸው ያን ነው። ይህን ደግሞ ዶናልድ ትራምፕ ደግሞ በደንብ አድርገው ያውቃሉ። ደግሞም ዛሬ በዛሬው ንግግራቸውም አሰምተዋል፣ እኔንም ለመግደል ሞክረዋል፣ አሁንም ወደፊት ይፈልጋሉ ሲሉም ዶናልድ ትራምፕ የተናገሩበት ሁኔታ እና ይሄ ሚስጥር አይደለም፣ ይህ ግልጽ ነው። ግን እነዚህ ነገሮች በሳቸው ብቻ በዛ ተጽዕኖ አሳድሮ ወደ ጦርነት ይገባል ያን አይደለም ሌሎች መዛ ሚዛን ለዋጮ
0: ተጨማሪ ሊሆን ይችላል
1: አዎ ይሄ ግን እንደሚፈልጉ ባይሳካላቸው እንጂ በኢራን በኩል ፍላጎት እንዳላቸው ሙከራውንም እንዳደረጉ ነው ወደስ እንደሚያደርጉ ግልጽ ነው ይባስ ብሎ ደግሞ እንዳልኩት ዜጎችስ የሚጠይቁት ይሄ ነው ለምን አንበቀላቸው የእንደዚህ አይነት ጥያቄ ማለትና ባይሳካላቸው እንጂ ፍላጎቱ እንዳለ ይታወቃል
0: እስኪ ወደ ሁለተኛው ወቅታዊ ዘገባ ከማለፋችን በፊት እዚህ መካከለኛው ምስራቅ ላይ ሁለን ካሁን ቀደም ያው እስራኤልም ከአሜሪካ ጋር በመተባበር ኢራን ማጥቃቱ አይቅርብ ጊዜ ትዝታችን ነውና አሁን በተነሳው ውጥረት ላይ ኢራን እስራኤልን ታጠቃ ይሆን
1: ታውልስ እንደው እንደዚህ አይነት በተንኮሱ በኢራን በኩል ከመጣ በእስራኤል በኩል ደስተው አይቻለም ምክንያቱም እስራኤል ምክንያት ነው የምትፈልገው ግን እንደሚነገረው ከሆነ ስታስፈራራ ስትዝት ኢራን የምትለው ምንድነው ከተነካ ሆኔ ማንንም እስራኤልንም ሆነ አካባቢ ያሉትንም እጎዳለሁ ማለት ሁኔታ አለ በትክክል በተግባር ግን ወደ እስራኤል ኃይሏን የመሰንዘሩ ማለት የመጀመሪያው ሁኔታ ኢራን አትቸኩልም ምክንያቱም በእስራኤል በኩል ምንም አይነት ጥርጥር የሌለው አጣቃቂ ከፈር ምጣን እንደሚወሰድባት ስለምታቅ ማለት ነውና ኢራን ከማስፈራራት ውጪ በራሷ ከተደፈረች ያው ለምሳሌ በእስራኤል በኩል ከርምጃ ከተወሰደባት አጠፋው ርምጃ መመለሱ ያይቀሬ ነው ግን በራሷ ጊዜ የመጀመሩ ሁኔታ ግን ከመዛትና ከማስፈራራት ውጪ አታደርገው ለምን ብትል በኢራን በኩል እስራኤል ይህንን ጦርነት እንዲቀጥልና ወደ ጦርነቱ እንዲገባና እስራኤል ጀመረችውን እንድትጨርስ በኢራን በኩል ጥሩ አድርገው ያጣሉ ደግሞ አቅማቸውን መዳከማቸው ከዛ አንጻር በከፍተኛ ሁኔታ በእስራኤል ከፍተኛውን እርምጃ እንደሚወሰድ ስለሚያውቁ ከመዛት ውጪ እንዴት ነው በተግባር የማዋል ሁኔታ ግን በኢራን በኩል ተጠንቅቀው ነው በእስራኤል በኩል እንዴት ነው የመጀመሩ ሁኔታ አይታይም በፍጹም ምክንያቱም ምን እንደሚጠብቃቸው ያውቃሉ ስለሚያውቁ ትልቁ ፍራቻ ግን አጠገብ ያሉት ሌሎቹ የአሜሪካ ደጋፊዎች ሌሎቹ ግን በእነሱ ላይ እንደፈለገች ምክንያቱም የመከላከል ኃይላቸው ኃይሏ ያላቸው ግን በቀላሉ ከቅርም ስላሉ የመጉዳቱ ሁኔታ በእነሱ ላይ ያው ታስፈራራለች ኢራን እርምጃም ትወስዳለች እስራኤልን በተመለከተ ግን እንዲያውም ለእስራኤልም የሆነው ካደረጉት በኢራን በኩል ለእስራኤል ስጦታ ነው ማለት ይቻላል ማለት ጉዳቱ ሊደርስ ይችላል ግን እስራኤል ምክንያት የምትፈልገውም ወደ ጦርነት የመግባቱ ሁኔታ ስለሆነ ከዛ አንጻር እስራኤል ይህንን ስጦታ ደግሞ ይቅርታ ኢራን ለእስራኤል ይህንን ስጦታ መስጠት አትፈልግም ከማስፈራራትና ከመዛቱ ውጪ
0: ይህ ወደ ሁለተኛው ወቅታዊ ስናልፍ ደግሞ ጥላሁን የሰሜን አትላንቲክ የጦር ቃል ኪዳን አባል አገራት በቱርክ ዋና ከተማ አካራ ላይ ትናንት ጀምሮ ጉባኤ መሪዎቹ የመንግስት ከፍተኛ ባለስልጣናት ትራምፕ በተሳተፉበት ጉባኤ አድርገዋል ያው ደህንነት እየተመለከተ ነው እንዴት ይታያል
1: እንግዲህ ሁለት ቀን ተመድቦለት ማለት ነው ያው ዛሬ ይጠናቀቃል ሁኔታ አዎ እነዚህ ወደ 32 ሀገራት ያሉበት የናቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ሀገራት ማለት ነው እንግዲህ አንድ ላይ ሆነው የሚያደርጉት ውይይት ነው በዚህ ውይይት ሁለት ብዙ አላማዎች ቢኖሩም ጎላ ብለው የሚታዩት ግን መጀመሪያ የዩክሬንን ተጨባጭ ሁኔታ በተመለከተ ዩክሬን ከሩሲያ ጋር ጦርነት ላይ ትገኛለች ወደ አራተኛ ዓመት ያስቆጠረ ነው የአውሮፓ ሀገራት እርዳታ ስለሚሰጥ ነው ዩክሬን እስካሁን ድረስ ሩሲያንን እየተቋቋመች ያለው ይህንን እርዳታ መቀጠል ፍላጎት እንዳላቸው እነዚህ የናቶ አባላት ፍላጎት እንዳላቸውና ከዛም አልፎ በሚቀጥለው አመት ካሁን በፊት የሚለግሱት ገንዘብ በበለጠ ማለት ነው ወደ 7 ቢሊዮን ዩሮ ለመስጠት ለዩክሬን ቃል ገብተዋል ከዛም ሁለተኛ አመትም ተጨማሪ ተመሳሳይ ገንዘብ ማለት ነው 7 ቢሊዮን ዩሮ ለመስጠት እንግዲህ ቃል የገቡበት ሁኔታ አለ አንዱ አላማቸው ይህ ነው ሌላው ካሁን በፊት ይሻያው ልብብለ ከሆነ በአሜሪካ በኩል የሚጠየቅ ጥያቄ ነበር ይህንን ድርጅት ይህንን የናቶን ወደ 32 ሀገራትን ያቀፈውን ድርጅት አብዛኛው ባጀት የሚመጣው ከአሜሪካ ነው አሁን በአሜሪካ በኩል ይጠየቅ የነበረው ጥያቄ ለምን እኛ ብቻ ብዛት ያለው ገንዘብ እናወጣለን እናንተ አውሮፓ ሀገሮች ማታወጡት የሚል ጥያቄ ይጠየቅ ነበር ከዛም ዶናልድ ትራምፕ ባነሱት ጥያቄ ማለት ነው ከአሁን በፊት ይሰጡት ከነበረው ካላቸው አመታዊ ገቢ ማለት ነው እያንዳንዱ ሀገር ከአምስት ከመቶ እጅ ባነሰ ሁኔታ ነበር የሚሰጡት። አሁን ግን ወደ አምስት ከመቶ እጅ መስጠት ፍላጎት እንዳላቸው ለድሮን ትራፕ እንግዲህ ቃል የመግባት ሁኔታ አለ። ምክንያቱም በአሜሪካ በኩል የተጠየቀ ጥያቄ እናንተም ገንዘብ መውጣት አለባችሁ ከሚል በዚህ ዙሪያም እንግዲህ ብዙ ብር ብዙ ገንዘብ ነው እያንዳንዱ ሀገር ይህንን ካደረጉ በቀጣይ ድርጅቱ የበለጠ አቅም እንዲኖረው ኃይል እንዲኖረው ነው። እዚህ ላይ በአሜሪካ በኩል በተደጋጋሚ የሚነገረው ደግሞ አሁን ባሳለፍነው ጦርነትም እኮ ራሱ አሜሪካ በኢራን ላይ በወሰደችው እርምጃ እነዚህ አውሮፓ ሀገራት እነዚህ ናቶ ድርጅት ማለት ነው የራሳቸው የጦር ኃይል አላቸው፣ የጦር ሰፈሮች አሉ። የጦር ሰፈራቸውን እንኳን ለአሜሪካ የጦር አውሮፕላኖች አሳልፈው መስጠት እንኳን በተጠየቁበት ጊዜ እኛ ወደ ጦርነት ውስጥ አንገባም ያሉበት ሁኔታ አለ። ይህን የአሜሪካ መንግስት በከፍተኛ ሁኔታ አስቆጥቷል። እኛ ገንዘብ እየሰጠን እኛ የአባላት ሀገሩ አባል ሁነን ከኛ ወደ ጦርነት ስንገባ ለምን እናንተ እኛን አትመስሉ የማለት ሁኔታ ቅሬታ አድሮባቸዋል። ድሮን ትራፕ እንግዲህ በስምምነቱ መሰረት ይሻየው አንቀጽ አምስት ላይ አንድ የተጻፈ ጽሁፍ አለ። እነዚህ ሀገራት የተስማሙበት አንድ ሆነች ሀገር በሌላ አባል ባልሆነች ሀገር ከተደፈረች ወይም ደግሞ ጦርነት ከተከፈተባት እነዚህ ሀገራት ሁሉም አንድ ላይ እችን የተደፈረችውን ሀገር አባል የሆነችውን ማገዝ አለባቸው። ያንም የሆነው ደግሞ በስምምነቱ እች የተደፈርኩ ያለችው ሀገር ፈቃደኛ ሆናና እርዱኝ ብላ ከጠየቀች ማለት ነው። ያኔ በእንደዚህ ስለዚህ አሜሪካ ወደዚህ ጦርነት ስትሄድ እስራኤል በእርግጥ አለችበት ከዚህ ከጦርነቱ ማለት ሁለቱም በኢራን በወሰዱት እርምጃ አሜሪካ ግን በግሉ የጠየቀች ጥያቄ ለምን ከኛ ጎን እናንተ ወደ ጦርነት እንኳን ባትገቡም የጦር ኃይላችሁን የጦር ባትለግሱም ቦታችሁን ግን ስጡን እኛ የአውሮፕላኖቻችን እንዲያርፉና እርምጃ እንዲወስዱ ይህንን አልፈቀዱላቸው። ወይም ቂም ያለባቸው ዶናልድ ትራምፕ በቀጣይ አሜሪካ የምትሰጠውን የገንዘብ እርዳታ መቀነስ አለባት የማለት ዛቻ አለ። ይህ ብቻ አይደለም፣ የአውሮፓ ሀገራት ብዛት ያላቸው የአሜሪካ የጦር ሰፈሮችም ወታደሮች አሉ። ይህንን ወታደሮቿንም አሜሪካ ከዛ ለማስወጣት ፍላጎት እንዳላት ይህ ደግሞ የአውሮፓ ሀገራት በከፍተኛ ሁኔታ አስጨንቋል። ምክንያቱም አሁን በከፍተኛ እያሰጋ ያለው የአውሮፓ ሀገራት እነዚህ የናቶ ድርጅት አባላትን የሩሲያ ወደ እነዚህ አካባቢዎች ጥቃት ትወስዳል ይይዛሉ እንደገና እርምጃ ይወስዳሉ የሚል ሁኔታ ፍራቻ አለባቸው። ደግሞም ኃይላቸው ብዙም አይደለም። ከቱርክና ሌሎች እንደ ፖላንድ የመሳሰሉት ሀገሮች ውጭ ሌሎቹ በጦር ኃይላቸው በጣም ደካሞች ናቸው። ስለዚህ ሩሲያ ከፈለገች እነዚህም ማጥቃትም ትችላለች። ከዚህ ጥቃት እንግዲህ መከላከል የምትችለው አሜሪካ ብቻ ነች። አሜሪካን አጡ ማለት ፍራቸው እንዴት ነው አለቀላቸው ማለት ነው። እንዲያውም የናቶ ድርጅት ዋናው አዛዡ ማለት ነው አሜሪካንን መራቅ የለብንም እኛ የሁላችን ኃይል ተጠራቅሞ የአሜሪካን ያህል ኃይል አይኖረንም፣ ስለዚህ አሜሪካ ከጎናችን መኖር አለባት ሲሉ እንግዲህ በትክክል የተናገሩበት ሁኔታ አለ። እነዚህ አውሮፓ ሀገራት ግን እንዳልኩት ቀደም ብዬ እንግዲህ እነዚህ የናቶ ድርጅት ይቅርታ፣ አጠቃላይ ነገሩ እዙ አካባቢ ናቸው። እነዚህ የሚሉት ምንድን ነው? አሜሪካም ሆነች እስራኤል በኢራን በሚያደርጉ ጦርነት ፍጹም እኛን አይመለከተንም የማለት ሁኔታ ፊታቸውን ያዞሩበት ሁኔታ እንግዲህ እነዚህ ነገሮችን እልባት እነዚህን ነገሮችን የመግባባት ሁኔታ በእርግጥ እነዚህ አውሮፓ ሀገራት እነዚህ የናቶ ድርጅት ሀገራት አሜሪካም ራሷ ተገንጥላ ብቻዋን የምሉ ሁኔታም አሜሪካም አትፈልገውም። አሜሪካም የእነዚህን ኃይል ትፈልጋለች። ነገ ከነገ በኋላ ሌሎች እንደ ቻይናም ሆነ ሌሎች ሀገራት ተጨምረው ከሩሲያ ጋር ሌላ ነገር በአሜሪካ ቢያስቡ የአውሮፓን ሀገራት አሜሪካም ትፈልጋለች። ስለዚህ ሁለቱም መዋደድና እጅና ጓንት ሆኖ መሄድ እንጂ መለያየት እንደሌለባቸው ነው የሚነገርበት ሁኔታ እና የነበረው ቆይታ በአጠቃላይ በዚህ ዙሪያ አጠነጠነ ነው ማለት እንዴት ኃይላችን ማጠናከር አለብን በቀጣይ የሚመጡን ጥቃቶች እንዳልኩት ቀደም ብዬ ሩሲያ በከፍተኛ ሁኔታ እነዚህ የናቶ ድርጅት እነዚህ እዙ አካባቢ ያለው ሀገራትን ስለሚያሰጋ ነው። ይበልጥ ግን ቦታ የተሰጠው እንግዲህ ልብ ብለህ ከሆነ ይሻያው በፕሬዚዳንት ዶናልድ ትራምፕ እና በቱርኩ ፕሬዚዳንት አርዶዋን የነበረውን ግንኙነት ነው። ይህ ደግሞ እስራኤል በከፍተኛ ሁኔታ እያሸማቀቃት ነው። ምክንያቱም የሁለቱ ወዳጅ መሆንና እንደዚህ የሁለቱ መተቃቀፍ እስራኤል በጥሩ ዓይን አላየችው። ምክንያቱም ቱርክ የእስራኤል ጠላት ነች ማለት ይቻላል። እንዲሁም እየዛቱ ነው የድሮውንን የቱርክን ኤምፓየር ማለት ነው እሱን በማስታወስ አሁን እዚህ ላይ ትልቁ ፍላጎቷ ቱርክ እዚህ ላይ አሜሪካ ለእስራኤል ብቻ የሸጠችውን F-35 ዘመናዊ የጦር አውሮፕላን እሱን ቱርክ ለመግዛት ፍላጎቱ አላት። ከአሁን በፊት ቃል ተገብቶላት ያልተሸጠበት ያልተቀበለችው ሁኔታ አለ። በአሁኑ ግንኙነታቸው ግን ዶናልድ ትራምፕ ለመሸጥ ፍላጎት እንዳላቸው የተወሰኑ ወደ 10 የሚሆኑ የጦር አውሮፕላኖችን ለመሸጥ ፍላጎት ምን ችግር አለ ሲሉም የተሰሙበት ሁኔታ አለ። ይህ አንዱ ነው። ሌላው F-10 የተሰኘ ደግሞ የጦር አውሮፕላን ሳይሆን ሞተሩ ነው። እነዚህን ሞተር ደግሞ ቱርክ የራሱ ያዘጋጀችው የጦር አውሮፕላኖች አሉ። የጎደላት ሞተር ነው። አሁን F-13 የተሰኘውን የአሜሪካን F-13 የተሰኘውን ሞተሩን ብቻ ለመሸጥም አሜሪካ ፍላጎት እንዳላት አሁን ይሄ ሚዛን ለዋጭ ሆነ። በይበልጥ F-35ኛ አዲር እንለዋለን ይህንን የጦር አውሮፕላን ቱርክ ተቀበለችው ማለት እስራኤል በመካከለኛው ምስራቅ ያላትን አየር የበላይነት አጣች ማለት ነው። ምክንያቱም ቱርክ እጅ ገባ ማለት እንግዲህ ተመልከት፣ ነገ ከነገ በኋላ ቴክኖሎጂውም ለሌሎች ሀገራትስ የመድ ሁኔታ ለማን ዋስትና ነው? ለምሳሌ ቱርክ ከዛ በኋላ ለሶሪያ፣ ለኢራን፣ ለሩሲያም ለቻይናም ለሰጥሻል ቴክኖሎጂውንም። ከዚህ ፍራት ይበልጥ ግን እስራኤል የሚያሰጋት በእጇ ያለውን ነን ይሄንን ከአሜሪካና ከእስራኤል ውጭ ለማንም ሀገር የለም። ይሄን ለቱርክ አሳልፋ አሜሪካ እንድትፈጽም ፍላጎት እንደዚህም ጠቅላይ ሚኒስትር ቢናሚን ነታንያሁ መሆን የለበትም አስስቱ ሲሉ እንግዲህ አሜሪካንን ምክንያቱም በተደጋጋሚ የሚዘቱትን እስራኤልን ለማጥፋት በጃዙር ከእስራኤል ጠላቶች ጋር አንድ ላይ በመሆን የሚያደርጉት ሁኔታ ይህ ጦር መሳረጃቸው ገባ ማለት ነገ ከነገ በኋላ ሌላ ነገር ሊያደርጉ ይችላሉ። ስለዚህ ለምን ተጣላችሁ የማለት ሁኔታ አለ። በዚህ ዙሪያ እንግዲህ ዶናልድ ትራምፕ ውሳኔያቸው ምን ይሆናል አይታወቅም። ከወዲሁ ግን የሁለቱ መቀራረብ በእስራኤል በኩል በጥሩ ሁኔታ አይታየም። የነበረው የሁለት ቀን ግንኙነት እንግዲህ ይመስላል።
0: በጣም ግሩም ዘጋቢያችን ተጥራው መልክ ለሰጠው ወቅታዊ ዘገባ እጅግ በጣም እናመሰግናለን። ደህና ቆይታ።
1: አመሰግናለሁ።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። 23ኛ ዓለም ዋንጫ ያልተጠበቁ ክስተቶችን እያሳየ ወደ ሩብ ፍጻሜው ጨዋታ ጉዞውን ቀጥሏል። 23ኛ ዓለም ዋንጫ ሰኔ 11 ቀን 2026 ዓ.ም ሲጀመር 48 ሀገራት ብሔራዊ ቡድኖችን አቅፎ ነበር። ይሁን እንጂ ዋንጫውን መውሰድ ያለበት የአንድ ሀገር ብሔራዊ ቡድን ስለሆነ ለ48ቱ ብሔራዊ ቡድኖች 3-3 የማጣሪያ ጨዋታዎችን እንዲያደርጉ ድሉን ከሰጠ በኋላ በነበራቸው ውጤት መሰረት ወደ 32 ቡድኖች እንዲያልፉ አደረገ። በመቀጠልም 32ቱን ወደ 16 ለመቀነስ የጥሎ ማለፍ ጨዋታዎችን ሲያካሄድ ከቆየ በኋላ 16ቱን ደግሞ ወደ 8 በመቀነስ የሩብ ፍጻሜ ተጋጣሚዎች ለማድረግ ከባለፈው እሁድ ጀምሮ እስከ ትላንት ማክሰኞ ድረስ ጨዋታዎች ሲካሄዱ ቆይተው በሩብ ፍጻሜው ያለፉ 8 ሀገራት ታውቀዋል። ሞሮኮ፣ ፈረንሳይ፣ ስፔን፣ እንግሊዝ፣ ቤልጅየም፣ ኖርዌይ፣ ስዊዘርላንድ እና አርጀንቲና ናቸው በሩብ ፍጻሜው የሚፋለሙት። በዚህ መሰረትም ነገ ሐሙስ በእስራኤል ሰዓት አቆጣጠር ሌሊት 11 ሰዓት ጀምሮ ሞሮኮ ከፈረንሳይ ጋር ይጫወታሉ። አርብ ምሽት 10 ሰዓት ጀምሮ ደግሞ ስፔን ከቤልጅየም ጋር ይጫወታሉ። እሁድ ከሌሊቱ 12 ሰዓት ጀምሮ እንግሊዝ ከኖርዌይ ጋር ይጫወታሉ። እሁድ ሌሊት 4 ሰዓት ላይ ደግሞ አርጀንቲና ከስዊዘርላንድ ጋር ይጫወታሉ። የሩብ ፍጻሜ ጨዋታዎች በዚህ መሰረት ከተካሄዱ በኋላ የግማሽ ፍጻሜ ጨዋታዎች ሐምሌ 14 እና ሐምሌ 15 ቀን ይካሄዳሉ። እነማን ለፍጻሜው ጨዋታ ያልፋሉ የሚለውን ጥያቄ ምላሹን የሚያገኘው ሐምሌ 14 እና 15 ነው። ግን ሁሉ በጉጉት እየተጠባበቀ ይገኛል። የፍጻሜውና ደረጃ ጨዋታዎች ደግሞ ሐምሌ 19 ቀን 2026 ዓ.ም ይካሄዱና የ23ኛው የዓለም ዋንጫ ያበቃል። ለ24ኛው የዓለም ዋንጫ ያብቃን ተብሎ ይሰነባበታሉ። በ2026ቱ የዓለም ዋንጫ ብዙ ክስተቶች ተፈጥረዋል። በዓለም ዋንጫ ታሪክ ለ5ኛ ጊዜ ድልን የተቀናጀችው ብራዚል ከ2026ቱ የዓለም ዋንጫ ፉክክር ውጪ መሆኗ ብዙዎችን አስደንቋል። ብራዚል ባለፉት የዓለም ዋንጫ ጨዋታዎች የሚያጋጥሟት ሽንፈቶች ብዙ አሳዝኗታል። ኮከብ ተጫዋቾች እንዳሸን የፈሉባት ሀገር ብትሆንም ከዓለም ዋንጫ አስቀድማ መባረሯ ብዙ ደጋፊዎችን አሳዝኗል። የብራዚል እግር ኳስ ኮከብ ተጫዋች ኔይማር ጁኒየር ብራዚል ከዓለም ዋንጫው ውጪ መሆኗን ተከትሎ ከዓለም አቀፉ እግር ኳስ ጨዋታ ራሱን ማግለሉን አስታውቋል። ባለፈው ሳምንት በሜትላይፍ ስታዲየም በተደረገው የዓለም ዋንጫ የ16ቱ ዙር የጥሎ ማለፍ ጨዋታ ብራዚል በኖርዌይ 2-1 በሆነ ውጤት ተሸንፋ ከውድድሩ ውጭ መሆኗ ኔይማርን ብቻ ሳይሆን ሌሎችንም የቡድኑ አባላት አሳዝኗል። ኔይማር ከብሔራዊ ቡድኑ ውጭ መሆኑን ቢያስታውቅም የሚፈረድበት አይደለም። ባለፉት ዓመታት ያሳየው የአቋም መውረድ በግንባር ቀደም እንዲሰለፍ አለመሆኑ ብዙ የጎዳው ይመስላል። በ2030ው የዓለም ዋንጫ የመሰለፍ እድሉም በጣም ጠባብ ነው። የ34 ዓመቱ ኮከብ ተጫዋች ኔይማር በሜዳው ላይ በእንባ ተውጦ ታይቷል። ይህ ጨዋታ በረዥም የእግር ኳስ ታሪኩ ለሀገሩ ያደረገው የመጨረሻው ዓለም አቀፍ ጨዋታ ሆኖ የተመዘገበ ሲሆን ከጨዋታው በኋላ በሰጠው መግለጫ ከብሔራዊ ቡድኑ በይፋ መውጣቱን አስታውቋል። በ2026ቱ የዓለም ዋንጫ በ16ቱ ውስጥ ገብታ የነበረችው ፖርቱጋል እሷም እንደ ብራዚል የመባረር ዕጣ ፈንታ ከገጠማት በኋላ እውቁ የዓለም እግር ኳስ ተጫዋች ክርስቲያኖ ሮናልዶ በሐዘን ተውጦ እንባ ሲፈሰው ታይቷል። ሮናልዶ ለሀገሩ ዋንጫ የማምጣት እድል የነበረው ቢሆንም በወጣቶች በተገነባው የስፔን ብሔራዊ ቡድን ተሸንፎ ከሀገሩ ብሔራዊ ቡድን ጋር ወደ መጣበት ተመልሷል። ምንም እንኳ ሮናልዶ ለራሱም ሆነ ለሀገሩ ብዙ ታሪክ የሰራ ቢሆንም የዓለም ዋንጫን ግን አላነሳም። በታሪክ ብዙ ሽልማትን የተቀበለው ሮናልዶ በ2026ቱ የዓለም ዋንጫ ለሀገሩ ክብር ለማስገኘት የነበረው ጉጉት ባጭር ቀርቷል። የስፔኑ ወጣት ተጫዋች ላሚን ያማል ክርስቲያኖን ሲያጽናና ታይቷል። ያማል እንዳለው በእውነቱ ዛሬ ለክርስቲያኖ ሮናልዶ በጣም አዝኛለሁ። በሜዳ ላይ ወደ እርሱ ይህን ያክል ቀርቤ ስጫወት ይህ የመጀመሪያ ነበር። ለእሱ ያለኝን ክብር ይበልጥ እንዲጨምር አድርጎታል።
እሱ አስዘናቂ ሰው ነው። ያለ ምንም ጥርጥር በእግር ኳስ ታሪክ ውስጥ ካሉ ምርጥ ተጫዋቾች መካከል አንዱ ነው። የመጨረሻው ዳኛ ፊሽካ ከተነፋ በኋላ ይሁድድር ለሱ ምን ያክል ትርጉም እንዳለውና ምን ያክል ስሜታዊ ሆኖ እንደነበር በግልጽ አይቻለሁ ብሏል ያማል። ለዚህም ነው ወደ እርሱ ቀርቤ ያቀፍኩት። አንዳንድ ጊዜ እግር ኳስ ከተፎካካሪነት በላይ ነው። ሮናልዶ ለፖርቱጋል ያለውን ሁሉ ሰጥቷል። በሜዳ ላይም ሁሉን ነገር አድርጓል፣ ተጫውቷል፣ ብዙ ሽልማቶችን ተቀብሏል። እንደ ክርስቲያኖ ያሉ ተጫዋቾች እኔን በእጅጉ አነሳስተውኛል፣ አስተምረውኛል። የነሱን አርአያ ተከትዬ ነው እኔም ለዚህ የበቃሁት። ከውጤቱ ውጪ እሱ ከክብር በቀር ምንም አይገባውም በማለት ወጣቱ ተጫዋች ለሮናልዶ ያለውን ክብር አሳይቷል፣ ገልጿል። ፖርቱጋል በስፔን ብሔራዊ ቡድን ተሸንፋ ወደ ሀገሯ በተባረረችበት ምሽት ላይ ሮናልዶ ያሳየው የሐዘን ስሜት የሁሉንም መገናኛ አውታሮች ትኩረት ስቦ ነበር። ከሮናልዶ ጋር በተፎካካሪነቱ ስሙ በየጊዜው የሚጠራው አርጀንቲናዊው ሊዮኔል ሜሲ ግን አሁንም ታሪክ መስራቱን ቀጥሏል። ሜሲ በዚህ ዓለም ጨዋታ ያሳያለው ብቃት ብዙዎችን አስደምሟል። በተለይ ማክሰኞ ምሽት አርጀንቲና ከግብጽ ጋር በጥሎ ማለፍ ሲጫወቱ አርጀንቲና በግብጽ እየተመራች ሁሉም ልትሸነፍ ነው ያለ ባሰበበት ወቅት የጨዋታውን ስልት በመቀየር ከቡድን አባላቱ ጋር በመሆን ግብጽን አሸንፈው ለሩብ ፍጻሜ በቅተዋል። አርጀንቲና ከግብጽ ጋር ባካሄደችው ጨዋታ እስከ 79ኛው ደቂቃ ድረስ 2-0 ስትመራ ቆይታ በ5 ደቂቃ ውስጥ 3 ጎሎችን በማስገባት ራሷን ከተሸናፊነት ወደ አሸናፊነት ያመጣችበት መንገድ ዓለምን አስደምሟል። ለዚህ ደግሞ ያንበሳውን ድርሻ የተወጣው ሊዮኔል ሜሲ ነው። ሜሲ በዚህ ዓለም ዋንጫ የኮከብ ጎል አግቢነቱንም እየመራ ይገኛል። እስካሁን ድረስ 8 ጎሎችን በማስገባት የወርቅ ጫማውን ለመሸለም መንገድ ላይ ይገኛል። ሜሲ በዓለም ዋንጫ 21 ጎሎችን በማስገባትም ከሁሉም ተጫዋቾች በላቀ በአንደኝነት ደረጃ ላይ ለጊዜው ተቀምጧል። ሜሲ በዓለም ዋንጫ ታሪክ ብዙ ፔናልቲ ወይም የመለያ ምትን በመሳት ቀዳሚ ሆኗል። እስካሁን በዓለም ዋንጫ 4 የመለያ ምቶችን ስቷል። አርጀንቲናና ግብጽ በተጫወቱበት ወቅትም ፔናልቲውን መሳቱ ይታወሳል። አርጀንቲናና ግብጽ በተጫወቱበት ሜዳ ግብጾች ያሳዩት ብቃት በጣም የሚደነቅ ሆኗል። ግብጾች ጎል በማስገባታቸው ምክንያት ባይዘናጉ ኑሮ አርጀንቲናን ጉድ ሰርተው ለሩብ ፍጻሜ የሚያልፉበት አጋጣሚ ከፍተኛ ነበር። ሽንፈታቸው ለነሱ በጣም የሚቆጭ ቢሆንም አድናቆት እየተቸራቸው ይገኛል። ግብጾች በአፍሪካ ጠንካራ እግር ኳስ ቡድን ያላቸው ሲሆኑ ከአሁን በፊት የአፍሪካን ዋንጫ በማንሳትም ቀዳሚዎች ናቸው። ግብጾች ከአርጀንቲና ጋር ባካሄዱት ጨዋታ 1 ጎል በዳኝነት ስህተት ተሽሮብናል በማለት ቅሬታቸውን አሰምተዋል። የግብጹ ፕሬዝዳንት አብደል ፈታህ አሲሲ የአገራቸውን ብሔራዊ ቡድን አድንቀዋል። እናንተ ጀግኖች ናችሁ፣ በሰራችሁት ነገር ኮርተንባችኋል ብለዋል አሲሲ። ብሔራዊ ቡድኑ በዓለም ዋንጫ ላሳየው ብቃትም አመስግነዋል። ፕሬዝዳንቱ ባሳካችሁት ነገር ኮርተንባችኋል በማለት ብሔራዊ ቡድናቸውን አድንቀዋል። የ2026 ዓመተ ምህረት የዓለም ዋንጫ አዘጋጅ የሆኑ 3 ሀገራት ከውድድሩ ውጭ ሆነዋል። ዩኤስ አሜሪካም ሆነች ሜክሲኮና ካናዳ በተጋጣሚዎቻቸው ተሸንፈው ከውድድሩ ውጭ ሆነዋል። አሁን የየሀገራቱ ዜጎች በየስታዲየሞች ገብተው ከመመልከት ውጭ ሌላ ድል የላቸውም። በዚህ ዓለም ዋንጫ ብዙ መነጋገሪያ ሆኖ ከሰነበተው ጉዳይ መካከል አንዱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀይ ካርድ ለወጣው የብሔራዊ ቡድን ተጫዋች አጥቂ ፎላሪን ባሎጎ ወደ ጨዋታ እንዲመለስ ለፊፋ ፕሬዝዳንት ጃኒ አንፊያቲኖ አመልክተው ተሰርዟል የተባለው ነበር። ፕሬዝዳንት ትራምፕ በእግር ኳስ ጣልቃ መግባታቸው ተገቢ አይደለም በሚል ብዙ ትችቶች ሲቀርቡ ከሰነበተ በኋላ የፊፋው ፕሬዝዳንት እኛ ውሳኔውን የወሰነው በገለልተ ኝነት ነው። ሁሉን ነገር አጣርተን ነው ያደረግነው። የማንም ጣልቃ ገብነት አልተቀበልንም ብለዋል።
በ23ኛው የዓለም ዋንጫ ወይም ደግሞ በ2026 ዓመተ ምህረት በሶስት ሀገራት አዘጋጅነት እየተካሄደ ባለው የዓለም ዋንጫ የጎል አግቢነቱን ማን ይመራል የሚለውን ቀጥለን እንመለከታለን። የመጀመሪያው አርጀንቲናዊው ሊዮኔል ሜሲ ሲሆን ስካውን 8 ጎሎችን አስገብቷል። ሁለተኛው የኖርዌይ ዜጋ ኢርሊንግ ሃላንድ ሲሆን 7 ጎሎችን አስገብቷል። በተመሳሳይ በሁለተኛ ደረጃ የሚገኘው የፈረንሳዩ ኪሊያን ኤምባፔ ሲሆን 7 ጎሎችን አስገብቷል። አራተኛ ደረጃ ላይ የሚገኘው የእንግሊዙ ሃሪ ኬን ሲሆን 6 ጎሎችን አስገብቷል። በአምስተኛ ደረጃ 4 ተጫዋቾች ይገኛሉ 4 ጎሎችን በማስገባት። የሜክሲኮ ጁሊያን ኩያነስ አንዱ ሲሆን የሴኔጋሉ

ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። እስከ ሳምንት ቸር ሰንብቱ። በደህና ቆዩልን።

Agar hin ok. Azagajin Nakrabi, Yishayao Dagum. ኩራትና ኩራን አድማጮቻችን ከዚህ ቀጥለን ባጭሩ የምናቀርበው ሳምንታዊ አገርን ወቅ ፕሮግራማችን የሚያተኩረው በየሰፈሩ ከባድ ጭሆት ጎረቤቶችን እንዳይረብሽ የሚከለክል መንግስት ያወጣው ህገ ደንቦችን እንቃኛለን። እንደምታውቁት ሁሉ አገርን ወቅ የሚለው ፕሮግራማችን በርካታ ጉዳዮችን የሚዳስስ ሁለገብ እንደሆነ ይታወቃል። በመኖሪያ ሰፈሮች ውስጥ የጫጫታ መቆጣጠሪያ ህግም በመኖሪያ ሰፈሮች በጋራ ህንጻዎችም ሆነ በግል ቤቶች ውስጥ የሚፈቀዱ የተከለከሉም ሰዓታትም በግልጽ ተለይተዋል። አንደኛ የረፍት ሰዓታት የግዴታ ጸጥታ መከበር ያለበት መቼ ነው? በመኖሪያ አካባቢዎች በሙዚቃም በዘፈን በድምጽ ማጉያ መሳሪያዎችና በመሳሰሉት ድምጽ ማሰማት ሙሉ በሙሉ የተከለከለባቸው የተወሰኑ ሰዓታትም አሉ። እነሱም በሌሊት ከምሽቱ 11 ሰዓት ጀምሮ እስከ ጧት 7 ሰዓት ድረስ ገደብ ጮህት ማድረግ ክልክል ነው ተብሏል። ማታ ከ11 ሰዓት ጀምሮ በሰርግ ድግስ ምክንያትም በማድረግ ከባድ ሙዚቃ ጮህት መሆንም የህዝብ ጫጫታም ማሰማት በህግ የተከለከለ ነው። ከሰዓት በኋላም ከቀኑ 2 ሰዓት ጀምሮ እስከ ሰዓት በኋላም 4 ሰዓት ድረስ ደግሞ ተኝተው የሚያርፉ ሰዎች ስላሉ የሙዚቃ ጮህትም አስፈላጊ አይደለምና ጸጥታም አስፈላጊ ነው። ለዚህም ህግ ይደግፋቸዋል። በረፍት ቀናት በሳምንቱ መጨረሻና በበዓላት ከረፍት ቀን በፊት ባለው ምሽት እገዳን ቀደም ብሎ ይጀምራል። አብዛኛው ጊዜ ከሌሊቱ 12 ሰዓት ለምሳሌ የአርብ ምሽት ጀምሮ እስከ ረፍቱ ቀን ጧት 7 ሰዓት ድረስ ይቆያል። ሁለተኛ በተፈቀዱ ሰዓታት ውስጥ የሚፈጠር ጫጫታም ማውቅ አስፈላጊ ሆነው በየቀኑ ከሰዓት በኋላም ከአራት ሰዓት እስከ ማታም 11 ሰዓት ድረስ ባሉት ሰዓታት ጎረቤቶችን የሚረብሽ ከባድ ጩኸት ማሰማት ህገ ደንቡ ይከለክለዋል። ይህም ማለት ምሽቱ 6 ሰዓት ጩኸት መኖሪያ ቤት ህንፃዎችን ሁሉ የሚያናውጥ ከባድ ሙዚቃ ጩኸት ማሰማት ክልክል ነው። ጩኸቱን ጎረቤቶችን በማይረብሽ ሁኔታ ሙዚቃ ማዳመጥ መጠቀም ይቻላል። ሶስተኛ የቤት እደሳ እና የጥገና ስራዎችን በመኖሪያ አካባቢዎች ጫጫታም የሚያስከትሉ የጥገናም የእደሳት ወይም የግንባታ ስራዎችን ከምሽቱ 8 ሰዓት እስከ ጧቱ 7 ሰዓት ድረስ ማከናወን ሙሉ በሙሉ የተከለከለ ነው። ይህም ማለት እንግዲህ ቤት ማደስ መጠገን ይቻላል፣ በህግ ይፈቅደዋል፣ ግን በከልክ ባለፈ እንዳይረብሽ በሚለውና ለማንኛውም ከምሽቱ 8 ሰዓት እስከ ማግስቱ ጧት 7 ሰዓት ድረስ ማከናወን ሙሉ በሙሉ የተከለከለ ነው። ለምን? ህዝቡ ሌሊት ረፍ ብሎ ተኝቶ በሰላም ያለ ጩኸት ማደር ይፈልጋልና በዛን ጊዜ ጩኸት መፍጠር የተከለከለ ነው። ይህ እገዳም በእረፍትና በበዓላት ቀናትም ተፈጻሚ ይሆናል። ከረፍቱ ቀን ዋዜማም ከአርብ ከቀኑ

ከአስራን ሰዓት ጀምሮ እስከ በዓሉ ቅዳሜ ማብቂያ ድረስ። አራተኛ፣ የማሽኖችና የጓሮ አትክልት መሳሪያዎችን አጠቃቀም። የሞተር የጓሮ አትክልት መሳሪያዎችን፣ የሳር ማጨዳዎችን ወዘተርፈም በመኖሪያ አካባቢዎች ከምሽቱ 7 ሰዓት እስከ ጧቱ እስከ ማግስቱ ጧት 7 ሰዓት ድረስ እንዲሁም ከቀኑ 2 ሰዓት እስከ 4 ሰዓት ከሰዓት በኋላ ድረስ መጠቀም የተከለከለ ነው። የተከበራችሁ አድማጮቻችን፣ 8 ሰዓት ነው ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያው ለሚካኤል ወልሽባክ ምስጋና ያቀርባለሁ። ነገ ጧት ለ6 ሰዓት በሰላም ያገናኘን። በደህና አደሩ።